ሓደ ጥይት ዝፈለመ ጉዕዞና ሓደ ንክንከውን ኣብ ሓደ ቕኒት ኣብ ሓደ ህርመት ዘስመረትና ቃልስና ዓኺኹ ጐቢዙ ናብ መርዓና ጽነት ዘብጽሓትና ሽዑ ጉዕዞ ምህናጽ ሃገር ሓደ ኢልና ዝፈለምና ንዝመጽእ ወራር ሓደ ኾይንና ክንምክት ኣብ ሓደ ዝዓሰልና ሕጂ እውን ሓደ ኾይንና ንህንጸት ሃገርን ምክልኻልን ኣብ ሓደ ሰሚርና ብሓደ ኤርትራዊ መንፈስ ሃገርና ኸነጸብቕ ብደመ ረሃጽና ክንስልማ ከነወርቓ ቃል እንሕድሰላ ዕለት እያ ባሕቲ መስከረም። ሓደ ኾይንና ጽባቐና ነግፍሖ እዎ ሓደ ኾይንና ልዕላውነትና ነስብሖ ሓደ መስከረም መሰረት ሰውራና ሓደ መስከረም ዘበረኸት ክብርና ሓደ መስከረም ኣብ ዘንጋ ሓቂ ሰቕለት ባንዴራና ስለዚ ናብ ኣዝዩ ርሁም

እዚ መደብ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ኣወሃዲ ሽማግለ በዓላት ዘዳለዎ መደብ እዩ። ስዒባ፣ ድራማ፣ ክልኦት፣ ንዳል ብቋንቋ ትግራይት ትሕሶ ናይዛ ድራማ ብረታዊ ቃልስና ምስ ጀመረ ስርዓት ኢትዮጵያ ህዝቢ ኤርትራ ኣብ ጎኒ ተጋደልቲ ጠውጠው እንተኢሉ ነቲ ሓይልን ጥምረትን ሓድነት ክፀውሮ ከም ዘይክብል ይርድኦ ስለ ዝነበረ ነዚ ብምግንዛብ ነቲ ሓድነት ንምብታንን ሕፍሽፍ ንምእታውን ነቶም ደቂ ዓዲ ንገሊኦም ኣባላት ባይቶ፣ ንገሊኦም ኣባላት ፖሊስ፣ ንገሊኦም ድማ ከም ስልያ ስልጣን ሂቡ ኣብ መንጎ ህዝቢ ኣትዮም ብሓይልን ጉቦን እናሃቡ ህዝቢ ኣንጻር ሰውራ ኤርትራ ክልዓል ውጥን ኣውፅ ብሓርበኛ ሓመድ ዝሪስ ዓዋተ ዝምራሕ ዝነበረ ሰውሪ ኤርትራ ነቲ ሽርሒ ምስ ተረድኡ ኣብ መንጎ ህዝቦም ኣትዮም ክጉስጉሱ ነቲ ሽርሕታት ተረድዮም ኣብ ጎኒ ሰውራ ጠጠው ክብሉ ንምሕራር ሃገሮም ክቃለሱ ቃልሲ ሰውራ ድማ ቀጻሊ ምዃኑ የእሚንዎም ብሓድነት ክቕፅሉ ተመባፅዑ። በዚ ድማ ሰውራ ኤርትራ ክልተ ቃልሲ ነይርዎ ኣንጻር ስርዓት ኢትዮጵያ ኣንጻር ምስ ህዝቡ ሓድነት ክወትኩ ዝብገሱ። እዛ ትስዕ ድራማ ነዚ ትሕሶ ተርእየና። ሰናይ ምክትታል።

0: ኣዋን ምን ኣሰራ ለተርፋ ምን ኣሰራ ለተርፋ
1: ማጠት ብልትሓላ ዓለት
2: እንቲ ማት በስ ብናኣፍለ ትፈግር ዶዋልካ ግሊ ተቢለ ምዶዋል ፀባት ከያ ዘላ ማይ ሃባን እንታ ማይ ሃቢ ማይ
1: መርሓባ መርሓባ

አዳላዊ መደብ ኮሚሽን ባህልን ስፖርትን ኤርትራ ሀገራዊ አዋሃድ ሽማግለ በዓላት ዳይሬክተር ሐፈሻው መደብ መምህር ነጋሲ ገብረድንግል አካይት መደብ መምህር

0: ጹም ዮሐንስ ሻምበል ስነ ጥበበኛ ሻም ቃልአብ መማይ ስነ ጽሑፍ ድራማ መምህር ሰሎሞን ድራር መምህር ሙሃድ ስሌማን መምህር መሐመድ ስዒድ ዑስማን አለይቲ ትልሂት ስምዖን አርአያ ቻንቹ ሙሴ ኺዳነ ተላሃይቲ ጉጅለታ ትልሂት ስኒትን አድማስን አሳላጥ ስራሕ ምስግና አማኒኤል ክኢላታት ስርዓተ ድምፅን ብርሃንን ሻም ቃልአብ ተኽለአብ ሃይለ ሚካኤል መድሃኔ ሃብቴ ዳንኤል ስዩም መርሃዊ ጥዑሙዝጊ ምድላው ድሕረ ባይታ ምከና ስነ ጥበበኛ ደሞዝ ርእሶም ስነዳ ደረቕን ተንቀሳቐስን ስእሊ ዮናስ ኣፋዲሽ ነስረዲን ሳልሕ ከኹብ ፍሳሄ ኣስመሮም ረዘነ ፕሮቶኮላዊ ስነ ስርዓት ዓብደልዋስዕ ኢብራሃምን ብፆቱን መራሕቲ መደብ ስነ ጥበባውያን ተስፉ ኺሮስ ግራይን መዋሂብ አልኣሚን ፍሉይ ምስጋና ንሚኒስትሪ ዜና
1: أعزائي الحضور الكريم فلنغفق فتن حدادة على النشيد الوطني
0: مدامنا نمززام نهجر ومزمور حاف نبال

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ንታዴ ፑጋቻ ዝኸሰረ ቮልታ ስጳኛ ሰንበት 30 ናሓሰ ብታሽዓይ መድረኹ ቀፂሩ። ኣብዛ መድረኽ ድማ ተቃደምቲ 187 ኪሎ ሜትር ዝርሕቐታ ውርድም ኣካይዶም። ኣብ መወዳእታ ነዛ መድረኽ ድሕሪ ምእላይ ታዴ ፑጋቻ መሪሕነት ናይዚ ውርድር ዝተረከበ እስጳኛዊ ኤንሪክ ማስ ንውርድሩ ብ5 ሰዓትን 10 ደቂቕን 4 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ኔት ካምፓኒ ኢኒዮስ ኦስካር ኦንሊ ብተመሳሳሊ ግዜ ድሒሩ ካልኣይ፣ ፕሪሞዝ ሮግሊች ብ10 12 ካሊድ ዲሕሩ ሳልሳይ ፈሊክስ ጋል ብ18 ካሊድ ዲሕሩ ራብዓይ ተርታ ሒዞም። ኣባል ኣስታና ኤርትራዊ ሄኖክ ሙሉ ብርሃን ካብ ዕውት መድረኽ ኤንሪክ ማስ ብ19 ደቂቕን 56 ካሊትን ዲሕሩ መበል 6 ተርታ ሒዙ ውድድሩ ዛዚሙ። ሻውዓይ ናይ ፕሮፌሽናል ዓወቱ

0: ወናጸፈ ኤንድሪክ ማክስ ድሕሪ 3 ዓመትን 333 መዓልታት እዩ ንፈለማ ግዜ ናይ መድረኽ ዓወት ኣመዝጊቡ ድሕሪ 229 ውድድራት እዩ ኤንድሪክ ማክስ ናብ ጎደና ዓወት ተመሊሱ። ክለቡ ሞቪስታር ኣብ ግራንድ ቱር መበል 125 ብሓፈሻ ድማ መበል 982 ዓወታ ኣመዝጊባ። መበል 21 እስጳኛዊ ኣብዚ ዓመት ናይ መድረኽ ዓወት ዘመዝገበ ኤንድሪክ ማክስ ሻምናይ ኣባል ሞቪስታር ኣብዚ ዓመት ናይ መድረኽ ዓወት ዘመዝገበ እዩ። ኣብ ሓፈሻዊ ግዜ ኤንድሪክ ማክስ ብ28 ሰዓትን 34 ደቂቓን 3 ካልኦትን መሪሕነቱ ኣስፊሑ። ፕሪሞዝ ሮግሊች ብደቂቕን 18 ካልኦትን ድሒሩ ካልኣይ፣ ፌሊክስ ጋል ብደቂቕን 39 ካልኦትን ድሒሩ ሳልሳይ ተርታ ክሕዝ እንከሎ፣ ሄኖክ ሙሉ ብርሃን ብሓደ ሰዓትን 7 ደቂቕን 9 ካልኦትን ድሒሩ መበል 65 ተርታ ሒዙ። ብነጥቢ ዎንት ቫን ኣርት 124 ነጥቢ ቀዳማይ ኮይኑ ይቕፅል ኣሎ። ማቴው ብረናን ብ67 ነጥቢ ክትሰሎ፣ ኣሌክሳንድሮ ሮሜሎ ድማ ብ59 ነጥቢ ሳልሳይ ተርታ ሒዙ። ኣባል ባሕሬን ኮሎምቢያዊ ሳንቲያጎ ቡትራጎ ብ29 ነጥቢ መሪሕነት ኣንበሳ ዓቐብ ቮልታ ስጳኛ ተረኪቡ። ኤንድሪክ ማክስ ብ24 ነጥቢ ካልኣይ፣ ኣንድሪያስ ሌክነሳን ድማ ብ19 ነጥቢ ሳልሳይ ተርታ ሒዙሎ። ብሪጣንያዊ ኦስካር ኦንሊ መሪሕነት ብሉፅ መንእሰይ ዓቂቡ። ቮልታ ስጳኛ ፅባሕ ሶኒ ኣብ ዕረፍቲ ውዒሉ ሶሉስ መበል 10 መድረኹ ክቕፅል እዩ።
1: Wants to try and win again at La Vuelta. 8 years ago, he last won. He's going to come to the top of the Alto de Aitana. Enric Mas is a Grand Tour stage winner once more. A second Vuelta stage. And what a way to do it. So confident.
0: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ንኻብ 6 ዞባታት ዝመፁ ህፃናት ኣብ ክብርታትን ምንቅስቃስን ኦሎምፒክ ዘተኮረ ስልጠና ሂቡ። እዚ ን10 መዓልትታት ዝተዋህበ ስልጠና ኣብ ክብርታት ኦሎምፒክን መባእታዊ ስልጠና ሰደቃ ቴኒስ ዘተኮረ ብክልሲ ሓሳብን ግብራውን ዘጠቃለለ እዩ። ነዚ ስልጠና ዝሃቡ ማለት ክልሲ ሓሳብ ብዛዕባ ክብርታት ኦሎምፒክ ኣባላት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ዝኾኑ ዶክተር ኣሚነ ተክላይን ገብረትንሳኤ ዳምሮን ክኾኑ ከለዉ ተግባራዊ መባእታ ስልጠና ሰደቃ ቴኒስ ድማ ብክፍሊ ሓላፊ ቴክኒክ ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ መምህር ስምኦን የማነን 3 ተሓጋዝቱን ተዋሂቦም። ኣብዚ ስልጠና 18 ደቂ ኣንስትዮን 18 ደቂ ተባዕትዮን ብድምር 36 ሰልጠንቲ ህፃናት ተሳቲፎም። ኣብ መዛዝም ዕለት ስልጠና ፕሬዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድዲን መሓመድ ሓጎስ ንሰልጠንቲ ህፃናት ረኪቦም ዘለዎ ስልጠና ቀፃሊ ልምምድ ብምግባር ናብቲ ዝለዓለ ደረጃ ከብፅሕዎ ተማሕፂኖም። ከም እውን ካብ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ገብረትንሳኤ ዳምር እዚ ስልጠና እንተኸታታሊ ካልኣይ ዓመት ይወሃብ ከም ዘሎን ከም እውን ኩለን ዞባታት ሃገርና ዝተዋፍአን ዘረጋግፃሉ ዕውድ ስልጠና ምዃኑ ገሊጹ። ኣብ መዛዘሚ ስልጠና ንሰልጠንቲ ህፃናት መምዘኒ ብቕዓት ፈተናን ውርድርን ተሰሪዑሎም ነይሩ። ኣብ ዝተኻየደ ውርድር ዝተረኸበ ውፅኢት ድማ ካብ ደቂ ኣንስትዮ ቀዳሜይቲ ኣርያም ተስፋኣለም ካብ ዞባ ደቡብ፣ ካልኣይቲ ድባብ ዮናስ ካብ ዞባ ማእከል፣ ሳልሰይቲ ኣርያም ማሕሪ ካብ ዞባ ደቡባዊ ቀይሕ ባሕሪ፣ ራብዐይቲ ሳሌም ሃብቶም ካብ ዞባ ጋሽ ባርካ ክኾና ከለዋ፣ ብደቂ ተባዕትዮ ድማ ቀዳማይ ኣሕመድ መሓመድ ዞባ ደቡባዊ ቀይሕ ባሕሪ፣ ካልኣይ ኣቤል ብርሃነ ዞባ ማእከል፣ ሳልሳይ ፋኑኤል ንጉሰ ጋሽ ባርካ፣ ራብዓይ ሚካኤል ሕሳቡ ካብ ሰሜናዊ ቀይሕ ባሕሪ ኮይኖም ተዓዊቶም። ኣብቲ ዕለት ሰልጠንቲ ስለለወሎም ሰርቲፊኬት ከምኡውን ንዕወታት ናይቲ መዓልቲ ዋንጫን መዳልያን ተዓዲሎም። ክረምታ ውርድር ግራስሮስ ዞባ ማእከል ናይ ዝተፈላለየ ክሊ ዕድመ ተዛዚሙ። በዚ መሰረት ብቐዳም ኩዕሶ እግሪ ኣብ ትሕቲ 17 ዓመት ብክልቲ ፀወታ ኣብ ዝተካየደ ፈለማ ንደረጃ ንሜዳ ዝኣተዋ ክለባት ኣኽርያን ፀፀራትን ኮይነን ኣኽርያ ድማ ንፀፀራት ብፍፁም ቅላዕ 6-5 ክስዕራን ከላ ንዋንጫ ካብ ዝገጠማ ማይ ተመናይ ንፓራዲዞ ድማ ሓደ ባዶ ብምስዓር ተዓዋቲት ዋንጫ ኮይና ኣብ ተመሳሳሊ ዕለት ንዋንጫ ዝተፃወታ ትሕቲ 13 ዓመት ደቂ ኣንስትዮ ድማ ሰንበል ንጎዳይፍ ሓደ ባዶ ረቲዓታ ንደረጃ ካብ ዝገጠማ ትሕቲ 17 ዓመት ፓራዲዞ ንፀፀራት 2 ባሮ ስዒራታ ንዋንጫ ድማ ገጀረት ንፀፀራት ብፍፁም ቅላዕ 4-2 ብምስዓር ተዓዋቲት ክረምታ ውርድር ናይ 2026 ኮይና ውርድራ ዛዚማላ። ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ክካየድ ፀንሐ ክረምታ ውርድር ኩዕሶ መርበብ ግራስሮት ብሰንበት ናይ መዛዘሚ ፀወታ ኣካይዶ። ኣብቲ ኣብ ሜዳ ፖቾ ፊላ ዝተካየደ ናይ ፍጻሚ ዕለት ፈለማ ኣብ ዕድሚ 14-15 ደቂ ኣንስትዮ ኣባሻውል ምስ ጎዳይፍ ኣብ ዝተረኸባሉ ብምህምር ማትሶላ ኣስመሮም እቲ ስልጥን ኣባሻውል 2 ባሮ ተዓዊታ። ኣብ ተመሳሳሊ ዕድመ ደቂ ተባዕትዮ ጎዳይፍ ምስ ጋላ ንፍሒ ኣብ ዝገጠማሉ ጋላ ንፍሒ ኣብ ልዕሊ ጎዳይፍ 2-1 ተዓዊታ ኣብ ዕድመ

0: ሰሽዱሽተን 17 ደቂ ኣንስትዮ 4 ኣስመራ ኣንጻር ዕዳጋ ሓሙስ ኣብ ዘካየዶ ግጥም ዕዳጋ ሓሙስ ኣብ ልዕሊ 4 ኣስመራ 2 ብባሮ ተዓዊታ ኣብ ደቂ ኣንስትዮ ዝነበረ ፀወታ ዓወት ናይ ደቂ ኣንስትዮ ርእያ ዝኣተወት ዕዳጋ ሓሙስ ምስጋላ ነፍሒ ኣብ 5 ዕብረ ፀወታ መንስዓረ ግጥም ኣካይደን ኣብዚ ግጥም ድማ ዕዳጋ ሓሙስ 3 ብ2 ብምዕዋት ኣንፀባሪቓ ኣብዛ ግጥም ናይ ክልቲኤን ክለባት ተፃወቲ ዘረኣይዎ መሳጢ ብቕዓት ካብ ተዓዘብቲ እናኣዳኩሕ ዘሎም ክኢሉ ብመሰረት ቀዳሚ ሰንበት ንዝተኻየደ ውድድር ኣብ ዕድሚ 14 15 ዕውታት ደቂ ኣንስትዮ ንኡዞባ ኣባሻውል ንኡዞባ ጎዳይፍ ንኡዞባ በሪኽ ኣብ ደቂ ተባዕትዮ ንኡዞባ ጋላ ነፍሒ ንኡዞባ ጎዳይፍ ንኡዞባ ኣኽርያ ኣብ 16 17 ክሊ ዕድመ ደቂ ኣንስትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ 4 ኣስመራ ንኡዞባ ጎዳይፍ ኣብ ደቂ ተባዕትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ ጋላ ነፍሒ ንኡዞባ ማይ ትመናይ ብምዃን ካብ ቀዳማይ ክሳብ ሳልሳይ ንዘሎ ደረጃ ሓዚአን ሻምፒዮን ክለባት ኤርትራ ብ28 ናሓሰ ቀፂሉ ተኻይዱ ቀዲመን ዝተፋለማ ክለባት ኣዱሊስ ምስ ሰንዓፈ ክኾናን ከለዋ ክለብ ኣዱሊስ ካብ ቢንያም ግርማይ 4 ሸቶ ከምኡውን ካብ ቶማስ ተስፋ ጋብር ሓንቲ ሸቶ ብዝረኸበተን 5 ሸቶታት ኣብ ልዕሊ ሰንዓፈ ብገፊ 5 ብ2 ተዓዊታ ክለብ ሰንዓፈ ካብ ስዕረ ዘየናገፋ 2 ሸቶታት ካብ ሙሴ ትኽል ኣባ መዝጊባትን ኣብዚ ግጥም ቢንያም ግርማይ ካብ ክለብ ኣዱሊስ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ዝቐፀለ ፀወታ ልዕሊ ምትህላ ዘንፀባረቕሉ ግጥም ኣብ መንጎ ክለብ ኣል ሂላልን ዓንሰባን ተኸይዱ ክለብ ዓንሰባ ድማ ኣብ ዝግጥም 5-3 ተዓዊታ ክለብ ዓንሰባ ሸቶታታ ካብ ሜሮን ተስፋይ ቅልጢፍቲ ሸቶ ኣምብል 48 ካሊት 2 ሸቶታት ካብ ኣይመን ጣህር ኣምብል 11 ከምኡውን ኣምብል 18 ደቂቕ ካብ ዘይደን ሮሞዳን ኣምብል 38 ደቂቕ ከምኡውን ካብ ፍትሒ ሓሰበላህ ኣምብል 70 ደቂቕ ኣመዝጊባተን ሓያል ምትህላኽ ዘንጸባረቐት ክለብ ኣልሂላል ድማ ካብ የረድ ይርጋዕለም ኣብ ሳልሳይ ደቂቕ ካብ ዳንኤል መልኣከ ኣብ መበል 17 ደቂቕ ከምኡውን ካብ ረዳእ ወልደ ሚካኤል ኣብ መበል 58 ደቂቕ ኣመዝጊባተን ኣብዚ ግጥም ፍትሒ ሓሰበላህ ካብ ክለብ ዓንሰባ ብሉ ተፃዋታይ ናይዚ ግጥም ተፀዊዑ ሳልሳይ ፀወታ ዘካየዳ ክለብ ደንደን ምስ ሴሜንቶ ክኾናን ከለዋ ክለብ ደንደን ብዓብላሊ ፀወታ 6 ባሮ ተዓዊታ ኣብዚ ግጥም ሮሜል ዓብዱ 3 ሸቶ ብምዝጋብ ሃትሪክ ክሰርሕ እንከሎ ስምኦን ሃብቲ 2 ሸቶታት ሜሮን ኣለም ድማ ንዝተረፈት ሸቶ ደንደን ኣመዝጊቦም ሮሜል ዓብዱ ድማ ብሉ ተፃዋታይ ናይዛ ግጥም ተፀዊዑ ሻምፒዮን ክለባት ኤርትራ ቀዳም ኣብ ሰዓታ ድሕሪ ቀትሪ ኣብ ዝቐፅለሉ ኣቐዲመን ፀወተን ዘካየዳ ቀይሕ ባሕሪ ኣንጻር ላሳለ ክኾናን ከለዋ ቅድሚ ዕረፍቲ ዝተመዝገበ ሸቶ ብዘይምንባ ንዕረፍቲ ባዶ ባዶ ናምርሐን ድሕሪ ዕረፍቲ ክለብ ቀይሕ ባሕሪ ኣብ መበል 75 ደቂቕ ካብ ሚካኤል ሃብተም ኣብ መበል 75 ደቂቕ ድማ ካብ ሳልሕ ስዑድ ብዝረኸበተን ሸቶታት ሓጊዛ 2 ብባዶ ተዓዊታ ኣብዛ ግጥም ድማ ሚካኤል ሃብተ ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ ዝቐፀለ ፀወታ ሙሉእ ዓብላልነት ናይ ክለብ ኣልተሓሪር ዘንፀባረቕሉ ፀወታ እዩ ነይሩ ካብ ቀዳሞ ደቃይቕ ናይቲ ግጥም ሸቶ ኣብ ምህዳን ዝተዋፈረት ኣልተሕሪር ብዓብላል ውፅኢት 13 ብባሮ ተዓዊታ ክለብ ኣልተሕሪር 10 ሸቶ ካብ ካልድ ዓብደላ 2 ሸቶ ድማ ካብ ዘርኢት የማነ ሓንቲ ድማ ካሜሮን ዓንዶም ኣመዝጊባ ኣብዛ ግጥም ካልድ ዓብደላ ብሉፅ ተፀዋታይ ናይዛ ግጥም ተፀዊዑ ሳልሳይ ፀወታ ዘካየደ ኣልንስር ምስ ደንካልያ ክኾናን ከለዋ ኣልንስር ካብ ዮናስ ሃይለ ኣብ መበል 42 ደቂ ካሜሮን ገብረ መስቀል ኣብ መበል 47 ደቂ ብዘመዝገበተን 2 ሸቶ ተሓጊዛ 2 ብ1 ተዓዊታ ክለብ ደንካልያ ንእንኮ ሸቶኣ ካብ ዘሜሮን ስባህቱ ኣብ መበል 73 ደቂ ኣመዝጊባታ ኣብዛ ግጥም ሮቤል ገብረ ትንሳኤ ካብ ክለብ ኣልንስር ብሉፅ ተፃዋታይ ናይዛ ግጥም ተሰይሙ ሻምፒዮን ክለባት ኤርትራ ትማሊ ሰንበት እውን ብ3 ግጥማት ቀፂሉ ቀዲመን ዝተረኸባ ክለብ ዓንሰ ምስታነት ምድብ ቀዳመይቲ ብምዃን ተቕልሶ ዘላ ክለብ ኣዱሊስን ፀወተን ኣካይደን ኣብዚ ግጥም ዝተመዝገበ ሸቶ ብዘይምንባሩ ባዶ ባዶ ተፈላለየን ሜሮን ተስፋይ ካብ ክለብ ዓንሰባ ድማ ኣብዚ ግጥም ደሚቕ ወፅኡ ዝቐፀለ ፀወታ ክለብ ደንደን ብዓብላሊ ፀወታ ኣብ ልዕሊ ክለብ ኣልሂላል 5 ብባሮ ተዓዊታ ቀዳመይቲ ሸቶ ካብ ሳይሞን ሃብተ ኣብ መበል 31 ደቂ ዝረኸበት ክለብ ደንደን በዚ ደው ከይበለት 2 ሸቶ ካብ ሴም መብራህቱ ሓንቲ ሸቶ ካብ ሮሜል ዓብዱ ከምኡውን ሓንቲ ካብ ደበን ግብፃዊ ብምዝጋብ ኣብ ልዕሊ ክለብ ኣልሂላል ብገፊ 5 ብባሮ ተዓዊታ ሴም መብራህቱ ካብ ክለብ ደንደን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ሳልሳይ ፀወታ ኣብ መንጎ ሰንዓፈን ሴሜንቶን ዝተኻየደ ኮይኑ ብናይ ሓባር ውፅኢት ማዕረ 1-1 ተዛዚሙ كلب سيمينتو شوتو اكا محمد موسى ختمزجبن كلام كلب سنعفه دما كاب اسماعيل عمر امزجباطا اسماعيل عمر كاب كلب سنعفه دما ابزغطن بلو تصاواتاي كوينو تشليمو بفدرشن كعص مربب زوغاش بركا استودب نعصرتم علتا زغطل شامبيون كعص مربب زوغاش بركا ب27 نحس اب حوس كتما هايكوتا جميرو ابتنغليتي صوتا زكاته كلبات حقيفو كساب حموش تمسكرم زكيد وردر عصرتن اوسان زوباتا تصاتفنتن كرغاغص انكلوا نوسان زوباتا هايكوتا جولج لعلاي غاش بارنتو شامبوكو اوردتن لوغو عن سباندما بغليتي صوتا كم اتصاتفان ستافيدك انوسي عبيت ممزغابون بريزيدنت فدريشن كعص مربب نايتن زوبا اتو دانييل ابراهيم حبيرو امخفت سنسر عصرخبه ام حدارين زوبا هايكوتا اتو شخ الدين صالح بوغانو اتمدرخ كينيوتي ابو سبورتا وبقعت من استياد تصاوتو ترا من استياد اب حدا قرعات تاكيبوم تمكرو زلباوطلون بمنجد عود كبرتات سبورت زنصبارقلون اغاطامي كمزخونه بمحبار نودبت اكل موغيسو بمسره تسريع زلو مدب كلبادك تبعتيو نحرحدن زرخبالو ناي زوريا كلبادك انوسيو دوما ناي دابل اليمينيشن اغباب تختيلن وردراتن ككايرا مخانن كفلطن كلو امخفت علت بغليتي صوت هاستمزغبا وصيت مس انملك دوما ابدك تبعتيو بارنتو نهايكوتا 3 بحد لعلي غاش نمنصورا 3 بغلت تسني نغولج 3 ببعدوم لوغا عن سبا ناقوردت بتماصالي 3 بارو رتيعنن ابتماصل علت كاب زغط ما كلبادك انوسيو دوما لوغا عن سبا ن ጎልጅ 3 ብኽልተ ለዓላይ ጋሽ ንሃይቆታ 3 ብሓደ ብዝኾነ ውጽኢት ከም ዝረተዐን ወኪል ኤሪና ካፕት ቦታ ሐቢሩ ኣብ ዘበጎሽ ባርካ ካብ ዝተፈላለዩ ኣብያተ ትምህርቲ ዝተዋፅኡ ክልተ ደቂ ኣንስትዮ ዝርከቦን 55 መምህራን ኣካላዊ ትምህርቲ ስፖርተኛታት ስልጠና ዲ ላይሰንስ ንኻልይ ደረጃ ስልጠና ዳንነት ኩዕሶ እግርን ኣብ ከተማ ባረንቱ ተዋሂቡ እቲ ብምትሕባር ሚኒስትር ትምህርትን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ን8 መዓልትታት ብምኩራት ኢንስትራክተራት ብክልስ ሓሳብን ግብርን ዘካተተ ምንባሩ ዝሓበሩ ኣብ ጨንፈር ስፖርት ዞባ ጋሽ ባርካ ሓላፊ ስፖርት መምህር ተስፋይ ኣሌክስ ኣሌክሳንደርን ሓላፊ ባህልን ስፖርትን ጥዕናን መምህር ሰሎሞን ትኽለ ሃይማኖትን ብተወሳኺ ደረጃ ብቕዓት መምህራን ኣካላዊ ትምህርቲ ኣብ ሓደስቲ ሕጋጋት ስፖርት ብሓፈሻ ብምብራኽ ኣብቲ ዞባ ንዝካየዱ ስፖርታዊ ውርድራት ብቡቑዕ ዳንነት መንፈስ ንምምራሕ ምዃኑ ገሊጾም ወኪል ተመረቕቲ ድማ ሚኒስትር ትምህርቲ ኣካላዊ ብቕዓትን ደረጃ ንቕሓትን ኣባላቱ ኣብ ስፖርትን ሓደስቲ ሕጋጋት ፊፋ ንምዕባይ ቀዳምነት ሂቡ ይሰርሓሉ ብምህላው ብምምጓስ ቀጻልነቱ ንምርግጋት ጻዕርታቱ ክሕይል ኣብ ርሑቕ ከባቢታት ከይተረፈ ተማሳሊ መደባት ክውድብ ተማሕጺኖም ሓላፊ ጨንፈር ትምህርቲ ዞባ ጋሽ ባርካ መምህር ያሲን መሐመድ ብግደኡ ኣፍልጦ ናይ ኣካላዊ ትምህርቲ መምህራን ኣብ ናይ ዳንነት ሓደስቲ ሕጋጋት ፊፋን ብምዕባይ ናይ ሓባር መረዳእታ ዳንነት ትምህርቲ ብምቕጻብን ኣብ ከባቢኦም ንዝርከቡ ተምሃሮ ተመክሮም ከካፍሉ ከም ዝግባእ ብምጥቃስ ኣገዳስነት ስልጠና ብካላንደር ጨንፈር ትምህርቲ ዞባ ዝካየድ ውርድራት ኣብ ምምራሕ ልዑል ኣስተዋጽኦ ከም ዝገብር ገሊጹ ኣብ መወዳእታ ሰልጠንቲ ስለለወ ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ وحلفت تقبيلهم ፌደሬሽን ኩዕሶ መርበብ ዞባ ደቡብ ካብ 12 ንኡሳን ዞባታት ንዝመፁ ኣብ ከተማ መንደፈራ ብግብርን ክልስ ሓሳብን ተሰኒዩ ዝተዋህበ ስልጠና ብዛዕባ ሓፈሻዊ ኣምራት ኩዕሶ መርበብ ከምኡውን ዓለማዊ ሕጊ ዳንነት ኩዕሶ መርበብ ዘተኩረ ነይሩ ኣብ መዛዘሚ ነቲ ስልጠና ዝሃበ ኢንስትራክተር ዳንነት ኩዕሶ መርበብ መምህር ቢንያም የማነ ኣብ ዝሃቦ መብርሂ እቲ ዝተወደበ ስልጠና ድያኑ ንፀንሖም ኣፍልጦ ዘሐድስ ብዓለም ለኸዊ ሕግታት ተማእዚኖም ንዝጓዓዙ ዝሕግዝ ከም ዝነበረ ብምጥቃስ ሰልጠንቲ ብ ዑል ተገዳስነትን ብቕዓትን ዝተዋህቦም ትምህርቲ ከም ዝዛዘምዎ ገሊጹ ፕሬዚደንት ፌደሬሽን ኩዕሶ መርበብ ዞባ ደቡብ ኣቶ ዮሴፍ ዘርኣይ ብወገኑ ኣብ ንኡሳን ዞባታት ንፀንሐ ሕፅረታት ድያኑ ንምምላእ እቲ ዝተዋህበ ስልጠና ሓጋዚ ከም ዝኾነ ብምጥቃስ ሃገራዊ ፌደሬሽን ኩዕሶ መርበብ ኣብ ምውዳብ ናይቲ ዝተዋህበ ስልጠና ዝተፃወተ ተራ ሞጊሱ ወኪል ሰልጠንቲ ብግደኡ ዝተዋህቦም ትምህርቲ ንፀንሖም ኣፍልጦ ብምምሕያሽ ኣብ ዘካይድዎ ናይ ዳንነት ስራሓት ብብቕዓት ንክመርሑ ከም ዘኽእሎም ብምሕባር ኣብ ቀጻሊ ፌደሬሽን ዞባ ማእከል ኣብ ብቀጻሊ ፌደሬሽን ዞባ ክእለቶም ዘማዕብልሉ ባይታ ክፈጥር ኣዘኻኺሩ ኣብ መወዳእታ ሓላፊ ጨንፈር ኮሚሽን ስፖርት ዞባ ደቡብ ኣቶ ሃይለማርያም ገብረ መድህን ኣብ ዘስምዑ ቓል ፌደሬሽን ኩዕሶ መርበብ ብዞባ ደረጃ ስፖርታዊ ንጥፈታት ኩዕሶ መርበብ ንምብርባር ዝዓምዎ ዘሎ መደባት ብምንኣድ ሰልጠ እንቲ ዝቐሰምዎ ስልጠና ኣቦቶኦም ዝተመልሱ ብግብሪ ብምስራሕ ክእለቶም ከማዕብሉ ተላብዩ
1: ማንቸስተር ሲቲ ዝሓለፈ ዓርቢ ናብ ሜዳሴል ሃርስ ፓርክ ብምጋሻ ኣንጻር ክርስቲያን ፓላስ ጸወታ ኣካይዳ። ኣብ ናይ ቅድሚ ዕርፍቲ ጸወታ ሲታ መበል 17 ድቕ ካብ ኤርሊን ሃላንድ ብዝረኸብታ ሸቶ ሓደ ባዶ መሪሓ ክተዕርፍ ከላ ድሕሪ ዕርፍቲ ኣብ ዝቕጽለ ግጥም ሲታ መበል 54 ድቕ ካብ ቸርኪ ካልእ ሸቶ ብምርካብ ንመሪሕነታ ክድርዕ፣ ፓላስ ኣብ መበል 56 ድቕ ካብ ሓላዊ ልዳት ሲቲ ዶኖሩማ ህያብ ብምርካባት ውፅኢት ጸበ። ሸርኪ ኣብ መበል 59 ድቕ ንዕኡ ካልእቲ ንክለቡ

0: ሲሸጡ ክውስኹን ከሎ ሃላንድ እውን ኣብ መበል 84 ዶ ክራብዒ ዝሸቶ ብምውሳኹ ማንቸስተር ሲቲ ነዛ ግጥም ብገፊሕ ዝኾነ ውፅኢት 4-1 ብምዕዋት ርእሳ ልዒላ። ኣብዛ ፆታ ናይ ሲቲ ሪያን ሸርኪ እዩ ብል ዝተጻታይ ተባሂሉ። ፓላስ ኣንጻር ሲቲ ኣብ ዘካየተ ዳሕሮት 23 ፆታታት ብዘይካታ ወርሒ ጥቅምቲ 2021 ዝተዓወተታ ናይ ክልተ ባዶ ግጥም ኣብ 16 ክሰዓር ከላ ኣብ 5 ከምዓረ ተፈላለያ። ብዘይካ ዚ ሲቲ ናብ ሜዳ ሴልሃርስ ፓርክ ብምጋሽ ኣብ ዘካየተ ዳሕሮት 12 ፆታታት ዛጊድ ኣይተሰዓረትን ዘላ ኣብ 9 ክትዕወት ኣብ 3 ከምዓረ ተፈላለያ። ናይ መወዳእታ ስዕሪ ዝተቕበለትላ ግጥም ኣብ ወርሒ መያዝያ 2015 ኮይኑ 2-1 ክሰዓርን ከላ ማኑዌል ፔሌግሪኒ ድማ ዓላሚያ ነይሩ። ፓላስ ኣብ ዳሕሮት 9 ፀዋታታት ፕሪምየር ሊግ ዛጊድ ክትዕወት ኣይከኣለትን ዘላ። ሲቲ ኣብ ዓመት 2026 ካብ ሜዳ ብምውፃብ ዘካየትን ዳሕሮት 11 ፀዋታታት ኣብ 5 ግጥማ ጥራይ ክትዕወት ብምኸላ ዘገረመት ክትከውን ኣብ 5 ነጥቢ ክትማቐል ኣብ ሓደ ፀወታ ኸ ተሳዒራ ምንባራ እዩ ዝገርም።
1: Foden can attack here. Foden stabs it in. Shaqiri into the box. Still with Shaqiri. Brilliant run. Wonderful goal. There's no player in the Premier League quite as good as Ryan Shaqiri. The ball seems to attach to his foot like it's a magnet and he just drifts past players as if they're not there and he taps it into the back of the net. It's Crystal Palace 1, City 2 and they've scored within moments, Crystal Palace, and they're back in the game. Bardia, now Shaqiri, Shaqiri good position, Shaqiri shot deflects in, Shaqiri's on target, City 3, Crystal Palace 1, Foden scampering down the middle, Foden dribbling, still with Foden, on to Haaland, Haaland hits it, City 4, Crystal Palace 1, Erling Haaland into the roof of the net, and if there was any lingering doubt about who's going to win tonight,
0: ቸልሲ ኣብ ሜዳ ንብራይቶን ዓዲመያ ተጻዊቷ። ኣብ ናይ ቅድሚ ዕረፍቲ ፀወታ ቸልሲ ኣብ ራብዒቲ ዶ ካብ ሮሚዮ ላቪያ ብዝረኸበታ ሸቶ 1-0 ክትመርሕን ከላ ካብ ፔድሮ ኔቶ መበል 14 ዶ ከምኡ ድማ መበል 32 ዶ ካብ ጃኦ ፔድሮ ብዝረኸበተን 2 ሸቶታት ነታ ኣብ መበል 35 ዶ ካብ ያልኩየ ሓንቲ ሸቶ ዝረኸበት ብራይቶን 3-1 መሪሓ የዕሪፋ። ድዕሪ ዕረፍቲ ኣብ ዝቐጸለ ካልኣይ ብሪ ግጥም ቸልሲ ኣብ ሓደጋ ክትኣትያ ትርያ። ናይ ቸልሲ ጃኦ ፔድሮ ኣብ መበል 63 ናብ ገዛ ልዳቱ ብዘመዝገባ ሸቶ ብራይተን ነቲ ውፅኢት ናብ 3-2 እኳ ተፀበቶ ኮል ፓልመር ኣብ መበል 74 ንቸልሲ ራብዒቲ ሸቶ ብምዝጋቡ ክለቡ 4-2 ክትመርሕ ጀሚራ። ኣብ መበል 96 ብራይተን ካብ ግሮፕ ሸቶ እኳ ተመዝገበት ካብ ስዕረት ግናይ ድሓነትን ቸልሲ 4-3 ተዓዊታ። ኣብዛ ፆታ ሸቶ ዘመዝገበን ናብ ገዛ ልዳቱ ሸቶ ዘቕፅረን ከምኡ ድማ ንሸቶ እትኸውን ኩዕሶ ዝቐረበን ጃኦ ፔድሮ እዩ ብሉ ዝተጻታይ ተባሂሉ። ሊቨርፑል ኣብ ሜዳ ኣንጻር ኖቲንጋም ፎረስት ዘካየድቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ፆታ ፎረስት ኣብ መበል 24 ካብ ንዶየብ ዝረኸብታ ሸቶ መሪሓ ከትዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቕፅለ ፆታ ሊቨርፑል ካብ ኤርትራዊ ሸደናዊ ኣሌክሳንደር ርእሳ ናብ ፆታ ዝመለሰታ ሸቶ ክትረክብን ከላ ኣብ መበል 7 ሞርጋን ጊብስ ዋይት ብመገዲ ፍፁም ቅላዕ ሸቶ ብምዝጋቡ ፎረስት እንደገና ናብ መሪሕነት ተመሊሳ። ኣብ መበል 82 ቪክቶር ሙኖስ ንክለቡ መዓረ ዝገበረ ሸቶ ብምዝጋቡ ግን እቲ ፆታ ብናዕማዕረ ውፅኢት 2-2 ተዛዚሞም። ኣብዛ ፆታ ሓለቓ ክለብ ኖቲንጋም ፎረስት ሞርጋን ጊብስ እዩ ብሉ ተጻዋታይ ተባሂሉ ተሰይሞም። እዚ ተጻዋታይ ኣብ ኣንፊልድ 3 ሸቶታት ከመዝግም ከሎ 2 ሸቶ ዝኾነ ኳዓሳሱ እውን ቀሪብ እዩ።
2: Lovely take and turn, Cody Gakpo across the face of goal! That's good! And Alexander Isak! Nets at the top end to level the game. Nice challenge. That's a good little throw by Delap. Alisson came, the effort was towards goal. They won a penalty, Nottingham.
0: ዝሓልፈ ሰሙን ኣብ ፕሪምየር ሊግ ድሕሪ ናይ ነዊሕ ዓመታት ደጊማ ብዝተመልሰት ክለብ ሃል ሲቲ ዘሰንብድን ዘሕፍርን ስዕረት ብምቕማስ ንናይሎም ዓመት ስፖርት ውድዳ ፕሪምየር ሊግ ኣሃዱ ኢላ ዝፈለመት ማንቸስተር ዩናይትድ ኣብ ሜዳ ኣንጻር ናብ ውድዳ ፕሪምየር ሊግ ድሕሪ ሒደት ዓመታት ዝተመልሰት ኢፕስዊች ታውንያ ፆታ ካይዳ። ኣብ ናይ ቅድሚ ዕረፍቲ ፆታ ኢፕስዊች ኣብ መበል 29 ካብ ዳቪስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ሓለቓ ዩናይትድ ብሩኖ ፈርናንደዝ ኣብ መበል 4 ደቕ ንክለቡ ዘመዓራሪ ሸቶ ብምዝጋቡ እዘን ክለባት ንዕርፍቲ ሓደ ብሓደ ተፈላለያ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ዩናይትድ ካብ ተፃወታ ኢፕስዊች ግሪቪስ ብዝረኸበታ ህያብ ካብ ድሕሪ ተበጊሳ ናብ ምርሒርነት ክትምለስን ከላ ብሩኖ ኣብ መበል 61 ብፀወታ ከምኡ ድማ ኣብ መበል 68 ደቂ መገዲ ፍፁም ቅላዕ ክልተ ሸቶታት ብምዝጋቡ ዩናይትድ 4-1 ንኽትምርሓ ኽኢልዋ እዩ ሞቤሞ እውን ኣብ መበል 82 ደቕ 5 ሸቶ ከምዝግብ ከሎ ኢፕስዊች ኣብ መበል 91 ደቕ ካብ ኣክፖሞ

0: Helvedi into the middle for Calvert-Lewin. Oh, the keeper saved the first one. What a stop from Kelleher.
1: ግጥማት ፕሪምየር ሊግ እንግሊዝ ሎሚ ሶኒ ምሸት ብሓንቲ ፀወታ ቀፂሉ ከምስ እዩ። ሻምፒዮንስ ሓለፈ ዓመተ ስፖርት ኣርሰናል ናብ ሜዳ ቪላ ፓርክ ብምጋሽ ኣንጻር ኣስቶን ቪላ ናይ ደርቢ ፀወታ ከተካይድ እያ።
2: ኣብ ቀዳሞት ክልተ ናይ ሊግ ግጥማታ ብምዕዋት ናይ ዝዓመት ጉዕዝኣ ብዓወት ዝፈለመት ሪያል ማድሪድ ኣብ ሳንቲያጎ በርናቦ ኣንጻር ማላጋ ኣብ ዘካየደቶ ግጥም ብገፊሕ 4 ባዶ ብምዕዋት ናይ ዝሓለፈ ዓመት ጋንታ ከም ዘይኮነት ንቐንዲ መቐናቕንታ ባርሴሎና ተሪር መጠንቀቕታ ዘሕለፈ ድሙቕ ዓወት ኣመዝጊባ። ኣብ መበል 19 ደቂቕ ብሸቶ በሊንግሃም ቀዲማ ዝመርሐት ሪያል ማድሪድ ኣብ መበል 26 ደቂቕ ኣልፎንሶ ሄሬሮ ብጌጋ ናብ ልዳቱ ብዝቆፀራ ሸቶ ካልኦት ሸቶ ወሲኻ። ኣብ ማእከላይ ሰሙን ሃትሪክ ሰርሐን ብሉፅ ኣመዝጋብ ሸቶ ውርድራት ዋንጫ ዓለምን ኬልያን ምባፐ ኣብ መበል 30 ደቂቕ ሳልሴት ሸቶ ወሲኹ። ድሕሪ ዕረፍቲ ሪያል ማድሪድ ኣብ ተወሳኺ ደቂቕ ካብ ኣርዳ ጉለር ራብዒት ሸቶ ድሕሪ ምውሳኻ ነቲ ግጥም ብገፊሕ 4 ባሎ ተዓዊታትሉ። ሪያል ማድሪድ ኣብ ዝግጥም 8 ዕላመን ዝሓለዋ 19 ፈተነ ክተካይድን ከላ መጋጥምታ ማላጋ ድማ ሓንቲ ዕላማ ዝሓለወት 14 ፈተነ ኣካይዳ።

ሆሊያን አልቫረዝ ካብ መሰርዓ ኣልያ ናብ ሰቪያ ገሻ ፀወታ ዘካየደት ኣትለቲኮ ማድሪድ 3-1 ተዓዊታ። ኣሌክስ ባኢና ኣብ 40 ደቂቕ ንኣትለቲኮ መሪሕነት ናይ ዝግጥም ዘተሓዘት ሸቶ ኣመዝጊቡ። ኣዴሞላ ሉክማን ኣብ መበል 26 ደቂቕ ንመሪሕነት ኣትለቲኮ ናብ 2 ባዶ ዘዕረገት ሸቶ ወሲኹ። ኣሌክስ ባኢና ኣብ መበል 33 ደቂቕ ብኻሊት ሸቶ ተመሊሱ። ሰቪያ ድሕሪ ረፍቲ ኣብ መበል 26 ደቂቕ ካብ ሚገል ሲራ ሓንቲ ሸቶ እኳ እንተረኸበት ኣብ ውፅኢት ዝኾነ ጽልዋ ብዘይምግዳፋ ግን ኣብ ሜድኣን ኣብ ቅድሚ ደገፍታን 3-1 ተረቲዓ።

ካብ ሜራውፃይ ኣንጻር ሴልታ ቪጎ ዝገጥመት ኣትለቲኮ ቢልባኦ ቅድሚ ዕረፍቲ ካብ ኣሌክስ ቤረንጉዌርን ሮቤርቶ ናቫሮን ብዘመዝገበተን ክልተ ሸቶታት ኣብ ልዕሊ ሴልታ ቪጎ ክልተ ባሎት ኣዕዊታ። ቀዳሚት ሸቶ ቢልባኦ ኣብ መበል 20 ዝተመዝገበት ክትከውንን ከላ ብናቫሮ ዝተመዝገበት ካልኦት ሸቶ ድማ ድሕሪ ክልተ ደቂ ቀዳሚት ሸቶ ያስዒባ። ኣብ ሜድኣ ንስጳኞል ዓዲማ ጸወታ ዘካየደት ሪያል ሶሲዳድ ካብ ኣንድሬ ባረኔስያን ኦስካርሶንን ብዘመዝገበተን ክልተ ሸቶታት ኣብ ልዕሊ እታ ካብ ሮቤርቶ ፈርናንደስ ሓንቲ ሸቶ ዘመዝገበት ኢስጳኞል ክልተ ባሕርት ዓዊታ። ኣብ ካልእ ግጥማት ኣላቨዝ ንቪያርያል ሓደ ብባዶ፣ ለቫንተ ንሪያል ቤትስ 5-2፣ ዲፖርቲቮ ላኮሮኛ ንቫሌንሽያ 3-1 ረቲዕንአን። ግጥማት ላሊጋ ስጳኛ ሎሚ ምሸት ብክልተ ግጥማት ቀጺሉ ክካየድ እዩ። በዚ መሰረት ኦሳሱና ኣንጻር ጌታፈ፣ ባርሴሎና ድማ ኣንጻር ራዮ ቫየካኖ ጸወተን ከካይዳየን። ሪያል ማድሪድ ሙሉእ 9 ነጥቢ ቀዳሚት ኮይና ትመርሐላ። ኣትለቲኮ ማድሪድ 7 ነጥቢ ትስዕባ። ኣላቨዝ ብተመሳሳሊ 7 ነጥቢ ሳልሲቲ። ባርሴሎና ብሓደ ተረፍ ፀወታ ብ6 ነጥቢ ራብዓይ ተርታ ሒዛላ። ሴልታ ቪጎ፣ ኤልቸን፣ ማላጋን ድማ ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ናይ ዝሊግየን። ብናይ ቅድም ዓላሚ ማንቸስተር ዩናይትድ ሩበን ኣሞሪም ተመሪሓ ንሓድሽ ናይ ውድድር ዓመት ብዓወት ዝፈለመት ኤስ ሚላን ብዓርቢ ኣብ ሳንሲሮ ንቬኔዝያ ፀዊዓ ኣብ ዘካየደቶ ግጥም ክልተ ባዶ ብምዕዋት ሙሉእ 6 ነጥቢ ኣኪባ ናይ ዓወት ገስጋሳ ቀፂላቶ። ንዕረፍቲ ሸቶ ከይተረኣዩ ዝወፀ እዚ ግጥም ኣብ መበል 69 ደቂቕ ብክብረ ወሰን መጠን ዕድጊ ኤስ ሚላን ካብ ፒኤስጂ ዝፈረመ ፖርቹጋላዊ ጎንካሎ ራሞስ ንኤስ ሚላን መሪሕነት ናይ ዝግጥም ከተትሕዘብ ቅዕታ ሸቶ ኣመዝጊብላ። ኣብ መበል 89 ደቂቕ ተጻዋታይ ቬኔዝያ ሃልሃል ብጌጋ ናብ ርዳቱ ሸቶ ብምዝጋቡ ኤስ ሚላን ኣብ ዝግጥም ክልተ ባሮ ተዓዊታ። ኤስ ሚላን ድሕሪ ሓደ ዕቑድ ንቐዳሞት ክልተ ናይ ሊግ ግጥማታ ብዓወት መዊሳቶላ። ኣብ ልዕሊ ሩበን ኣሞሪም ስክፍታ የሕዲሮም ዝተበገሱ ደገፍቲ ኤስ ሚላን ኣብ ልዕሊ እቲ ፖርቹጋላዊ ዓላሚ እምነቶም እናወስኸ ይመጽእ ኣሎ። ኣረጊት ጎርዞ ኢቨንቱስ ኣብ ኣልያንስ ስታድዮም ንፓርማ ዓዲማ ክልተ ባሮ ተዓዊታ። ኢቨንቱስ ኣብዚ ኣሜድኣን ኣብ ቅድሚ ደገፍታን ዘካየረቶ ግጥም መሪሕነት ክትሕዝ 22 ደቓይቕ ጥራይ ሓቲትዋ። ጎንዛለዝ ብዝቕፅራ ሾትያ ኢቨንቱስ ካብ ዝነበረ ፀቕጢ ተናጊፋ ነቲ

ፀወታ ንምምሕዳር ዋዕትያ ኣብ መበ 88 ደቂቕ ሆላንዳዊ ኮፕ ሜነርስ ንመሪሕነት ጁቨንቱስ ውሕስነት ዝሃበት ካልእ ትሸቶ ወሲኹ ነዚ ግጥም ድማ ጁቨንቱስ 2 ብባሮ ተዓዊታትሉ 57 ሚታዊት ሚዛን ፀወታ ዝተቆፃፀረት ጁቨንቱስ 6 ዕላመን ዝሓለዋ 21 ፈተነ ክተካይድን ከላ መጋጥምታ ቬኔዝያ ድማ ካብ ዘካየደተን 4 ፈተነታት እተን 3 ዕላመን ዝሓለዋ ነይረን ሻምፒዮን ሴሪኣ ናይ ዝሓለፈ ዓመት ኢንተር ሚላን ካብ ሜዳ ወፃኢ ኣንጻር ካልያሪ ኣብ ዘካየደቶ ግጥም ብጸቢብ ሓደ ባሮ ተዓዊታ ቱርካዊ ሃካን ቻልሃንግሉ ኣብ ታሽዓይ ደቂ ብዘቁፅራ ብሕታዊት ሸቶያ ኢንተር ሚላን ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ወፅያ ኢንተር ሚላን ኣብ ዝግጥም ዋላ እኳ 31 ፈተነታት እንተካየደት 7 ጥራየን ዕላመን ሓልየን ብኣንጻሩ መጋጥምታ ካልያሪ ኣብ ዝግጥም ዕላመን ክሕልዋ ዘይከኣለ 10 ፈተነ ኣካይዳ ብናይ ቅድም ዓላሚ ኤስ ሚላንን ጁቬንቱስን ማክሲሚልያኖ ኣሌግሪ ክትዕለም ጀሚራ ዘላ ናፖሊ ኣብ ስታዲያጎ ኣርማንዶ ማራዶና ነታ ብሰስ ፋብሪጋስ እትምራሕ ኮሞ ፀዊዓ ኣብ ዘካየረቱ ግጥም 2-1 ተረቲዓ ባቶሪና ኣብ መበል 17 ደቂቕ ብዝቁፅራ ሸቶ ኮሞ ቀዲማ ምሪሕነት ናይ ዝግጥም ተረኪባ ራስመስ ሆይላንድ ኣብ መበል 30 ደቂቕ ንናፖሊ ማዕረ ዝገብረት ሸቶ ኣመዝጊቡ ድሕሪ 4 ደቂቕ ናይዛ ሸቶ ዱቪካስ ንኮሞ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዘብቅዐት መዕወት ሸቶ ኣመዝጊቡ ኮሞ ድማ ካብ ሜዳ ወፃኢ ኣብ ልዕሊ ናፖሊ 2-1 ተዓዊታ ኣብ ካልእ ግጥማት ላዚዮ ንጀነዋ 1 ብባዶ ሳሱሎ ንቶሪኖ 2-1 ኡዲኔዘ ንሞንዛ 3-2 ፍሮዚኖ ድማ ንፊሮንቲና 3-ባዶ ረቲዓታ ኢንተር ሚላን ኤስ ሚላንን ላዚዮን ብሙሉእ 6 ነጥቢ ቀዳሞት 4 ክለባት ናይ ዝሊግ ክኾናን ከለዋ ሞንዛ ቬኔዝያን ፊሮንቲናን ድማ ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ዝምለሰኩም ሰናይ ቀነ

0: ሰላምተና ተቐበሉ ፈንወና ብምክትሳብ ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 31 ናሓሰ ሰዓት 9 ምሸት ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍለም። ልኡኽ ኤርትራ ኣብ ኣንጎላ ብዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፎም። ኤርትራውያን ነበርቲ ሰዑድያ መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ንኡዞባት ተሰነይ ኣብ ምድላውን ኣጠቓቕማን ባህርያዊ ድኹዕን ጸረ ባልዕን ኣስተምህሮ ተዋሂቦም። ኔቶ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ብዞባ ኣርክቲክ ሓድሽ ከበባ ግንባር ይኸፍት ከም ዘሎ ተገሊጾም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ወተሃደራዊ ውዕል ናይ ፈለማ ዝርርብ ኣካይደን። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበጽሑ ኣፍሊጦም። ዝርዝር ዜና ልኡኽ ኤርትራ ዝሓለፈ ቀዳም ሰንበት ኣብ ዝተቓንዐ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሕብረት ኣፍሪቃ ተሳቲፎም። መርገፂ ኤርትራ ዘነፅር መደረ ድማ ኣስሚዖም። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ጸብጻብ ተዳሊዩሎ ገረ መስቀል ገረዝግሄር ክቕርቦ እዩ።
1: ብኣምባሳደር ኤርትራ ኣብ ሪፓብሊክ ደቡብ ኣፍሪቃን ሃገራት ዞባ ደቡባዊ ኣፍሪቃን ኣቶ ሳልሕ ዑመር ዝተመርሐ ልኡኽ ኤርትራ ምሕያል ኣልያታት ምክልኻልን ምፍታሕን ግጭታት ኣብ ኣፍሪቃ ብዝብል ቴማ ካብ 29 ክሳብ 30 ነሃሰ ኣብ ልዋንዳ ኣንጎላ ኣብ ዝተኻየደ መበል 21 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ሕብረ

0: ኣፍሪቃ ተሳቲፎም። ሎኺ ኤርትራ ብዘስምዖ መደረ ኣብ ኣፍሪቃ ግጭታት ንምግታእን ንምፍታሕን ዝቆሙ ኣልያታት ዛጌታ ኣድማዕ ስራሕ ከሰላስሉ ከም ዘይከኣሉ ብምግላጽ ነዚ ክውነት እዚ ኣብ ግመት ብምእታው እቲ ዋዕላ ኣብ ባይታ ተጨባጢ ለውጢ ከምፅእ ዝኽእሉ ግብራዊ ተበግሶታት ዝውሰደሉ ክኸውን ከም ዝግባእ ኣገንዚቦም። ቀንዲ ጠንቅን ኣጓህርትን ግጭታት ኣፍሪቃ ዓሌታውን ሃይማኖታውን ምትፍናን ድኹም ስርዓተ መንግስታት ብልሽውና ከፋፋልን ሃማሽን ፖለቲካን ናይ ደገ ምትእታውን ከም ዝኾነ ብምጥቃስ ንምእላዮም ኣጠቓላልን ስትራቴጂካውን ስጉምታት ምውሳድ ከም ዘድሊ ዝኣመተ ልኡኽ ኤርትራ ኣብዚ መዳይ እዚ ብቐዳምነት ስራዕ ተራን ሓላፍነትን ሃገራት ኣፍሪቃ ኣብ ምርጋፅ ውሽጣዊ ፀጥታን ርግኣትን ከም ዝኾነ ኣስሚሩ ኣለዉ። ምውሓስ ልኡላውነት ግዛኣታዊ ሓድነትን ናፅነትን ኣባል ሃገራት ካብ ቀንዲ ዕላማታትን መትከላትን ናይቲ ሕብረት ምዃኑ ብምዝኻር ድማ እቲ ሕብረት ፅኑዕ መርገፂ ክህልዎ ከም ዘድሊ ገሊጹ። ዋዕላ ኣብ ዘካየዱ ዘተ ግጭታት ንምግታእን ንምፍታሕን ኣብ ዝካየድ ፃዕሪ ናይ ሕብረት ኣፍሪቃ መዋቕር ምውሓስ ሰላምን ፀጥታን ንምሕያል ግብራዊ ስጉምቲ ክውሰድ ኣብ መንጎ ኣባል ሃገራትን ኣልያታት ሕብረት ኣፍሪቃን ዝያዳ ውህደትን ስጥመትን ክህሉ ናይ ቅድመ ግጭታት ዲፕሎማስያዊ ስራሓት ዝሕይለሉ መንገድታት ክፍጠር ከምኡውን ኣብ ክንዲ ኣብ ምፍታሕ ግጭታት ኣብ ቅድመ ምግታእ ግጭታት ዘተኮረ ስትራቴጂ ክህሉ ኣብ ምርዳእ በፂሖ። እቲ ፍሉይ ዋዕላ ኣብ መወዳእታ ኣሌታት ምክልኻልን ምፍታሕን ግጭታት ኣፍሪቃ ንምሕያል ክውሰዱ ዘለዎም ስጉምታት ዘነፅር ውሳኔታት ከምኡውን ውጥን ትግባርን ናይ ግዜ ሰሌዳን ኣፅዲቑ።
1: ንመስግነካ ግረ መስቀል ገረዝግሄር። ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ድማ ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ዓመት መፀ ኣብ ውሽጢ ሃገርን ወፃእን ብዝተፈላለየ መሰናድኦታት እያ ትዝከር። ኤርትራውያን ነበርቲ ስዑድያ ዝወደብዎ ፅምብላት ዝምልከት ፀብጻባት በፂሕና ኣሎ። ፍርቱና ዓንዶም ከተቐርበልና እያ።
2: ኤርትራውያን ነበርቲ ከተማታት ርያድ፣ ጅዳን ኣነማስን ስዑድያም ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብ27 ናሓሰ ብድምቀት ፅምቢሎም። ኣብ ርያድ ኣብ ዝተገብረ ናይ ዝኽሪ መደብ ኣቦ መንበር ማሕበረኮም ርያድን ከባቢኣን ኣቶ ተስፋይ ተኽለ ንታሪካዊ ድሕረ ባይታ ናይ ዛዕዝዝቲ ዕለት ብምግላፅ ድሕሪ ናይ 30 ዓመታት መሪርን ነዊሕን ቃልሲ ብኽቡር ዋጋ ዝተረኽበት ናፅነት ምዕቃብን ብልምዓት ምኩላዕን ሓላፍነት ወለዶታት ከም ዝኾነ ኣገንዚቦም። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝግሄር ብወገና ቅድሚ 65 ዓመታት ብ1961 ኣብ ጎቦ ኣዳል ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለስ ዝነበረ ህዝቢ ኤርትራ ብስራት ሓድሽ መድረኽ ከም ዝነበረት ብምጥቃስ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን የውሃና ኢላ። ኣብቲ ኣጋጣሚ ንኽብርን ርዝነትን ባሕቲ መስከረም ዝገልጽ መሰናድኦታት ብተምሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማታት ጅዳን ኣነማስን ተመሳሳሊ ፅምብላት ተኻይዱ። ኣብ ጅዳ ኣብ ዝተወደበ ስነ ስርዓት ጠቕላሊ ቆንስል ኣቶ ዓብዱራህማን ዑስማን ኣብ ዘስምዖ መልእኽቲ ባሕቲ መስከረም ህዝቢ ኤርትራ ኢምብትኡን መግዛእትን ድሌቱን ናፅነትን ብሂወቱን ንምርግጋፅ ብረት ዘለዓለላ ታሪካዊት ዕለት ትምህርቲ ዘይተፃዓድነትን መስዋእትነትን ከም ዝኾነት ብምርግጋፅ ንምድማይ ስድራ ስዋእትን ምስሳን ማዕከን ሕድሪ ሰማእታትን ዝግበረ ኣበርክቶ ብዝለዓለ ክቕፅል ተላብዮም። እቲ ኣጋጣሚ ብባህላውን ስነ ጥበባውን ትሕዝቶታት ዝተሰነየ ነይሩ።
1: የቐኒልና ፍርቱና ዓንዶም። ኣብ ንኡስ ዞባ ተሰነይ ኣብ ልምዓት መስኖ ዝነጥፉ ሓረስቶት ውሕስን ብርክቱን ምህርቲ ንክሓብሱ ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ክኢላታት ሕርሻ መኺሮም። ብ28 ናሕሰን ወከልቲ ሓረስቶትን ኣባላት ቤት ፅሕፈት ሕርሻን ኣብ ዝተዋህባ ኣስተምህሮም ኬሚካላዊ ድኩዕን ፀረ ባልዕን ኣብ ጥዕና ሰብ እንስሳን ኣትክልትን ከምኡ ውን ኣከባቢ ንዝኸትሎ ኣሉታዊ ሳዕቤናት ብዝርዝር ዘቕረቡቶም ክኢላታት ብዓቕሚ ሓረስቶት ብዝቐለለ ኣገባብ ክዳሎ ዝኽእል ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኣተሓሳሲቦም። ባህርያዊ ድኩዕን ፀረ ባልዕን ትሕዝቶ ሓመድ ኣብ ምህብታም ማእዛዊ መግቢ ኣብ ምውሓስ ድሕነት ኣከባቢ ኣብ ምርግጋፅን እቶት ሓረስቶት ኣብ ምብራኽን ዓብ ተራ ከም ዘለዎ ብተወሳኺ ገሊፆም። ሚኒስትሪ ሕርሻ ተጠቃምነት ባህርያዊ ድኩዒ ኣብ ሓረስቶት ንምስራፅ ኣብ ርእስቲ ምስ ሚኒስትር ሃብቲ ባሕሪ ብምትሕብባር ብርትዓዊ ዋጋ ንሓረስቶት ዘቕርቦ ዘሎ ካብ ፀሃያይ ባሕሪ ዝምስራሕ ፈሳሲ ድኩዒ ካብ ገረብ ኒም ዝተሰርሐ ባህርያዊ ፀረ ባልዕ ኣዳልዩ ከም ዘሎ እቶም ክኢላታት ብተወሳኺ ኣብሪሆም። ተጠቃምነት ኬሚካላዊ ፀረ ባልዕ ከም ናይ መወዳእታ ኣማራፅን ብሰብ ሞያ ሕርሻ ዝተደገፈን ክኸውን ከም ዝግባእ ብምብራህ ድማ መስርሕ ምንፃግ ኣብ ዝካየደሉ ሓረስቶት እኹን ናይ ድሕነት መሳርሒታት

ወዲዩን ልዑል ጥንቃቐ ከዘውትሩና ተሓሳሲቦም። ኣብ ምምሕዳር ንኡዞባት ተሰነይ ሓላፈ ኣህዱ ቁጠባዊ ልምዓት ኢንጂነር ዳዊት ብርሃነ ብወገኑ ሓረስቶት ኣብ ኬሚካላዊ ድኽዑን ፀረ ባልዕን ልዑል ተመርኳስነት ከም ዘለዎም ብምግላፅ ሳዕብኑ ተገንዚቦም ክሕየባ ተሓሳሲቦም። ሓላፊት ቤት ፅሕፈት ሕርሻት ንኡዞባ ወይዘሮ ለምለም ዘርኣይ ብግዳም ኣብ ጀራዲን ብዘካይድዎ መፅናዕቲ ብሰንኪ ኬሚካላዊ ቀመማት ትሕዝቶ ሓመድ ናይቲ ከባቢ ኣብ ኣሰካፊ ደረጃ በፂሑ ከም ዘሎ ብምግላፅ ንምፍዋሱ ሓረስቶት ብኢኪላታት ሕርሻ ንዝተዋህቦም ኣማራፂታት ክጥቀሙ ኣዘኻኺራ። እዚ ማእከል ኣብ ደቂ ኣምሓረን ዓላም ብሓሙሽተ ዓይነታት ሙያ ብክልሲ ሓሳብን ግብርን ዘሰልጠኖም 54 ደቂ ኣንስትዮ ዝርከብኦም 513 ኣባላቱ ብ28 ናሕሳ መሪቖም። ኣብቲ ኣዛዚ እዚ ማእከል ብሪጋድር ጀነራል ተኽለ ክፍላይ ከምኡውን ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብሪጋድር ጀነራል ኣድም መሓመድ ኮከል ዝተረኽብሉ ኣብ ዓላ ዝተኸየደ ስነ ስርዓት ተመረቕቲ ብቴክኖሎጂ መራኸቢታት ምሕደራን መሪሕነትን ምሕደራ ገንዘብን ስርዓት ዕድግን ከምኡውን ኣተሓሕዛ ንብረትን ኣጋር ሓኪምን ከም ዝሰልጠኑ ተገሊፆም። ድሌትን ተገዳስነትን ሰልጠንቲ ካብ ቀንዲ ረቑሒታት ዓወት ናይቲ ስልጠና ከም ዝነበረ ዝተቐሱ ኣካየቲ ደቂ ኣንስትዮ ንዘርኣይኦ ተወዳዳርነት ሞጊሶም። ንደቂ ኣንስትዮ ሰልጠንቲ ብፍሉይ ዘተባብዐ ብሪጋድር ጀነራል ተኽለ ክፍላይ ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ስራሕን ንባብን ክዕምቕዎ ተላብዮም። ኣብ መወዳእታ ወኪል ተምሃሮ ካፒተን የማነ ወልድኣብ ንዝረኸብዎ ዕድል ድሕሪ ምስጋን እቲ ስልጠና ዝነበሮም ሃጓፋት ክለልዩን ስነፍልጠታዊ ኣሰራርሓ ክኽተኑን ከም ዝሕግዞም ብምሕባር ብግብሪ ከም ዝሰርሕሉ ቃልኣትዮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ዝፀንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ወቒሶም። እዚ ዝግለጽ ዘሎ እቲ ኪዳን ህላዎ ኣብቲ ዞባ ንምውሓስ ሓድሽ ወተሃድራዊ ልምምድ ከም ዘበገሰ ድሕሪ ምቅልሕ እዮም። እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወተሃድራዊ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትህበሉ ኣነፂሩሎም። እቲ ወተሃድራዊ ልምምድ ነቲ ዞባ ኣብ ፀጥታውን ወተሃድራዊ ወጥሪ ከም ዝሸሞ ብምጥቃስ ከዓ ኔቶ ተኽታኺ ስጉምትታት ካብ ምውሳድ ክሕየባት ተሓሳሲቦም። ኔቶ ካብ ወርሓት ለካቲትን መጋቢትን ናይዚ ዓመት ልዕሊ 30,000 ወተሃድራት ዝተሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዮም። ምስፍሕፋሕ ኔቶ ኣብ ምብራቕ ኤውሮጳ ፀጥታውን ወተሃድራውን ፀገማት ኣስዒቡ ከም ዘሎ ፀብጻባት ይረድኦም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ስልሳዊ ውዕል ናይ ፈለማ ዘረባ ካይደን። ኣብዚ ሎሚ 31 ናሕሰ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካየድዎ ዝርርብ ሓዳስ ሓበራዊት ኮሚተ ከም ዝቆመት ተፈሊጡሎም። ሰለስተን ሃገራት ነቲ ስምምዕ ብ7 ናሕሰ ኣብ ከተማ መካ ስዑድያ ከም ዝኸተምዎ ዝፍለጥ ኮይኑ ተግባሩ ንምቅልጣፍ ከም ዝሰርሓ ምግላፅን ዝዝከር እዮም። እቲ ስሉሳዊ ስምምዕ ሓንቲኤን ምስ እትጥቃዕ ብሓባር መልሰ ግብሪ ክህባ ዝኽእል ኮይኑ ዞባዊ ፀጥታ ኣገዳስነቱ ልዑል ምዃኑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ቱርኪ ስዑድ ዓረብን ፓኪስታንን ነቲ ወተሃድራዊ ውዕል ካልኦት ሃገራት ክፅምበርኦ ክፉት ምዃኑ ሓቢረን ኣለዋ። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም። እዚ ትማሊ 30 ናሕሰ ብመንጎኘት ውድብ ሕቡራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዝኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊጹሎም። ኣብ 2021 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎኦም ዝተፈጥረ ዘይምስምማዕ ከም ዘይተተግበረ ፀብጻባት የረድኦም። ኔቶ ኣብ 2011 ኣብ ሊብያ ድሕሪ ዘካየዶ ምትእትታው ብዝሰዓበ ቅልውላው እታ ሰሜን ኣፍሪቃዊት ሃገር ኣብ 2 ከም እተመቕለስ ዝፍለጥ እዮም። ከም ሳዕቤኑ ኣብ መንጎቶም ንምብረቃውን ምዕራባውን ክፋልቲ ሃገር ዝተቆፃፀሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝፀንሐ ይሕበር። ኣብቲ ሃገር ንኣስታት 14 ዓመታት ብዝቐፀለ ቅልውላው ኣማይት ኣሽሓት ሰባት ከም እተቐትሉን ሚልዮናት ከም እተመዛበሉን ፀብጻባት ይጠቕሶም። ኣሜሪካን ኢንዶኔዥያን ንኣስታት 2 ሳምንታት ዝቕፅል ዓመታዊ ሓበራዊ ወተሃድራዊ ልምምድ ሎሚ 30

ሓደ ናሕሰ ጀሚረን ኣብዚ ኣብ ግዛት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቕፅልን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳተፋ ምህላወን ተገሊጹሎም። ዕላማ እዚ ልዕሊ 5,000 ወተሃድራት ዝሳተፍዎ ዘለዉ ሓበራዊ ልምምድ ወተሃድራዊ ዝምድናአ ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያን ነዚ ዓመታዊ ሓበራዊ ወተሃድራዊ ልምምድ ካብ 2006 ጀንቢረን ከካይደኦ ከም ዝፀንሐዮም ጸብጻባት ዘረድኦም። ኣሜሪካን ኢራንን ሎሚ 31 ናሕሰ ምልዋጥ መጥቃዕትታት ሚሳይልን ድሮናትን ከም ዘካየዳ ማዕክና ዜና ቃሊሐን። ማእከላይ እዚ ኣሜሪካ ኣብ ወደብ ላራክ ኣብ ልዕሊ ዝርከብ ኣገዳሲ ዝበሎ ዕላማታት ኢራን ደብዳብ ድሕሪ ምክያዱ ሓለዋ ሰውራ ኢራን ድማ ኣብ ዮርዳኖስን ሕቡራት ኢማራት ዓረብን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብር መጥቃዕትታት ከም ዘካየዳ ኣፍሊጦም። በዚ ኣሜሪካ ዘካየደቶ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ክሕብርን ከሎም ኢራን ዘካየደቶ መጥቃዕቲ ከኣ ኣብ ወተሃደራዊ ትሕቲ ቅርፂ ኣሜሪካ ከቢድ ዕንወት ከም ዘስዓበ ገሊጻ። ንመጥቃዕቲ ኣሜሪካ ብትሪ ዝኾነነ ፕሬዚደንት ኢራን መስዑድ ፐዘሽኪያን ከቢድ ዋጋ ከፍላ ምዃኑ ኣጠንቂቕሎም። ኣሜሪካ ዘካየደቶ መጥቃዕቲ ኣብ ወሽመጥ ሆርሙዝ ፈንጂታት ንምፅዋር ዝተወሰነ መደብ ንምፍሻል ምዃኑ ሓቢራ ኣላ። ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ወሽመጥ ሆርሙዝ ተፃውዲዱ ዝነበረ ፈንጂታት ጠቕሊላ ከምዘ ኣልገሰቶ ብምጥቃስ ኢራን ኣብቲ ማያዊ ኣካል ደጊማ ከተፃወር ምስ እትፍትን ኣብ ልዕሊኣ ከቢድ መጥቃዕቲ ከም ዘካይድ ምጥንቃቁ ዝዝከር እዮም። እዚ ሓድሽ መጥቃዕትታት ድሕሪ እቲ ኣብ መወዳእታ ዝሓለፈ ወርሒ ሓምለ ዝተኻየደ ናይ ፈለማ እዮም። ህዝባዊት ሪፓብሊክ ቻይና ኪርጊስታንን ኡዝበኪስታንን ኣበጊስንኦ ዘለዋ ዝራኸበን ህንፀት ዘመናዊ መንገዲ ባቡር ኣብ ቁጥብን ዘይነዓቐ ኣበርክቶ ከም ዝህለዎ ሓቢረን። እዚ ኣስታት 530 ኪሎ ሜትር ዝዝርጋሕ ግዙፍ ፕሮጀክት ምስ ተዛዘመ ንንግዳዊ ንጥፈታትን ርክብ ህዝብታት ሰለስተን ሃገራትን ከም ዘስፍሖ ተገሊጾም። እዚ መስርሕ ህንፀቱ ኣብ 2025 ዝፈለመን ኣብ 2031 ክዛዘም ትፅቢት ዝግበረሉን ንያስታት 5 ቢልዮን ዶላር ፕሮጀክት ንምብራቕ ኤስያ፣ ማእከላይ ኤስያ፣ ኤውሮጳን ማእከላይ ምብራቕን ከይተረፈ ዓበ ረብሓ ከም ዝህልዎ እዩ ዝግለጽ ዘሎም። ልዕሊ ፍርቂ ብርክታት ናይቲ ፕሮጀክት እትውንን ቻይና ንመስርሕ ህንፀቱ ዝዓበየ ስልዒት ከም እትገብር ተፈሊጡሎም። እቲ ዘመናዊ መንገዲ ባቡር ካብ ህዝባዊት ሪፓብሊክ ቻይና ተበጊሱ ናብ ኡዝበኪስታን ዝውድእ እዮም። ማእከል ምርምር ጠፈር ኣሜሪካ ማለት ናሳ ንጠፈራዊ መፅናዕትታት እትሕግዝ ቴሌስኮፕ ትማሊ 30 ናሕሰ ወንጪፎም። እዛ ናይ ልዕሊ 4 ቢልዮን ዶላር ገዛፍ ቴሌስኮፕ ካብ መሬት 1.6 ሚልዮን ኪሎ ሜትር ኣብ ዘሎ ህዋ ከም እትዋደድ ተፈሊጡሎም። እዚ ናይ 5 ዓመታት ፈጠራዊ ፕሮጀክት ብፍላይ ኣብ ዓውዲ ስሕበት ዝካየድ ዓሚቕ መፅናዕቲ ሓጋዚ ከም ዝኸውን ናሳ ኣሚትሎም። እቲ መደብ ን5 ዓመታት ከም ዝፀንሕ እኳ ይግለጽ እንተሎም እታ ቴሌስኮፕ ን5 ተወሳኽቲ ዓመታት ዘፅንሕ ፀዓት ከም ዘለዋ ተገሊጹሎም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ልኡኽ ኤርትራ ኣብ ኣንጎላ ብዝተቓንዐ መበል 21 ፍሉይ ዋዕላ ባይቶም መራሕቲ ሕብረት ኣፍሪቃ ተሳቲፎም። ኤርትራውያን ነበርቲ ስዑድያ መበል 65 ዓመት ዝኽሪ ምጅማር ብረታዊ ቓልሲ ብድምቀት ጽምቢሎም። ኣብ ንኡስ ዞባ ተሰነይ ኣብ ምድላውን ኣጠቓቕማን ባህርያ ወድኹዕን ጸረ ባልዕን ኣስተምህሮ ተዋሂቦም። ኔቶ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ተገሊጾም። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ወተሃደራዊ ውዕል ናይ ፈለማ ዘርርብ ኣካይደን። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበጽሑ ኣፍሊጦም። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ዓይነትን ጠንቅታትን እፈፈት ማለት ኣለርጂ ተገሊጾም። እፈፈት ሕማም ዝከላኸል ስርዓት ኣካላትና ናብ ውሽጥና ንዝኣቱ ግዳማዊ ሳብስታንስ ንምቅላስ ዘርእዮ ግብረ መልሲ እዩ። እቲ ግዳማዊ ሳብስታንስ ሕማም ደየ ስዕብቲ ሃዋስያን እውን ክኸውን ይኽእል እዩ። ገለ ዓይነት መግቢ ደሮና፣ ፀጉሪ ናይ ገዛ እንስሳ፣ ፀገ ኣትክልትን ገለ ዓይነት መድሃኒታትን ካብቶም ልሙዳት እፈፈት ዘበግሱ ጠንቅታት ኮይኖም ይጥቀሱ። ዕማም ስርዓተ ምክልኻል ሕማም ኣካላትና ጠንቂ ሕማም ክኾኑ ይኽእሉ እዮም ካብ ዝበሎም ነገራት እናተኸላኸለ ጥዕና ሰብነትና ምሕላው እዩ። ነዚ ዕማም እዚ ክፍፅም ዝኽእል ዝኾነ ካብ ደገ ዝኣቱ ሳብስታንስ እናጥቅዐ ብመላእ እዩ። ከከም ዓይነት ናይቶም ናብ ኣካላትና ዝኣቱ ግዳማውያን ሳብስታንሳት ኣብቲ ሕማም ናይ ምክልኻል ዝካየድ መስርሕ ምቅፃል፣ ምህንጣስን ካልእን ዝኣመሰሉ ምልክታት ነርኢ። ብሰንኪ እፈፈት ነርእዮም ምልክታት ሳዕቤን ናይ ዝተፈላለዩ ፀገማት ክኾኑ ይኽእሉ እዮም። እዚ ንዓይነትን ክብደትን ናይቲ ተማዕበሎ ዘለካ እፈፈት የጠቓልል። ኣብ ገለ ኣጋጣሚታት ግብረ መልሲ ስርዓተ ምክልኻል ኣዝዩ ከቢድ ክኸውን ስለ ዝኽእል ንህወት ኣብ ሓደጋ ዘእቱ ኩነታት ይምዕብል። ከቢድ እፈፈት ኣናፍሌክሰስ ይበሃል። ሓደ ሰብ እፈፈት ንዘስዕብ ነገር እንተተቓኒዑ እቶም ምልክታት ቀልጢፎም ክገሃዱ ይጅምሩ እዮም። ንኣብነት እፈፈት ዘስዕብ መግቢ ምስ ንበልዕ ኣብ ውሽጢ 10 ክሳብ 20 ደቓይቕ ወይ ድሕሪ 2 ሰዓታት እቶም ምልክታት ክረኣዩ ይኽእሉ ተገሊጹ። ኣብ ዓምዲ ባህልን ስነ ጥበብን ፍቕራዊ ህይወትና ከመይ ኣሎ ዝብል ኣርእስቲ ይጸንሐና። ንግደት ኣብ መኻንየ በዚ ሰናዕፈታትና ንኽገይሽ ኣንቂደ። ኣብ መገሻይ ኣሸንዳን ካልእ ባህላዊ ፀወታታትን ንኽዕዘብ ካብቲ ዝተተስፈኽዎ ነገር እዩ። ስለዚ ብኣጋይ ኣብ እንዳ ኣውቶቡስ ምስ በጻሕኩ ሪጋ ሒዘ ምጽባይ ጀመርኩ። ኣጋጣሚ ኣብ ማዕድዩ ዝረኣየኒ ፈላጤየይ ናባይ ገጹ እናመጸ ብስሓቕ ክርትም ይብል። ብማዕዶ ንዓይ ርእዩ ብምስሓቑ ኣይተበርሃነን። ምኽንያቱ ዘስሐቕ ነገር እንተ ዝነብረኒ እቲ ኣብ እንዳ ኣውቶቡስ ዝነበረ ኩሉ ሰብ ብማዕዶን ብዘይ ማዕዶን ንዓይ ረርእዩ ምስሓቐ ነይሩ። ልክዕዩ ሰብ ርእዩካ ካብ ክጉሂ ርእዩካ ፍሽኽ ክብልን ክስሕቕን ይሓይሽ። እዚ ሰብ እዚ ግን ንዓይ ርእዩ ምስሓቑ ከዝንበለይ ዝደልዮ ዘረባ ስለ ዝነበሩ ጥረዩ። ከምዘይቀረብ የለን ወድያት ናባይ ቀረቦም ኣብ እዝነይ ገለ ኣፍቃሪ

ፍልጠት ቴክኖሎጂ ምህንድስናን ቁጥርን ርእሰን ዝኸኣል ዓውድታት ትምህርቲ እየን። እዚ ማለት ግና ከም ከብድን ሕቁን ዘይረኸባ ዓውድታት ፍልጠት እየን ማለት ኣይኮነን። እቲ ሓቂ እዚ ክነሱ ክሳዕ ሕጂ ዓብላሊ ኮይኑ ዝፀንሐ ኣገባብ ኣመሃራ ግና ነዘን ዓውድታት ትምህርቲ ከም ቆፎ ጎኒ ንጎኑ ዘጎዛጉዝ እምበር ነቲ ዘለዎን ምምርኳስ ኣብ ግምት ዘእቱ ንብውህድ እንተምሃሮ ዝቐርብን ኮይኑ ዝተሃንደሰ ኣይኮነን እዩ ዝብል እንተተረኽበ ድማ ብኣዝዩ ድሩትን ኣከራኻሪ መልክዕን እኳ ብምዃን ዝሓለፈ ኣይኮነን ተጣቂሱ። ዝኽሪ መስከረም ብዛዕባ ገረብ ብሓኽላ ሰነዳት እንታይ ይብሉ ካልኣይ ክፋል ቀሪባ ኣላ። ሰላምታን መፀዋዕታን ንኣሕዋትና ኮማንዶስ ደቂ ኤርትራ ብምቕዳም ብስምታ ካብ ስቃይ ዘይወፀታ ደኹላትናን ጠማሪትናን እንፈትዋን እንስዋኣላን ሃገርና ኤርትራ ዓሚቕ ሕውነታዊ ናይ ልቢ ሰላምታና ይብፃሕኩም። ንሕና ኣሕዋትኩም ተገደልቲ ህዝባዊ ሓርነት ኤርትራ ማለት ሻዕብያ ሽሕኳ ፊት ንፊት ኣብ ዓውደ ውግእ ምሳኻትኩም ኣሕዋትና ንሓድሕድና ብዙሕ ግዜ ደም ክንፋሰስ ንውዕል እንትኾና እቲ መሰረታዊ ምክንያት ናይዚ ዘፋልሰና ዘሎ ኣፀቢቕና ስነንፈልጥ ኣብ ልዕሊኹም ቂምታን ፅልእል ይብልናን። ሕጂ ግን ንሕናን ንስኻትኩምን ሓቢርና ክንመያየጠሉን ክንረዳዳኣሉን ዝግባኣና ጉዳይ ምእንትታን ኩሉና ሓደ ትብፃሓና ሃገርና ኤርትራ ንክንሰምር ግዜኡ ዝበፅሐ ኮይኑ ስለዝተሰማዓና ነዚ ሓፃር መልእኽትና ተቐበሉ። ብሰሪ መሪር ጭኮና ቅድሚ 10 ዓመታት ኣቢሉ ዝተመስረተ ተጋድሎ ሓርነት ኤርትራ ንመንግስቲ ኢትዮጵያ ኣዝዩ ስለ ዘስክኦ እቲ ገዛእ ስርዓት ምስ ጎይቶት ሃፀውያውያን ኣሜሪካን እስራኤልን ተመኺሩ ናይ ኮማንዶስ ፍሉይ መሰልጠኒ ኣብ ከተማ ደቂ ምሓረ ከፊቱ። ናይዚ መሰልጠኒ ማእከል ምኽፈት ምኽንያት ቀዳማይ ፈላሊኻ ግዛእ ዝብል ናይ ምምቕቓል ዕላማ ሕጂ እውን ስርዓት ደርግ ዝቕፅሎ ዘሎ ንህዝቢ ኤርትራ ንሓድሕዱ ኣፋሊሶም ከጻልእዎን ከረሓቕዎን እሞ ብዛዕባ ጉዳይ ሃገሩ ከም ዘይመያየጥን ዘይመኻኸርን ምግባር ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ወዛም ገጻ ተካል ገጻ ብዝብል ኣብ ኣውቶቡስ ተሰቂለ ናብ ስራሕ ኣብ ዝኸድክሉ ሰዓታት ብኣጋጣሚ ዝተላለኸዎ ጓል ንፅባሒቱ ኣብ ተመሳሳሊ ሰዓትን ቦታን ምስ ተረኸብና ናይ እግዚኣብሔር ሰላምታ ጥራይ ሂበያ ደው ምስ በልኩ ስለዘይተዋሕጠላ እንታይ ደኣ ጋጊኻ እንዲኻ ወላ ኸምኢኻ በለትኒ መስአ ዝመስላ ፅፋራ ተወራውሮም ስለ ዝነበረት ብነብሰይ ከዓ ፀፋር ጓል ስለ ዘይፈቱ ነብሰይ እርንባቢለ ይቕሬታ ጋጌ ክለኹ ኣበይና ንፈለጥ በልክዋ ደስ ስለ ዘይበላ እሞ ንርእስኻ ከም ምድሪ ቤት ንጎንጎ ትኽስረላትካ ምስ በለትኒ ሕርቃን ዝሩ በለኒ። ነቲ ዝበለትኒ ሓንጎልካ ጥር ዝብል ሓበሬታ የብሉውን ብማለት ገይረየ ተርጉመዮ። ብናይ ዕቱባት ቃና ኣበይና ንፋለጥ ንገርኒ ምስ በልክዋ ትማል ምሽ ኢላ ኣዘኻኸረትኒ። እታ ጓል ግን ብዘይካ ስማ ዝኾነ ነገር ካብቲ ትማሊ ዝነበረቶ ምስ ኣይነበረን። ትማሊ ከደረይቲ ሎሚ ግን ብጫ ይክትመስሊ ዘለኺ ክብላ ሓሲበኳ እንተነበርኩ ኣይደፈርኩን። ንፅባሕ ፅባሕ ዝቀያየር መልክዓ ከለሊ ብዘይምኽኣለይ ከም ዓዋን ተሓሲቡሎ ይኸውን። ዘመን ቅያር ክዳን ብቅያር ገጽ ተሰኒው ቀዋሚ ዝበሃል ነገር ዘይብሉ ተቀያያሪ ዘመን የከላብተና ኣሎ ተጠቂሱ። ኣብ ዓምዲ ስድራ ቤት ዘረእኹምና ሕያውነትን ጭውነትን ደቢሱናዩ ስድራ ቤት መዋቴት ቀሪቡሎ። እቲ ናይ ሞት ሓደጋ ኣብ ጉዳይ ፊት ቤተ ክርስትያን እንደ ኣቡነታትዮስ እዩ ብ4 ሓሰ 225 ሰዓት 5 ፈረቓን ንግሆ ኣጋጢሙ። መራሕ መኪና ኣቶ ሚካኤል ድራር ብእግረን ናብ ቤተ ክርስትያን ንሰግራ ዝነበራ ኣደይ ለምለም ኣርኣያ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ወሪዱለን። ኣቶ ሚካኤል እቲ ሓደጋ ምስ ኣጋጠሞ ንደይ ለምለም ኣርኣያ ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድወን። ኣደይ ለምለም ኣርኣያ ግን ብሂወት ኣይሰረራን። ንፅባሒቱ ዕለት 5/1/2025 ደቀን ኣሕዋተን ቤተሰበንን ደቂ ዓደንን ኣብ ዝተረኽብሉ ኣብ ዓደን ኣዛይሐ ንዞባ ድባርዋ ኣብ ቤተ ክርስትያን ቅዱስ ሚካኤል ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን። ብድሕሪ እዚ ነዚ ዝተፈፀመ ሞት ዘስዓብ ሓደጋ ምዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስ ተገብረ ብ8 ታሕሳስ 2025 ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ነዚ ዕርቂ ዝምልከት ስምምዕ ዕርቂ እውን ተነቢቡ ይርከቦ። ኣብ ዓምዲ ልምዓት ሃገራዊ ዋዕላ መፅናዕትታት ሕርሻ ኣብ ምዕባለ ሃገርን ሕርሻን እንታይ ኣበርክቶ ክህልዎ እዩ ንዝብል ሕቶ ንምብራህ ምስ ዶክተር ኤፍሬም ገብረ መስቀልን ኣቶ ዓብደላ ዑመርን ዝተኸየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ሚን ሁና ውሁና

ብምዝንጋዕ ብለምሲ ኣካላት ንዝተጠቕዐት በዓልቲ ቤቱ ንምዝዋርን ምዝንጋዕን ኣብ ዝተፈላለዩ ከባቢታት ብምጋሽ ንልዕሊ 12 ዓመታት ኣብ ቀጻሊ ዑደት ዝርከብ እሙን ቻይናዊ ሰብኣይ 50 ማልያታት ብሓደ እብረ ወዲዩ ናብ ላይብረሪ ዝኣተወ ኣሜሪካዊ ወዲ 7 ዓመት ህፃን ኣብ መዝገብ ክብሪ ወሰን ጊነስ ሰፊሩ ወዲ 18 ዓመት ቤልጅማዊ ተምሃራይ ንኽረምታዊ ስራሕ ኣብ ዝወፈረሉ ሃንደበት 15 ሚልዮን ዝዋግኡ እኩብ ወርቂ ከም ዝረኸበ ተገሊጹ። ፖላንዳዊት ጁልያታ ዳዶክሳ 2652 ብደረስቶም ፌርማ ዘለዎ መጻሕፍቲ ብምውናና ኣብ መዝገብ ክብሪ ወሰን ጊነስ ከም ዝሰፈረት ተሓቢሩ። ሓደ ገፋፍ ዓሳ ሜክሲኮ ብውሕጅ ተገፊዑ ኣብ ስንጭሮታት ንኽልተ ሰሙን ጠፊኡ ድሕሪ ምፅናሕ ብኺላታት ህይወት መድሕን ብሂወት ከም ዝተረኽበ ተገሊጹ። ሓምሻይ ክፋል ትሕዝቶ ጉጉይ ፖሊሲታት ስርዓታት ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ቀሪባ ኣላ። ኣብ ዓምዲ ጥዕና ጥንቀቐ ነፍሰ ጾር ምስ ምቅያር ክሊማ ተዳሲሱ ይጸንሐና። ነፍሰ ጾር ምዃን ተኣፋፊ ወቕቲ ናይ ህይወትና እዩ። ኣብ ከባቢና ዝፍጠር ንእሽቶ ለውጢ ክሊማ ግቡእ ጥንቃቐ ምስ ዘይንገብር ከቢድ ጥዕናዊ ጸገም ከስዕበልና ይኽእል እዩ። ኣብ ኩነታት ኣየር ዝፍጠር ካብ ልዑል ሙቐት ጀሚርካ ክሳብ ክቱር ዛሕሊ ብርቱዕ ዝናብ ኢልካ ክሳብ ጸቕጢ ኣየር ወዘተ ዘሎ ምቅያር ኣብ ጥዕና ናይታ ደን እቲ ኣማህፀና ዘሎ ዕሸልን ሃስያ ክውርድ ይኽእል እዩ። ሃንደበት ዝረአ ምቅያር ክሊማ ንሰብነትና ብሓያሎ መልክዕ እዩ ዝጸልዎ። ጓል ኣንስተይቲ ነፍሰ ጾር ኣብ እትኾነሉ እዋን ሕማም ዝከላኸል ስርዓትን ሙቐት ኣካላትን ዝቆጻጸር መካኒዝም ሰብነትን ኣብ ንጥፈታቶም ዝተፈላለዩ ለውጥታት እዮም ዘምፁ። በዚ እታ ጓል ኣንስተይቲ ብዝኾነ ምቅያር ክሊማ ሰብነታ ተነቃፊ ይኸውን። ፈለማ እታ ነፍሰ ጾር ግቡእ ዝኾነ ቅድመ ጥንቃቐ ክትገብር እዩ ዝምከር። ኣካላታ ምጥላል፣ እኹል ማይ ክትሰቲ ይግባእ። ሙቐት ኣብ ዝበዝሖ ወቕቲ ምቹ ክዳን ምልባስ፣ ኣብ ግዜ ዛሕሊ ሙቐት ንምፍጣር ብግቡእ ክዳን ክትድርብ፣ ኣብ ግዜ ሙቐት ድማ ፍኹስ ዝበለ ክዳን ክትወዲ ይግባእ። ኣብዚ ሃንደበት ክመጽእ ብዝኽእል ምቅያር ክሊማ ከይትጥቃዕ ግቡእ ጥንቃቐ ክትገብር ኣለዋ። ግቡእ ጽሬት ምሕላው ራህዲ ኣብ ቆርበት ክፍጠር ንዝኽእል ረኽሲ የጋድዶ እዩ። ኣብ ከም ዝኾነት እታ ነፍሰ ጾር ግቡእ ዝኾነ ክንክን ጽሬት ክትሕሉ ይግባእ። ሓንቲ ጓል ኣንስተይቲ ነፍሰ ጾር ምዃና ምስ ተረጋግጽ ጥዕናኣን ጥዕና ናይቲ ኣብ ከብዳ ዘሎ ዕሸልን ንምውሓስ ሓፈሻዊ ክትገብሮ ዝግብኣ ክንክን ሓያሎ እዩ ይርከቦ። ኣብ ዓምዲ ትንታነ ዜና ንግዳዊ ኩናት ኣሜሪካን ካናዳን ተዳሲሱ ንረኽቦ። ኣሜሪካን ካናዳን ብጉዳይ ክልታዊ ንግዳዊ ምዝንድንአን ኣመልኪተን ካብ ዝሓለፈ ሰሙናታት ሒዘን ክዘራረባ ጸኒሐን እየን። ይኹን እምበር እቲ ክካየድ ዝጸንሐ ዝርርባት ብዘይ ዝኾነ ፍረዩ ዝሓለፈ ዓርቢ ተዛዚሙ። ብድሕሪ እዚኡ ከዓ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እታዊ ንግዳዊ ፍርያት ካናዳ ሓድሽ ወስታኽ ቀረጽ ክእውጅ ዝተሰምዐ። ካብ ሓፈሻዊ ስደድ ንግዳዊ ኣቕሑ ካናዳ እቲ 700ዊት ናብ ሕቡራት መንግስታት ኣሜሪካ እዩ ዝለኣኽ። እዚ ማለት ኣሜሪካ እታ ቀዳሚቲ ዓዳጊት ናይቲ ካብ ካናዳ ዝለኣኽ ዝተፈላለየ ንግዳዊ ፍርያት እያ። ካናዳ ብዘይካዚ እታ ቀዳሚቲ ንግዳዊ ዓሚል ናይ 26 ክፍላተ ሃገራት ኣሜሪካ ምዃና እውን ይንገረላ። ዝበዝሐ ካብቲ ናብ ከም በዓል ሚሽጋን፣ ማይንን፣ ዊስኮንሲንን ዝኣመሰለ ዓበይቲ ክፍለት ሃገራት ኣሜሪካ ዝኣቱ ንግዳዊ ኣቕሑ ካብ ካናዳ እዩ ዝመጽእ። በዚኦም ከዓ መራሕቲ ካናዳ ፕሬዚደንት ዶናልድ ትራምፕ ንውሳንኡ ዳግመ ግምት ክገብረሉ ዝጽውዑ ዘለዉ። ፕሬዚደንት ዶናልድ ትራምፕ ሓሳቡ ከም ዘይቀይር ግና ካናዳ እውን ብወገና ሰፍ ዘይብል ግብረ መልሲ ኣንጻር ንግዳዊ ሰደድ ኣሜሪካ ክትህብ ምዃንያ እተጠንቅቕ ዘላ። ድሮውን ዝሓለፈ ረቡዕ ኣብ ልዕሊ እታው 20 ቢልዮን ዶላር ዝዋግኦም ንግዳዊ ፍርያት ኣሜሪካ ናይ 500ዊት ወሳኺ ቀረጽ ኣውጀላ። እዚ ኣብ ልዕሊ ዝተፈላለየ ፈርኒቸራት፣ ክዳውንቲ፣ ኣቻዮ፣ ዓሳን ካልእ ኣቑሑን ናይ ኣሜሪካ ታውጅ ዘሎ ወሳኺ ቀረጽ ኣብኡ ጠጠው ከም ዘይብል እውን ሰበስልጣን ካናዳ ወሲኾም የጠንቅቑ ኣለዉ ተጠቒሱ። ኣብ ዓምዲ ቃል ምሕተት ንግዳዊ ተበግሶ ክልተ መንእስያት ንምምስራት ትካል ካመልስ ሓላፍነቱ ዝተወሰነ ማሕበር ተዳሲሱ ይርከብ። ኣብ ዓምዲ ማህደር ጀጋኑ መልእኽቲ ምስጋና ናብ ከባብ ዕቃበ ኣጽዋር ዛንታ ገድሊ ቀሪብሎ። መራሕቲ ወታደራዊ ክንፊ ተጋድሎ ሓርነት ኤርትራ እቲ ኣንጠልጢሉ ዝነበረ ጸሊም ደበናን ኣብ ሰውራ ኤርትራ ክኽትሎ ዝኽእል ዝነበረ ጥፍኣትን ክረኣዮም ኣይከኣለን ወይ ሓላፍነተ ይወሰዶን። ህዝቢ ኤርትራ እቲ እንኮ ተስፍኡን ካብ እግሪ ተኽሉ ኮስኪሱ ዛዕበዮን ዝሓብሓበውን ሰውራ ከይድምሰስ ከብዲ ሓቒፉ እናሃለወ ህዝባዊ ግንባር ብወገና ነቲ ወራር ንምሕምሻሽ ኣምሽብሻብን ከላ እቲ ሓደ ወገን ግን ኣብ መንጎ ኣሕዋ

ነገር ኣብ ምፅሕታር ኣድሂቡ ድሕሪ ሓምሻይ ወራር ኣብ ከባቢ ድፍዓት ተኽልን ደብረ እበንን ዓሪደን ዝነበረ ሓይልታት ጀብሃ ንህዝባዊ ግንባር ከይፍለጣ ብለይቲ ንድሕሪት ብምስሓብ ንሰራዊት ህዝባዊ ግንባር ንሓደጋ ጸላኢ ኣቃሊዐን ብዙሕ ናይ መስዋእቲ ክሳራታት ክወርዶ ሓሊፈን ንጸላኢ ሂበን ኣብ ደጀንን ድሕሪ መስመር ጸላእን ዝንከባ ትካላት ህዝባዊ ግንባር ኣባላትን እናጨውያን እናቐተላን ቅሳነት ከልየን መሪሕነት ናይቲ ውድብ ኣብ ግንቦትን ሰነን

ዝከኣል ደምደመ። ሰራዊት ህዝባዊ ግንባር ብናሓሰ 1980 ንሰራዊት ተጋደሎ ሓርነት ኤርትራ ካብ ከባቢ ደጀኑ ናይ ምርሓቆ ግብረ መልሲ ምጀመረ ድማ እቲ ውግእ ብዘይ ዕረፍቲ ብኣቢሉ ንሓደ ዓመት ቀጢሉ ተጠቂሱ። ካልኣይ ደረጃ ቤት ትምህርቲ ለንደን ነቶም ኣብ ማትሪክ 2026 ካብ 3 ክሳብ 4 ነጥቢ ዘምፅኡ ተምሃሮ ኣተባቢዓ። ብዘይካዚ ኣብቲ ኣጋጣሚ ካብቶም ብዙሓት ንገለ ኣብነታውያን መምሃራን ከምኡውን ነቲ ቤት ትምህርቲ ኣስታት 1,000,000 ዕምባባታት ተኸኢሉን ዘወቅቦ ዘሎ ኬላ ኣታክልትን ዕምባባታትን ኣቶ የማነ ተስፋይ እውን ናይ ኣፍልጦ ሽልማት ተዓዲሉ። ኣብቲ ብቀዳም 22 ናሓሰ ብዕምባባታትን ኣግራብን ናብ ዝወቀበ ቅፅሪ ናይቲ ቤት ትምህርቲ ዝተካየደ ስነ ስርዓት ምዕዳል ሽልማት ሓላፊት ጨንፈር ትምህርቲ ንኡዞባ ደቡባ ምብራቅ መምህር ኣስካሉ ፍሳየ፣ ሓላፊ ምምሕዳር ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወደ ስላሰ፣ ኣመሓዳሪ ንኡዞባ ገጀረት ኣቶ ሃይለ መለስ ዝርከቦም ሓለፍትን መምህራንን ኮሚቴ ወለድን ወለዲ ተሸለምትን ተረኪቦም ነይሮም ተጣይሱ። ኣብ ዓምዲ ካብ ዞባታት ፌስቲቫልን ባህልን ብዝብል ኣርእስቲ ባህሊ ኣብ ኩለንትናዊ ህይወትን ናብራን ደቂ ሰብ ብሰፊሑ ዝንፀባረቕ እዩ። ባህሊ ኣብ ምንባርን ምንብባርን ዝፀንሐ ዘሎን ዝቕፅልን እዩ። ኣብ ኣእምሮን መንብሮን ዝሰፍር ወይ ዝህልው ቀንድን ኣውራን ዓንዲ ሕቆ ህይወት ብምዃን ዘገልግል መተዓያየ ንዋት ክበሃል እውን ይከኣል። ባህሊ ተተይናበለ ዝፍጠር ዝፅንበርን ዝምዕብልን ደኣ እምበር ድቢሉ ዝኽሰት ወይ ዝሕወስ ወይ እውን ዘጉላዕሉ ኣይኮነን። ባህሊ እንታይ እዩ ብዝብል ሕቶ ሊቃውንቲ ብብዙሕ ኣገባባት ይገልፅ እዮም። ኮይኑ ግና ባህሊ እናተወስኽን እናተቀያየረን ዝስጉም ብዙሕ ሕብርታት ወይ ዓይነታት ስለ ዘለዎ እንታይነት ወይ ማለትነት ባህሊ ካብ ምግላፅ ንላዕሊ ኣብ ባህሊ ዝሕቀፉ ነገራት ወይ ባእታታት ብዝርዝር ምግላፅ የቐለሎም። መብዛሕትኦም ቀለም ቀመስ ባህሊ ተለዋዋጢ ባህርያት ወይ ጠበያት ዝውንን ኮይኑ ንኩሉ መድያት ህይወት ማለት ምንብባርን ኣካይዳታትን ደቂ ሰብ ዝጠምርን ዘንፀባርቕን ምዃኑ ይስተማምዑ። ባህሊ ልክዕ ከም ቋንቋ ይውለድ፣ ይዓቢ፣ ይመውት እዩ፣ ይምዕብል ወይ ይመሓየሽ ድማ እዩ። ብእወታ ርኢና ድሕር ዝበለ ባህልታት ኣብ ገለሸነኻቱ ክመሓየሽ ኣለዎ ኢልና እንተኣሚንና በንጻሩ ባህሊ ክጠፍእ ወይ ክመውት ግና ከነፍቅድ ኣይንኽእልን ተጠቂሱ። ኣብ ዓምዲ ንቑሕ ደመና ገንዘብ እንተሎ ገንዘብ እንታይ ኮይኑ ይረኣየና፣ ጉዳይ ገንዘብን ቆልዑን ተኸፊሉ ዘይውዳእ ዕዳ ዝብሉ ዛዕባታት ይፀንሑና። ኣብ ዓምዲ ሰርዋ ጅህድ ብዛዕባ ፀሃያይን ኣገባባት ምክልኻሉን በብእዋኑ ዝካየዱ ንጥፈታትን ዝድስስ ብሓላፊት ኣሃዱ ምክልኻል ቡቕሊ ኣብ ሚኒስትሪ ሕርሻ ወይዘሮ ልኡላ መኮነን ዝተዋህበ ሓበሬታ ቀሪቡሎ። ኣብ ዓምዲ ወቕፋ ፍንያ ንስነ ጥበባዊ ክብሪ ኣብ ኪሮስ ዘላሊ ትሕዝቶ ይፀንሐና። ኣብ ዓምዲ ሸባብያት ኣብ ስደት ዝርከቡ ኤርትራውያን ብደረጃ በርክቶን ትውፊትን ዘካየድዎ ቃልሲ ዕዙዝ ምዃኑ ተዳሲሱ። ኣብ ዓምዲ ኩርናዕ ተምሃሮ ስነ ቐመም ከም ዓውደ ትምህርቲ ልሙዳት ስሕተታት ኣብ እንግሊዝኛ ዳእላ ተምሃሮ ግድል በላሕቲ እንዲኹም ንግንዛበን ጥቕሲ ዝሰሙን እዝን ቀሪበን ኣለዋ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ መሳርሕተይ እንታይ በዲለየን ኣብ ትሕቲ ዝብል ኣርእስቲ ሕቶ ኣቕራቢት ኣነ ሕማቕ ኣለኹ ኩለን መሳርሕተይ ኣንጻረይ ኮይነን ካብ ዝኾነ ክፍልያንን ክሓምያንን ይውዕላ ዘረበአን ብዛዕባይ ጥራይ ኮይኑ ኣዝየን ኣሸጊረናኒ ብሰንከን ክጭናቕ ርእሰይ ክሓምምን ድቃስ ክስእንን ጀሚረ ወላ ስራሕ እውን ጸሊዕ እዮ ንዝብል ምሰምኻሪ ዝተኸየደ ምልልሳት ሰፊሩሎ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ሸምናይ ክፋል መስሓቄን ዝርርብ ካርቱን ኣደይለተ የሱስን ህፃን ፊልን መንገዲ ሓብሩኒ ሰፊሩ ንረክብ። ካልኣይ ክፋል ትሕዝቶ ካብ ቀይሕ ዕምባባ ናብ ፊተውራሪ ቀሪባላ። ኣብ ናኣሽቱ ጀራዲን ዝነበረ ኣግራብ ዘይቱን ኩሉ ፍርኡ እንተላይ ካብ ዕምባባ ብጭቕ ዝብል ዝነበረ ከይተረፈ ተለቕመ። ካብታ ምውቕቲ ቤትና ወፂና ንገድሊ ዝነቐልናላ ቀዳሚት መዓልቲ ምስቲ ኩሉ ጉዕዞን ድኻምን ቁርን ጨፈቕፈቕን ብዘይ ቁርሲ ብዘይ ምሳሕ ብዘይ ድራር ተቐበለትና። ንፅባሒቱ ንግሆ ብምሉእን እተን ብርጌዳት ካብታ ዓዲ ወፅን ስለ ዝሓደራ ኣይርከብና የነን። ሩባ ደርፎ ኣባላት ቀያሕቲ ዕምባባን ሓፋሽ ውድባትን ገለ ውሕዳት ተጋደልትን ሒዛ ተረፈት። ኣብቲ ፈለማ ጉዕዞና ንዛግር ደይብና ከረን ክንበፅሕ ምዃኑ ይዝረብ ነበረ። ድሒሩ ዘርከበና ኣባል ክፍሊ ህዝቢ የማነ ተወልደ ግን ኣብ ዒላ በርዒድ ከቢድ ውግእ ይካየድ ከም ዘሎ ገለጸልና። ንከረን መሕለፊ መገዲ ስለ ዘይብልና ከዓ እቲ ጉዕዞ ብቐጥታ ንሳሕል ምዃኑ ሓበረና። መገዲ ሳሕል ብእግሪ ኣዝዩ ነዊሕ ምዃኑን ጥሜትን ድኻምን ከም ዘይንኽእሎን ኣረዳእና። ገዝኡ ክምለስ ዝደሊ ክምለስ ከም ዝኽእል

ብልጫ ህበና እንተኾነ ካብ ኣባላት ቀያሕቲ ዕምባባ ነፋሲት ምንቕ ዝብል ኣይተረኽበን። የማነት ወልደ ንዕኡ ኢሉ ዝቆፀረን ቁንጣሮ ሽኮርን ቆፅሊ ሻህን ከምኡውን ናይ ውፃኣትን ፀረ ረክስን መድሃኒት ገዲፉልና ተዓዝረ መገዲ ዝመርሑና ተጋደልቲ ድሮ ተመዲቦም ጉዕዞና ብርስ ዓዲዩ እቲ ጎቦ ብግመ ክሳብ ዝሽፈን ክንፅበ ከይተሸፈነን ተውዒሉ ግን መሬት ምስ መስየ ጉዕዞ ክንጅምር ተዳሊና ውዓልና። ዓቐበት ርእሲ ዓዲ መንፅር ብረኸታት ኣስመራ ሸግርንን ዓርበ ረብዕን ስለ ዝኾነ ካብ ንቕታታት ጸላኢ ብቐሊሉ ዝረአ ተጠቃዩ። ድሮ እውን ኣብ ሩባ ደርፎን ከለና ወተሃደራዊ መኻይን ጸላኢ ካብ ኣስመራ ክወርዳ ድምፀን ይስምዓን ቢንቶ ሸግርን ክሰግራ ይረአን ነበራ። ሪፖርታጅ ፅምብል ባሕቲ መስከረም ማሕበረኮም ኤርትራውያን ነበርቲ ርያድን ከባቢኣን ቀሪቡሎ። ኣብ ዓምዲ ዝረዓወ እቅትሳድ ኣብ ጨንፈር ሚኒስትሪ ሕርሻን ዞባ ማይምነት ሰርሕ ክኢላ ክንክና ዝርእቲ ዜናዊ ዘካርያስ ኣብ ምክልኻል ፀህያይ ኣድማዓ ዝኾነ ባህርያዊ መከላኸሊ ኣብ ምምሃዝ ዘካየደ ፃዕርታት ብዝምልከት ዝተኻየደ ቀለ መሕተት ሰፊሩሎ። ኣብ ዓምዲ ውሓታት ልጢፈን ምህዞታትን መሃዝቶምን ካርቱናዊ ፅውፅዋይ ሚኪ ኣልሙሰወራ ይፀንሑና። መበል 7 ክፋል ዝንቡዕ ፖሊስታት መንግስታት ኢትዮጵያ ኣብ ጉዳይ ቀርኒ ኣፍሪቃ ካብ 1930 ክሳብ 225 ቀሪባ ኣላ። ኣብ ዓምዲያ ልተቓሪር ጠንክታት ቃንዛ ከብዲ እግሪ ምህዞ ኣብ ዝተዓብሰ ክፋል መትነታት ዝኸፍት መድሃኒት ምብፃሕን ኩነታት ካንሰርን ንምንፃርን ዘገልግል ሮቦት ሓድሽ ኣገባብ መምስራሕ ክታበት ኢንፍሉዌንዛ ሓድሽ ምህዞ መድሃኒት ካንሰር ፓንክርያስ ተቐባልነት ረኺቡ ዝብሉ ሓበሬታታት ይፀንሑና። ኣብ ዓምዲ ዴቨሎፕመንት ኣበርክቶ ፕሮግራም ቁጠባን ንኡስ መተን ልቕሕን ኣብ ምጉዳል ሳዕቤና ድኽነት ቁጠባዊ ዕቤትን ብዝምልከት ምስ ሓላፊ ጨንፈር ደቀ ምሓረ ኣቶ መንከም ካሕሳይ ዝተኻየደ ቃለ መሕተት ሰፊሩሎ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ዝስራሓሉ ፖሊሲ ትምህርቲ ብቋንቋ ኣደ ከም ድልድል መሰጋገሪ ዝፃወቶ ተራ ካልኦት ኣመታቱን ተዳሲሱ ይፀንሐና። ወግዕ እውን ኣብ ኤርትራ ካብ ቃሮራ ክሳብ ረሓይታ ዝድስስ ፅሑፍ ኣብ ዓምዲ ካልቸር ኤንድ ኣርትስ ይፀንሐና። ኣብ ዓምዲ ኪዌንድኤ ትሕዝቶ ሌላ ምስ ኣብ ኤርትራ ምብፃሕ ብምክያድ ዓለም ኣቓልቦ ክትገብረሉ ዝግባእ ዕማማት ይዕመም ከም ዘሎ ዝመስከረ ኤማኑዌል ዳንኤል ፍሉጥ ተጓዓዚ ዓለምን ደራስን መስራቲ ዘ ኤሽያን ባንከር ዝተባህለ ትካልን ቀሪቡሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

ጥይት ዝፈለመ ጉዕዞና ሓደ ንክንከውን ኣብ ሓደ ቕኒት ኣብ ሓደ ህርመት ዘስመረትና ቃልስና ዓኺኹ ጐቢዙ ናብ መርዓና ጽነት ዘብጽሓትና ሽዑ ጉዕዞ ምህናጽ ሃገር ሓደ ኢልና ዝፈለምና ንዝመጽእ ወራር ሓደ ኾይንና ኽንምክት ኣብ ሓደ ዝዓሰልና ሕጂ

እዚ መደብ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ኣወሃዲ ሽማግለ በዓላት ዘዳለዎ መደብ እዩ። ስዒባ፣ ድራማ፣ ክልኦት፣ ንዳል ብቋንቋ ትግራይት ትሕሶ ናይዛ ድራማ ብረታዊ ቃልስና ምስ ጀመረ ስርዓት ኢትዮጵያ ህዝቢ ኤርትራ ኣብ ጎኒ ተጋደልቲ ጠውጠው እንተኢሉ ነቲ ሓይልን ጥምረትን ሓድነት ክፃውሮ ከም ዘይክብል ይርድኦ ስለ ዝነበረ ነዚ ብምግንዛብ ነቲ ሓድነት ንምብታንን ሕፍሽፍ ንምእታውን ነቶም ደቂ ዓዲ ንገሊኦም ኣባላት ባይቶ፣ ንገሊኦም ኣባላት ፖሊስ፣ ንገሊኦም ድማ ከም ስልያ ስልጣን ሂቡ ኣብ መንጎ ህዝቢ ኣትዮም ብሓይልን ጉቦን እናሃቡ ህዝቢ ኣንጻር ሰውራ ኤርትራ ክልዓል ውጥን ኣውፅ ብሓርበኛ ሓመድ ዝሪስ ዓዋተ ዝምራሕ ዝነበረ ሰውሪ ኤርትራ ነቲ ሽርሒ ምስ ተረድኡ ኣብ መንጎ ህዝቦም ኣትዮም ክጉስጉሱ ነቲ ሽርሕታት ተረድዮም ኣብ ጎኒ ሰውራ ጠጠው ክብሉ ንምሕራር ሃገሮም ክቃለሱ ቃልሲ ሰውራ ድማ ቀጻሊ ምዃኑ የእሚንዎም ብሓድነት ክቕፅሉ ተመባፅዑ። በዚ ድማ ሰውራ ኤርትራ ክልተ ቃልሲ ነይርዎ፣ ኣንጻር ስርዓት ኢትዮጵያ፣ ኣንጻር ምስ ህዝቡ ሓድነት ክወትኩ ዝብገሱ። እዛ ትስዕ ድራማ ነዚ ትሕሶ ተርእየና። ሰናይ ምክትታል።

0: ለት ሸዓብና ዳኢመን ዓውተ ወሰርገል ውእደ ዛይደት ናይናተ ያላ ተሓረኮ ሸባብ ጠዊል ባብ ሓረብኩና ባረከላ ፊኩም ዳኢመን ህልዎ ንበሮ
1: ኣብሽር ዓንጃ ረቢ ልስደየኩም ያ ረቢ ረቢ ዓውተ ወነስር ለህበኩም እንሻ ላ
0: ኣሚን

0: አዳላዊ መደብ ኮሚሽን ባህልን ስፖርትን ኤርትራ ሀገራዊ አዋሃድ ሽማግለ በዓላት ዳይሬክተር ሓፈሻዊ መደብ መምህር ነጋሲ ገብረ ድንግል አካየት መደብ መምህር ፍጹም ዮሐንስ ሻምበል ስነ ጥበበኛ ሻም ቃልአብ መማይ ስነ ጽሑፍ ድራማ መምህር ሰሎሞን ድራር መምህር ሞሃድ ስሌማን መምህር መሐመድ ስዒድ ዑስማን አለይቲ ትልሂት ስምዖን አርአያ ቻንቹ ሙሴ ኺዳነ ተላሃይቲ ጉጅለታ ትልሂት ስኒትን አድማስን አሳላጥ ስራሕ ምስግና አማኒኤል ክኢላታት ስርዓተ ድምፅን ብርሃንን ሻም ቃልኣብ ተኽላኣብ ሃይለ ሚካኤል መድሃኔ ሃብተ ዳንኤል ስዩም መርሃዊ ጥዑም ውዝጊ ምድላው ድሕረ ባይታ ምከና ስነ ጥበበኛ ደሞዝ ርእሶም ስነዳ ደረቕን ተንቀሳቐስን ስእሊ ዮናስ ኣፋዲሽ ነስረዲን ሳልሕ ኮኾብ ፍሳሄ ኣስመሮም ረዘነ ፕሮቶኮላዊ ስነ ስርዓት ዓብደልዋስዕ ኢብራሃምን ብፆቱን መራሕቲ መደብ ስነ ጥበባውያን ተስፉ ኺሮስ ግራይን ሞዋሂብ አልኣሚን ፍሉይ ምስጋና ንምኒስትሪ ዜና
1: أعزائي الحضور الكريم فلنغف وقفة حدادة على النشيد الوطني
0: مدامنا نمززام نهجر مزمور حاف نبال

0: ኣቡነ እቲ ኪዱ ና ዘለሆ ተለገረስና ሕናማ
1: ኣባይኩም ልትከድ ኣባይኩም ኣብ ሓምድ ገናቕብለኩም ትዳለው ከጥንሑና ለየጠ
0: ኣባይኩም ልእከ ተውራሪ ወላ ኣደበት ሰባ ኢማን ሰባለዘት ኣብሆ እየ ሆ ሆ ሰብላ ኢማን ሰባለዘት
2: እንቱም ሒላት ኣለኩም ገሶ
0: ያ ይፋልየ እሽከሕ ደጊን ምግኣኪቱ ምን ዮም ገድም ኣዳ ዓብ እንደንቱ ምን ውላ ምን ገረት ወት ወልደት ጋሰላት የህለየኳ ዲባ
2: ይፋልኩም ይባ እንቱም ለምጻትኩማ ከየርታ ብላ ነገሰየኩም ደዓኩም ውደበስላ ወደኩም ከፈ
0: ድሓን ድሓን ጥንሒና እንቲዲ እተውራሪ ውላ ደበት ሰብላ ኢማን ሰባ ለዘት ሆ የ ሆሆ ሰላም ዘልመት ሰላም ሀደት ሰላ ኢማን ሰባ ለዘት ሰባ ኢማን ሰባ ለዘት ሆ የ ሆሆ ከብደት ወቃላል እቲ ረእሲ ፃውር ኣብኡ ከመን ወደቀ እንዳልሓፍር እንተ ግብግል የ ዘርኢ ምድር ጣኣብኡኪ
2: ኣሃይባ እትለገሶ ከደዓኩም ደው ገረት በሰብ ከየውሃ ከፍያ
0: ባስ
2: ኣይዋ

0: ኣካልእታ እንዳፈ ኣብፅሑና
1: ያረይ ድገአኩም እምናሓድጋ ለገይስ እንሻ ላ ረቢ ኢላ ተሓግዩ
2: ይፈልኩም ኣብሸ የደሊ ዕና ፅዋርና ምስና ኣላ እንዳ ቀተልና ሞይ
1: ባይ እላ ኩሉ ይትገብእ ጣየቡ
3: ይኸው ኣብየ ሸነሮ ደሙነ ጠና መጠተነን ኣካንኒ ሙነምና
1: ላሓውላ ዋላቁ ሓምድ
4: ሃይባ
1: ሃደሎም ምናድሊል ምን እላ ኣካና ጊድ በጊ ኣካን ተሓጥጦም ኣብጥሑም ክብደብኦም
4: መርሓባ ቅናጦት ነበገ ውላት
1: ኣብ ሓምድ ኣነ እውንታ ኣካን ምስል ሀለየና ዋላ ብሕዳም ሄ ማይ ዋናብረበ ምጡ ነጋሻነግነትከበቱ

0: Stella. ና አሁን ምን ታደርጋለ መሰለ? የዚች መንደር ህዝብ አንድም ሰው ሳይቀር ሰብስብልን። ገባ?
1: እሺ፣
0: ቶሎ በል።
1: እሺ።
2: ያው ሰላም አለይኩም።
3: ቁም አንተ።
4: ያው ብጠራው ብጠራው አሰናይ ነው። ስኩማ ጻኩና ምን አመራ አከይ መባልሽ ትብለሶ እልም ወስሎም ተገገሙ ነው ዮም ልጅ ጃሪ ተለት ወሪየኩም ናን ለድገት ላከዲ ቢል ብለናላ
5: ያ አላ እንተ ባላ ያ ካን እንተ
3: ሐና ጀማዓ ዲ ሐና ምን ገበይ ነሳውና ወጥዋሮ ማርፋውና ወልይቱም ሰላም ካርካር ለብሉናለው
5: ያ ረብ ኩራም ያ ረብ ኩራም
6: ያው ሰላም አለይኩም ሰነን ለይኩም ቀደም ቦላ አርሕቦ ማይስተው አርፎ
0: እሺ እንግዲህ አሁን እናንተ አቤታው ህዝብ ናችሁ ማለት ነው።
2: አዎ አዎ አቤታው ነው። አቤታው
0: እሺ። ቆይ ቆይ እናንተ የት ነው የምትሮጡት? መጀመሪያ ይቅመሱት።
4: አሰልፍ ለነብራኩም ጣዕሙ ምኑ ሁሉ ብሎኩም አላ
2: ላጢፍ ያለ ሀድራ ምን ነብራ ቃናት ናህናሉ ብሎ ደሙ ምኑ ምን
4: ምትገበልኩም? ይኸው ነብራኩም ሽኩክ አላ ጣዕመሉ
6: ምን ሸከክ ዲበ አለ ነብራ ዘ ሀድረ ምን እሳት ሕፍን ፋግረታ እሸክ ብዲበ
0: ምንድን ነው ሸከኩኝ ማኩኪ የሚባል ነገር ቁመስስ ነው ምላችሁ? ቁመስስ
4: ይኸው ምራዱ ደውሉ ነፈላቅ መክን ምስላምና አረ ብስምላ ብስምላ በለ
2: ብስምላህ ብስምላህ ሀከመ ምራዱ
4: ሎትማስላ
0: አሁን መጠጣት ትችላላችሁ እናንተ። አሁን ወንበዴዎች የት የት ነው ያሉ? ስቲንገሩን
6: ወንበዳይ ጣፋ ወንበዳይ ያለ በዲር ለምድር ቃደው ምን ይሃለውቱ ሀርበው።
0: ታዲያ በዚች መንደር አንድም ሰው ቢሆን የቀረ ሰው የለም?
6: ቀሪም ቆ ምን ብላላ ያመጣል
4: ዲብ ለዓድ ለተርፋ ለቡ ወልብላካላ
6: ማሽ ዲብ ለዓድ ይኮነስ እርድ ይሃለው።
4: እዚ መንደር አይደለም በመሬት የለውም ይላሉ።
0: ታዲያ ሁለቱ ወንበዴዎች ቆስሎ አልተመለሱም? እዚህ
2: ወንበዴ ጣፋሽ ጣፋሽ ያለውቱ ለምድር
0: ንገራቸው አተ።
4: እሺ እሺ መለህ እና ስለዘላላ እና ስለዘላላ ግምሽ ይተብዱና ክለ ወንበዴ ጀርሃም ዲብንቶም ከብድል ዓድ ሕቡዓም ሃለው ልብልሃላ ሃምፅኦም ልብልሃላ ይኸው
6: ዋጋ ሰብር ውደ እንታ ጣምዕል ምን ረባዕ ቆት ከተበት ይሰራካ ኢማን ውደ
0: ምንድን ነው የሚለው ሰውዬ
4: ይናገራሉ።
0: ታዲያ ጉዳዩን ለመደበቅ ነው የሚናገሩት?
4: አይደለም አይደለም
2: አይደለም አይደለም ሕና ቁሎት ወንበዴ ትቀብራቸው ማይቱ ትቀብራቸው ትቀብራቸው ነው
6: ቀብራቸው ሐቆሞተው ቀበርናሆ ምትል ቀበርናሆ
0: ቀበራች።
2: አዎ ቀበራችሁ ቀበራችሁ።
0: ለምን
2: አቤ
0: ለምን አሞራ ይበላቸውም
4: እግል ምትቀብሮም ኦሆሆ ባይ በላዮም ልብልሃላ
2: ላ ሐውለ ወላ ቁወተ ላ ብላ ላ ማላ ሕና ወድሚን አደም ሸሪፍትናቱ ሸሪፍ ሐቆሞተ በሱን ቀብሩ እንደን ረው እንደን ሳምሕ ሆባ ይግሉ ብልዑ ዲና ኩሉ ኩሉ ይሳምሕ ሕኩመት ሄ ገና ይተሓደህነ ዲብ ንብላ ይገበት እንታማዲ
0: ምንድን ነው የሚለው ሰውየ?
4: በሃይማኖት የሞተ ሰው መቃብር ነው፣ በመንግሥት ደግሞ ሬሳው ያስፈልጋል አልአንልም ይላሉ።
0: ጉድጓዱን ቀፍራችሁ ሬሳውን ታሳዩናላችሁ በደንብ እንዲያውም በግድ።
4: ለቀብር ለቀብር ሕፈሩ ልብላለ ይኸው
6: ያ ለጢፍ ያ ለጢፍ ሳዕነ ወሰለምና ቀብር ሕፈሮ ላተሳ ማዓማ ይሕነወ ቀብር ይነሐፍር ግናዘት ሐቆሞተት መን ቀብር ይነፈግራ ጣንቆህ ዮም አልቅያመ ረብ ልዓለሚን ግልት ሓሰባና አባቱ
4: ሬሳ መውጣት በሃይማኖት አይፈቅዳም ሃይጣት ነው በመንግሥት ሰማያት ረቢ ይጠይቁል ብለዋል።
2: ሐቁ ነው ሐቁ።
0: ዝምበል አንተ ወንበዴ፣ አንተ ለራስህ ወንበዴ ነህ። ከወንበዴዎች ጋር እየተባበርክ መሳሪያ እያቀባበልክ አሁን ጻድቅ ትመስላለህ? እደፋሃለሁ። ታዲያ ከተቀበሩት ልብሶቻቸውና ትጥቆቻቸው የት አለ? አምጡት እዚህ።
4: ይኸው ሐቆሞተው ለአፍሾም

0: ከምፅኡ ልብል ሃላ
1: ሓምድ ሓምድ ንዓንደ ረቢ ምለህውኖም ምንእና እንደል ኣበሊ ልታእካን ሃላ ብመፃና ረቢ ክርዖም
2: ምንድ ኖም ኢለው ሰብዮ
3: ማስራዎቹ ይመጣሉ
2: መሳርያ
3: ኣው
2: መሳርያ ኣለዚ መንደድ
3: ኣው
2: እዚ
3: እቶም ክምሰ ድብለሎ ኣው
2: ኣተ ኣተ በከለ ጥሩ ሃርገ ጥብቅ ባክ መሳርያ ይዘው ይመጣሉ
1: ያ ምጋበኩም መሳርያ ይኮን ኣበሊት ኣበሊት ልብሶም ትልባሶምቱ ጀራጠቱ
3: ገድ ልብሳቸው ነው ልብሳቸው ልብሳቸው ልብሳቸው
2: ልብስ ኣስከብተው ኣተ ኣስከብተው
0: ክረዩ ክረዩ ወሰብ ተብደና ክረዩ
2: ሌላስ የቀረካለ ጠይቃቸው
0: እሺ በድህየ ልብልሃላ
4: ኣቶ ታርፈ ተለየ ተለቡ በሉ
1: ታርፈ ተለየ ተለቡ በስሊቱ ልልባስቱ
0: ጓድ ንስነው ሌላ የለም ብልዋል
2: ሌላ የለም ሁላችሁ ትረሸናላችሁ
5: ላኢላሃ ኢለላ መሐመድ ረሱሉላ ስብሓንላላላላላላ
2: በተለይ አንተ ወንበዴ ከነዚህ ወንድማዎቻች ጋር ወንበዴዎች በአንድ ጉድጓድ ውስጥ ትቀበራላችሁ
6: ሰበቀለ ምን እየጠበቅ መቱን ይኳት
7: ዓደ ሻባ ቀተመየ ካብ ኣጥቅካላ ርኡይ ለየኮ ኣብ ሽርኩም ገቢና ኣባይኩም ልተሓንተይኩም ወጥቃቱ ቀነፆ የለ ቀነፆ ኣብ ሽርኩም
1: እንትም ትውላል አልሓምድልላህ ረብ ልዓለሚን ሸደሊ እንተጋ ከበየዛነ ሁለብካይ ኩሉ ኩሉ ኢትብከያ ሸገሊ ኣሰናይ ደምከ ቤለክ ይበዳ ምድር ሓጠር ሂየ ሓጠር ትድራሩ

ሰላም ፈኖ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ትውዕሉ? ሎም ሰሉ ስባሕት መስከረም ፍርቂ መዓልቲ ፍርኣን ስላለዎ ዜናታት ውሽጢ ንወፃኢ እንንሆ ዜና ዘቕርበልኩም ልዋም ተክለይ ክትከታተሉና ብክብሪ እንዳዓደምኩ ኣርእስተ ዜና ክቐድም። ብምክንያት ዝኽሪ ባሕቲ መስከረም 31 ነሓሰ ኣብ ኣስመራ ባህላዊ ምርኢት ቀሪቡ። ኤርትራውያን ነበርቲ ስዑድያ ብበል 65 ዓ

ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፅምቢሎም። ኣብ ንኡስ ዞባ ተሰነይ ኣብ ምድላውን ኣጠቃቅማን ባህርያዊ ድኹዕን ፀረ ባልዕን ኣስተምህሮ ተዋሂቡ። መራሕቲ ሩስያ፣ ቻይናን ህንድን ኣብ ኪርጊስታን ተራኺቦም ኣብ ምዕባል ኩሉ መድያዊ ዝምድና ዘትዮም።

0: ብኣጋጣሚ ባሕቲ መስከረም ትማሊ ኣብ ኣስመራ ባህላዊ ምርኢት ቀሪቡ ነቲ ምድብ ስኻትለት ወኪርአና ቤተኤል ሰለሞን ዘዳለወቶ ፀብጻብ ገር መስቀል ገር ዝገሄር ካቅርቦዩ
1: ምክንያት ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ትማሊ 31 ነሃሰ ኣብ ሰዓታት ምሸት ኣብ ኣዳራሽ ሲነማ ሮማ ባህላዊ ምርኢት ቀሪቡ እቲ ብምውሃድ ኮሚሽን ባህልን ስፖርትን ሃገራዊ ኣዋሃድ ሽማግለ በዓላትን ዝተወደበ ምርኢት ንርዝነት ትርጉም ናይቲ ዓለት ህዝቢ ኤርትራ ንናፅነትን ክብረትን ዝኸፈሎ ዋጋን ዘረጋገፁ ዓወትን ከምኡውን ንሓድነትን ስኒትን ህዝቢ ኤርትራ ዝገልጽ ብትሽዓተ ቋንቋታት ብሄራትና ዝተዳለወ ጣዕመ ዜማታት ድራማን መዛምርን ዘጠቓለለ ትሕዝቶ እዩ ነይርዎ። እቲ ንልዕሊ ሰዓትን ፈርቓን ብኤሪቲቪ ብቐጥታ ዝተፈነወ ብገዳይምን ሓደሽትን ስነ ጥበባውያን ዝቐረበ ምርኢት ብጉጅለታት ትልሂት ኣድማስን ስኒትን ዝተሰነየ እዩ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ቺካጎን ከባቢኣን ሕብራት መንግስታት ኣሜሪካ ዝነብሩ ኤርትራውያን መበል 65 ዓመት ዝኽሪ ምጅማር ብረታዊ ተጋድሎ ህዝቢ ኤርትራ ብልዑል ማዕርግ ፀንቢሎም ብ29 ነሃሰ ኣብ ዝተገብረ ስነ ስርዓት ኣብ ዝተፈላለየ ክልል ዕድመ ዝርከቡ ዜጋታት ንኤርትራዊ ክብርታት ዘንፀባርቕ መሰናዶታት ከም ዘቕረቡ ካብቲ ቦታ ዝብፅሓኒ ሓበሬታ ኣፍሊጡ። እቲ ፅምብል በቶም ኣብ ስደት ተወሊዶም ዝዓበዩ መንእሰያት ምምርሑ ንትርጉም ናይቲ ዝኽሪ መሊሱ ከም ዝኸልዑ ዝገለጹ ተሳተፍቲ ሃገራዊ በዓላትና ባይታ ምውርራስ ታሪክናን መንነትናን ምሕያል መንፈስ ቃልስናን ኮይኑ ይቕፅል ከም ዘሎ ኣረጋጊፆም።
0: ብተመሳሳሊ ኤርትራውያን ነበርቲ ስዑድያ ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፀንቢሎም ኣለው። ካብቲ ቦታ ዝበፅሓና ሓበሬታት መልክዕ ፀብጻብ ተዋሂዱሎ ፍርቱና ዓንዶም ከተቕርበ
2: ኤርትራውያን ነበርቲ ከተማታት ርያድ ጅዳን ኣነማስን ስዑድያም ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብ27 ነሓሰ ብድምቀት ፀንቢሎም ኣብ ርያድ ኣብ ዝተገብረ ናይ ዝኽሪ መደብ ኣቦ መንበር ማሕበረኮም ርያድን ከባቢኣን ኣቶ ተስፋይ ተኽለ ንታሪካዊ ድሕረ ባይታ ናይ ዛዕዝዝቲ ዕለት ብምግላፅ ድሕሪ ናይ 30 ዓመታት መሪርን ነዊሕን ቃልሲ ብክቡር ዋጋ ዝተረኽበት ናፅነት ምዕቃብን ብልምዓት ምኩላዕን ሓላፍነት ወለዶታት ከም ዝኾነ ኣገንዚቡ። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረ ዝገሄር ብወገና ቅድሚ 65 ዓመታት ብ1961 ኣብ ጎቦ ኣዳል ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለስ ዝነበረ ህዝቢ ኤርትራ ብስራት ሓድሽ መድረኽ ከም ዝነበረት ብምጥቃስ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን የውሃና ኢላ። ኣብቲ ኣጋጣሚ ንኽብርን ርዝነትን ባሕቲ መስከረም ዝገልጽ መሰናድኦታት ብተማሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማታት ጅዳን ኣነማስን ተመሳሳሊ ፅምብላት ተኻይዱ። ኣብ ጅዳ ኣብ ዝተወደበ ስነ ስርዓት ጠቕላሊ ቆንስል ኣቶ ዓብዱራህማን ዑስማን ኣብ ዘስምዖ መልእኽቲ ባሕቲ መስከረም ህዝቢ ኤርትራ ኢምብትኡ ንመግዛእትን ድሌቱ ንናፅነትን ብሂወቱ ንምርግጋፅ ብረት ዘለዓለላ ታሪካዊት ዕለት ትምህርቲ ዘይተፃዓድነትን መስዋእትነትን ከም ዝኾነት ብምርግጋፅ ንምንማይ ስድራ ስዋእትን ምስሳን ማዕከን ሕድር ሰማእታትን ዝግበረ ኣበርክቶ ብዝለዓለ ክቕፅል ተላብዩ። እቲ ኣጋጣሚ ብባህላውን ስነ ጥበባውን ትሕዝቶታት ዝተሰነየ ነይሩ።
0: ኣብ ንኡ ዘባ ተሰነይ ኣብ ልምዓት መስኖ ዝነጥፉ ሓረስቶት ብውሕስን ብርኩትን ምህርቲ ንኽሓፍሱ ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኪላታት ሕርሻ መኺሮም ብ28 ነሓሰ ንወከልቲ ሓረስቶትን ኣባላት ቤት ፅሕፈት ሕርሻን ኣብ ዝተዋህበ ኣስተምህሮ ኬሚካላዊ ድኩዕን ፀረ ባልዕን ኣብ ጥዕና ሰብን እንስሳ ኣትክልትን ከምኡውን ኣከባቢ ንዝኸትሉ ኣሎታዊ ሳዕቤናት ብዝርዝር ዘቐረቡቶም ክኢላታት ብዓቕሚ ሓረስቶት ብዝቐለለ ኣገባብ ክዳለው ዝኽእል ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኣተሓሳሲቦም። ባህርያዊ ድኩዕን ፀረ ባልዕን ትሕዝቶ ሓመድ ኣብ ምህብታም ማእዛዊ ምግቢ ኣብ ምውሓስ ድሕነት ኣከባቢ ኣብ ምርግጋፅን እቶት ሓረስቶት ኣብ ምብራኽን ዓብዪ ተራ ከም ዘለዎ ብተወሳኺ ገሊፆም። ሚኒስትሪ ሕርሻ ተጠቃምነት ባህርያዊ ድኩዒ ኣብ ሓረስቶት ንምስራፅ ኣብ ርእስ እቲ ምስ ሚኒስትሪ ሃብቲ ባሕሪ ብምትሕብባር ብርትዓዊ ዋጋ ንሓረስቶት ዝቐርቦ ዘሎ ካብ ፀህያይ ባሕሪ ዝምስራሕ ፈሳሲ ድኩዒ ካብ ገረብ ኒም ዝተሰርሐ ባህርያዊ ፀረ ባልዕ ኣዳልዩ ከም ዘሎ እቶም ክኢላታት ኣብሪሆም። ተጠቃምነት ኬሚካላዊ ፀረ ባልዕ ከም ናይ መወዳእታ ኣማራፅን ብሰብ ሞያ ሕርሻ ዝተደገፈን ክኸውን ከም ዝግባእ ብምብራህ ድማ መስርሕ ምንፃግ ኣብ ዝካየደሉ ሓረስቶት እኹል ናይ ድሕነት መሳርሒታት ክወድዩን ልዑል ጥንቃቐ ከዘውትሩን ኣተሓሳሲቦም። ኣብ ምሕዳር ንኡዘባ ተሰነይ ሓላፊ ኣህሪ ቁጠባዊ ልምዓት ኢንጂነር ዳዊት ብርሃነ ብወገኑ ሓረስቶት ኣብ ኬሚካላዊ ድኩዕን ፀረ ባልዕን ልዑል ተመርኳስነት ከም ዘለዎም ብምግላፅ ሳዕቤኑ ተገንዚቦም ክሕየብዎ ኣተሓሳሲቡ።

ሓላፊት ቤት ፅሕፈት ሕርሻትን ኡዘባ ወይዘሮ ለምለም ዘርኣይ ብግድኣ ኣብ ጀራርዲን ብዘካየድዎ መፅናዕቲ ብሰንኪ ኬሚካላዊ ቅመማት ትሕዝቶ ሓመድ ናይቲ ከባቢ ኣብ ኣሰካፊ ደረጃ በፂሑ ከም ዘሎ ብምግላፅ ንምፍዋሱ ሓረስቶት ብክእላታት ሕርሻ ንዝወሃቦም ኣማራፂ ክጥቀሙ ኣዘኻኺራ። ኣብ ንኡስ ዞባ ኣስማት ብ28 29 ነሓሰ ዝወቅዐ ህቦብላን ዝተሓወሶ ብርቱዕ ዝናብ ኣብ ሰብን ንብረትን ጉድኣት ኣውሪዱ። ብ28 ነሓሰ ኣብ ሰዓታት ድሕሪ ቀትሪ ኣብ ሓውሲ ከተማ ኣስነዳ ብዝሓረ ምዝናብ 11 መንበረ ኣባይቲ ከምኡ ውን ሓደ መስጊድ ክፈርስን ከሎ ኣብ ሓደ ሰብ ኣካላዊ ጉድኣት ከም ዝወረደን ብርክት ዝበለ ኣግራብ ከም ዝወደቐን ወኪል ኤሪና ሓቢሩ። ብተመሳሳሊ ብ29 ነሓሰ ኣብ ምምሕዳር ከባቢ ኦሮታ ሓደ መንእሰይ ብበርቂ ክመውትን ከሎ ሓንቲ ገዛ ከም እተቓፀለት ኣመሓዳሪት ዘይ ምምሕዳር ከባቢ ኣቶ ኢብራሂም መሓመድ ዓሊ ገሊጹ። ሓላፊ መርመራ ገበን ንቆጣ ፖሊስ ንኡዞባ ኣስማጥ መሓሙድ ዓብደላ ዘለናዮ እዋን ወቕቲ ክራማት ብምዃኑ ህዝቢ ልዑል ጥንቃቓ ክገብር ተኣዘኻኺሩ። ኣብ መጀመርያ ዝሓለፈ ወርሒ ነሓሰ ኣብ ምምሕዳር ከባቢ ኦሮታ 2 ሰባት ብበርቂ ምሟቶም ዝዝከር እዩ። ክቡራትን ክቡራን ቀጥሎ ብዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ኣድም። ኣብ ዜና ወፃኢ ክንሰግር መራሕቲ ሩስያን ቻይናን 31 ነሓሰ ኣብ ኪርጊስታን ተረኺቦም ኣብ ምዕባል ኩሉ መድያዊ ክልተኣዊ ዝምድና ዘትዮም። ፕሬዚደንት ቭላድሚር ፑቲንን ፕሬዚደንት ሺ ጂንፒንግን ጎኒ ጎኒ ዋዕላ መራሕቲ ሃገራት ውድብ ምትሕግጋዝ ሻንጋይ ኣብ ዘካየድዎ ዝርርብ ኣብ ምስፋሕ ቁጠባዊ፣ ንግዳዊ፣ ፀጥታውን ዝምድናታት ኣበርቲዖም ከም ዝሰርሑ ገሊፆም። ክልቲኦም መራሕቲ ብተወሳኺ ኣብ ጉዳይ ኩናት ዩክሬን ከም እተመያየጡ ተፈሊጡሎ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ፑቲንን ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲን ጎኒ ጎነቲ ዞባዊ ዋዕላ ከም እተራኸቡ ተገሊጹ። ኣባላት ውድብ ምትሕግጋዝ ሻንጋይ ኣብቲ ኣብ ከተማ ቢሽኬክ ዘካየድኦ ዋዕላ ዲፕሎማስያውን ቁጠባውን ዝምድንአን ንምምዕባል ዘኽእል ስምምዕ ከልሲመን። ኣብ 2001 ዝተመስረተ ውድብ ምትሕግጋዝ ሻንጋይ ቻይና፣ ሩስያ፣ ህንድን ኢራንን ዝርከበን 10 ሃገራት ይሓቁፍ። ግሪክን እስራኤልን ናይ 13.3 ቢልዮን ዶላር ወተሃደራዊ ውዕል ከቲመን። እቲ 31 ነሓሰ ኣብ ከተማ ተላቪቭ ዝተፈረመ ውዕል እስራኤል ንግሪክ ዝተረቐቐ ስርዓተ ሚሳይልን ቴክኖሎጂ ራዳርን ዘጠቃለለ ኣፅዋር ክትሸጠላ ዘኽእል እዩ። ግሪክ ነቲ ወታደራዊ ዓቕማ ኣብ ምድፋዕ እወታዊ ተራ ከም ዝህልዎ ዝገለፀቶ ኣፅዋር ኣብ ውሽጢ 3 ዓመታት ክትርከቦም ምዃና ኣብቲ ስምምዕ ተጠቒሱሎ። እቲ ስምምዕ ክልቲኤን ሃገራት ኣቐዲመን ካብ ዝኸተምኦ ወታደራዊ ውዕላት እቲ ዝዓበየ ምዃኒዮም ፀብጻባት ዘረድኡ። መንግስቲ ግሪክ ወታደራዊ ዓቕሚ ሃገሩ ንምድፋዕ ክሳብ 2036 ልዕሊ 32 ቢልዮን ዶላር ባጀት ሰሊዑ ከም ዘሎ ዝፍለጥ እዩ። ብጉዳይ ምብራቃዊ ማእከላዊ ባሕሪ ምስ ግሪክ ዘይተቃደወ ቱርኪ ነቲ ወታደራዊ መደባት ብዕቱብ ከም እትጥምቶ ይጥቀስ። ኤሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላዊ ምብራቕን ኤሮጳን ፀዊዐን። እተን ሃገራት ነዚ ፀውዒት ዝቐረባ ትማልን ሎምን ኣብ ስሎቬንያ ኣብ ዝተካየድኦ ኣብ ፖሊሲ ጉዳያት ወፃኢ ዘተኮረ ዋዕላ መራሕቲ እዩ። እቲ ሕብረት ብዓይነትን መጠንን ክመሓይሽ ዝፀውዓ እተን ሃገራት ቁጠባውን ወታደራውን ኣቕሙ ንምዕባይ ሓደስቲ ኣባላት ክፅምበር ኣተሓሳሲበን። ኤሮጳዊ ሕብረት ኣብ 2013 ንክሮኤሽያ ኣባልነት ድሕሪ ምሃቡ ሓደስቲ ኣባላት ከምዘይፀንበረ ይጥቀስ። እቲ ሕብረት ኣብ ቁጠባዊ ወታደራውን ፀጥታውን መዳያቱ ከምዚ ዝድለ ከምዘይሰጎመ እዮም ክኢላታት ዝሕብሩ። ሽወደን 4 ዘመናውያን መራኸቢ ኩናት ንምሽማት ዘኽእል ስምምዕ ምስ ፈረንሳ ከቲማ። እቲ ስምምዕ ፕሬዚደንት ፈረንሳ ኢማኑዌል ማክሮንን ቀዳማይ ሚኒስትር ሽወደን ኦሉፍ ክሪስተርሰንን ትማሊ 31 ነሓሰ ኣብ ከተማ ስቶክሆልም ኣብ ዘካየድዎ ዝርርብ ተበፂሑ። ብመሰረት እቲ ናይ ልዕሊ 4 ቢልዮን ዶላር ውዕል ሽወደን 2 ካብተን መራኸብ ኣብ 2030 ዝተረፋ ድማ ክሳብ 2035 ክትርከብን ትፅቢት ይግበር። እቲ ስምምዕ ዓቕሚ ምክልኻል ሃገሩ ብምትርናዕ ግዳማዊ ተፀብኦታት ንምምካት እወታዊ ተራ ከም ዝሕልዎ መንግስቲ ሽወደን ገሊጹ። መንግስቲ ስዊድን ኣብ 2026 ወታደራዊ ባጀት ሃገሩ ብልዕሊ 18 ሚኢታዊት ከም ዝዕብዮን እቲ

ድሕሪ ዝውሕል ኩናት ዝዓበየ ምዃኑን እዮም ጸብጻባት ዝሕብሩ። ብዘይካዚ ወታደራዊ ወፃኢታት ሃገሩ ኣብ 2028 ናብ 3.1 ሚኢታዊት ኣብ 2030 ድማ ናብ 3.5 ሚኢታዊት ካብ ጃምላ ሃገራዊ እቶት ክብ ንምባሉ መደብ ኣለዎ። ጸጥታዊ ዘይምርግጋእ ምብራቅ ኤውሮጳ ሃገራት ዞባ ዓቕመን ምክልኻልን ከነፍዓ ይደፋፍአን ከም ዘሎ እዮም ወታደራውያን ክኢላታት ዝጠቕሱ። ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ከካይዶ ዝጸንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ወቒሱ። እዚ ዝግለጽ ዘሎ እቲ ኪዳን ህላውኡ ኣብቲ ዞባ ንምውሓዝ ሓድሽ ወታደራዊ ልምምድ ከም ዘበገሰ ድሕሪ መቀልሑ እዩ። እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወታደራዊ ጸቕጢ ንምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትህበሉ ኣነጺሩ። እቲ ወታደራዊ ልምምድ ነቲ ዞባ ኣብ ጸጥታውን ወታደራውን ወጥሪ ከም ዝሸሞ ብምጥቃስ ከኣ ኔቶ ተወሳኺ ስጉምትታት ካብ ምውሳድ ክሕየብ ኣተሓሳሲቡ። ኔቶ ኣብ ወርሓት ለካቲትን መጋቢትን ናይዚ ዓመት ልዕሊ 30,000 ወታደራት ክሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዩ። ምስ ፍሕፋሕ ኔቶ ኣብ ምብራቅ ኤውሮጳ ጸጥታውን ወታደራውን ጸገማት ኣስዒቡ ከም ዘሎ ጸብጻባት የረድኡ። ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባር ዝኸተመኦ ስሉሳዊ ውዕል ናይ ፈለማ ዝርርብ ኣካይደን። ኣብዚ 31 ነሓሲ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካየድዎ ዝርርብ ሓዳስ ሓበራዊት ኮሚቴ ከም ዝቖመት ተፈሊጡሎ። ሰለስተን ሃገራት ነቲ ስምምዕ ብ7 ነሓሰ ኣብ ከተማ መካ ስዑድያ ከም ዝኸተምኦ ዝፍለጥ ኮይኑ ትግባርኡ ንምቅልጣፍ ከም ዝሰርሓ ምግላፀን ዝዝከር እዩ። እቲ ስሉሳዊ ስምምዕ ሓንቲን ምስ እትጥቃዕ ብሓባር መልሰ ግብሪ ክህባ ዘኽእል ኮይኑ ዞባዊ ጸጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝግለጽ። እዚ ከምዚ ኢሉ እንከሎ ቱርኪ ስዑድ ዓረብን ፓኪስታንን ነቲ ወታደራዊ ውዕል ካልኦት ሃገራት ክጽምበርኦ ክፉት ምዃኑ ሓቢረን ኣለዋ። ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበጽሑ ኣፍሊጦም። እዚ ብመንጎኝነት ውድብ ሕቡራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዘኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊጹ። ኣብ 2021 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎ ምስ ተፈጥረ ዘይምስምማዕ ከም ዘይተተግበረ ጸብጻባት የረድኡ። ኔቶ ኣብ 2011 ኣብ ሊብያ ድሕሪ ዘካይዶ ምትእትታው ብዘሰዓበ ቅልውላው እታ ሰሜን ኣፍሪቃዊት ሃገር ኣብ 2 ከም እተመቕለት ይፍለጥ። ከም ሳዕቤኑ ኣብ መንጎቶም ንምብራቃውን ምዕራባውን ክፋላት እታ ሃገር ዝቆጻጸሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝጸንሐ ይሕበር። ኣብቲ ሃገር ንኣታት 14 ዓመታት ብዝቐጸለ ቅልውላው ኣማይት ኣሽሓት ሰባት ከም እተቐትሉን ሚልዮናት ከም እተመዛበሉን ጸብጻባት ይጠቕሱ። ኣሜሪካን ኢንዶኔዥያን ንኣሳት 2 ሳምንታት ዝቕጽል ዓመታዊ ሓበራዊ ወታደራዊ ልምምድ ትማሊ 31 ነሓሰ ጀሚረን። ኣብዚ ኣብ ግዝኣት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቐጽልን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳተፋ ምህላወን ተገሊጹሎ። ዕላማ እዚ ልዕሊ 5,000 ወታደራት ዝሳተፍዎ ዘለዉ ሓበራዊ ልምምድ ወታደራዊ ዝምድና ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያን ነዚ ዓመታዊ ሓበራዊ ልምምድ ካብ 2006 ጀሚረን ከካይድዎ ከም ዝጸንሓዮም ጸብጻባት ዘረድኡ። ክቡራትን ክርማንን ዘና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ብምክንያት ዝኽሪ ባሕቲ መስከረም 31 ነሓሰ ኣብ ኣስመራ ባህላዊ ምርኢት ቀሪቡ። ኤርትራውያን ነበርቲ ስዑድያ መበል 65 ዓመት ዝኽሪ ብጅማር ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ንኡዘባ ተሰነይ ኣብ ምድላውን ኣጠቃቅማን ባህርያዊ ድኹዕን ጸረ ባልዕን ኣስተምህሮ ተዋሂቡ። መራሕቲ ሩስያ፣ ቻይናን ህንድን ኣብ ኪርጊስታን ተራኺቦም ኣብ ምዕባል ኩሉ መድያዊ ዝምድና ዘትዮም።

ግሪክ ንእስራኤል ናይ 13.5 ቢልዮን ዶላር ወታደራዊ ውዕል ከቲመን። ኤውሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላይ ምብራቕን ኤውሮጳን ፀዊዐን። ንምክታል ከመስክን ሰርፍ መደባት ኤርቲቪ ክሓድገኩመይ ብወገነ ግን ብሩኽ መዓልቲ።

0: ሰላም ከመይ ፀኒዕኩም ዝኸብርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዝቐርበልኩም ሚካኤል ሓድጉም።
1: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊቲ ክለብ ኤክስዲኤስ ኣስታና ቲም ሄኖክ ሙሉ ብርሃን ዝሳተፎ ዘሎ ንመበል 81 ግዜኡ ዝእንገድ ዘሎን ቮልታ ስጳኛ ትማልሶን ኣብ ዕረፍቲ ድሕር ምውዓል ሎም ሰሉስ ብናይ መበል 10 መድረኽ ቀፂሉ ክውዕል እዩ። ናይ ሎሚ መድረኽ ተቀዳድምቲ ካብ ኣልካርስ ተበጊሶም ኣብ ኤልቼዲ ላ ሴራ 184.7 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ መድረኽ ተፀሚዶም ክውዕል እዮም። ናይ ሎም ዓመት ቮልታ ስጳኛዊ ተቀዳዳማይ ስጳኛዊቲ ክለብ ሞቪስታር ኤንሪክ ማስ ብ28 ሰዓታትን 34 ደቂቕን 3 ካይታትም ዝኾነ ግዜ መራሕቦ ምዃን ንብግዜ ዝመርሕ እትወሃብ ቀያሕ ማልያ ኣብ ዝባኑ ብምዕራፍ ዝቕል ዘሎ ክኸውን ፕሪሞዝ ሮግሊጅን ፌሊክስ ጋልን 1 18 ካይትን ከምኡ ድማ 1 39 ካሊእታትን ድሒሮም ካልይን 3ይን ደረጃታት ሒዞም ስዕቦ ዘለዉ እዮም። ኤርትራዊ ሄኖክ ካብ ብመራሒ 1:07:9 ካይት ንድሒሩ ቅል ዘሎ ክኸውን ኣብ ናይ ዓቐበትካ ኮሎምብያዊ ተቀዳዳማይ ክለብ ባሕሪ ቪክቶሪዎች ሳንታጎ ቢትሪያጎ ብ29 ንማልያ ኣንበሳ ዓቐበት ብመሓዚ ቃለስ ኣሎ። ኣብ ናይ ብሉፅ መንሰይ እንግሊዛዊ ተቀዳዳማይ ኢኖስ ኔት ካምፓኒ ኦስካር ኦንሊ መራሒ ዘሎ ክኸውን ብጋንታ ካ ፈረንሳይቲ ክለብ ዴክታሎን ብ85:59 ሓደ ካሊትን እትመርሕ ዘላ ጋንታ ክትከውን ናይ ሄኖክ ኣስታና ድማ ኣብ 4ይ ደረጃ ብምዃን ትስዕባ ኣላ። ውሽጣዊ ስፖርታዊ ውድዳት እዚ ሓይሊ ኣየር ኤርትራ ይቕፅል ኣሎ። ብመሰረት ናይ ዝሓልፈ መዓልታ ዝተኻየደ ውድድር ዝተመዝገበ ውፅኢት ምስ ንውልከት ኣብ ኩዕሶ እግሪ ደቃ ሓሊበት ንሕድሪ 2-2 ፈንቅል ንፅንዓት ድማ 2-1 ክስዕረን ከልዋ ከምኡ ድማ መሰረት ንሮኬት 2-2 ዝኾነ ውፅኢት ተዓዊታት ኣላ። ኣብ ናይ ደቂ ተባዕትዮ ዊና ንሕድሪ 3-2 ከምኡ ድማ ፅንዓት ንሓሊበት 3-2 ቀፂዐን። ብዘይካዚ ሮኬት ንመሰረት ፀሓይ በርቂ ድማ ንፈንቅል 2-1 ዝኾነ ውፅኢት ክዕወት ኣለን። ብዓርባብ ዝቐፀለ ግጥማት ኩዕሶ እግሪ ናይ ደቂ ተባዕትዮ ድማ መሰረት ምስ ፈንቅል 2-2 ክትፈላለን ከላ ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ ፈንቅል ንፀሓይ በርቂ 2-1 ሮኬት ንሓሊበት 2-2 ኣብ ናይ ደቂ ተባዕትዮ ድማ ሕድሪ ንሮኬት ከምኡ ድማ ሓሊበት ንፅንዓት ብተመሳሳሊ 2-1 ረቲዐን። ብቕዳም ካብዚ ዝተሰላሰለ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ዊናን ፀሓይ በርቅን 2-2 ሕድሪ ንሓሊበት 1-1 ስዒራ። ኣብ ናይ ደቂ ተባዕትዮ ፅንዓት ንሕድሪ 2-1 ዊና ንፀሓይ በርቂ ብገፊሕ 4-0 ዝኾኑ ተዓዊታት ላ። ብዘካዚ ኣብቲ ዕለት ውድዳ ኩዕሶ መርበብ ተኻይዱ ነይሩ። ኣብ ናይ ደቂ ተባዕትዮ መሰረት ንፅንዓት ሮኬት ንዊና ብተመሳሳሊ ውፅኢት 2-0 ክረትዐን። ትማልሶኒ እውን እዚ ስፖርታዊ ውድዳት ኣብ ዝቐፀለሉ ኣብ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ሓሊበት ንመሰረት ብገፊሕ ውፅኢት 4-0 ኣብ ናይ ደቂ ተባዕትዮ ድማ ሓሊበት ንመሰረት 4-2 ዝኾኑ ውፅኢት ቀፂዐን። ኣብ ኩዕሶ መርበብ ደቂ ኣንስትዮ ሮኬት ንዊና 2-0 ፍንቅል ንሕድሪ 2 ተዓዊተን ኣለና ኣሎ። ውሽጣዊ ውድዳት እዚ ሓይሊ ኣየር ኤርትራ ናይ ቀዳማይ ዙርያ ውድድሩ ዝመፅእ ዓርቢ ክዛዝም እዩ። ብምኽንያት ባሕቲ መስከረም ምጅማር ብረታዊ ቃልሲ ኤርትራ ብፌደሬሽን ቅድም ብሽክለታ ከተማ ከረን ተወዲቡ ክካየድ ዝቐነየ ውድዳት ብሽክለታ ዝሓልፈ ሰንበት ተዛዚሙ። ኣብቲ ዝተፈላለዩ ናይ ክብሪ ዕዱማትን ኣፍቀርቲ ስፖርትን ዝተረኽብሉ ዝተኻየደ ናይ ፍጻሜ ውድዳት መስሳቱ ብቕዓት ዝተርኣየሉ ምንባሩ ካብ ከተማ ከረን ዝበፅሐና ሓበሬታ ይረድም። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ደሊና ዳዊት፣ ካልኤቲ ሲልቫና ተስፋ ሚካኤል ክልቲን ካብ ጋንታ ሻልኩ ዕውታት ኮይነን። ኣብ ናይ ደቂ ተባዕትዮ ካታጎሪ ሐ ተቀዳድማይ ፍኖት ዘርኣይን መወዳድርቱ ብዙርያ ብምግላፍ ክዕወቱ። ኣብ ካታጎሪ ለ ተቀዳድማይ ኢዮቤል ገብረ መስቀል ካብ ሻልኩ ዕውቱ ክኸውን ኢብራሂም ሓሰን ካብ ላሉምባ፣ ሙሴ ትካቦ ካብ ሻልኩ ድማ ካልኣይን ሳርሰን ኮይኖም ተኸቲሎሞ። ኣብ ናይ ምድብ ሀ ተመስገን መሓሪ ካብ ጋንታ ሬርሲ ዕውት ክኸውን ወዲ ጋንቱ ሩኒ ሙሴ ከምኡ ድማ ዳንኤል ማንታይ ካብ መጓዓዝያ ካልኣይን ሳርሰን ደረጃታት ረኺቦም። ኣብ ናይ

ሙዳ ናብ ዝተኻየደ ውድድር ምስ ንምልከት ኣቤል ሚካኤል ካብ ገዛ ባንዳ ክዕወት እንከሎ ኤቨን ታደሰ ካብ መጓዓዝያኩም ድማ ዮናታን ኤድሪስ ካብ ሬድሲ ካልኣይን ሳልሳይን ደረጃታት ረኺቦም ኣብ ናይ ሰለስትዩ ሰናብቲ ዝተኻየደ ውድድር ዕወታ ዝኾኑ ተቐዳድም ኣብ ናይ ደቂ ኣንስትዮ ደሊና ዳዊት ካብ ሻሉካ ምድብ ሕፍኖ ዘርኣይ ካብ ገዛ ባንዳ ኣብ ምድብለ ኢዮቤል ኣብ ምድብለ ድማ ኢዮቤት ገብረ መስቀል ካብ ጋንታ ሻልኩ ኣብ ምድብ ሀ ተመስገን ተውለ ካብ ጋንታ ሬድሲ ኣብ ምድብሉ ሙዳት ማለት ናይ ኮርሶ ድማ መትከል ደበሳይ ኮይኖም ተዓዊቶም ዕውታት ተቐዳድንቲ ካብ ኢድ ዝተፈላለዩ ኣካላት መንግስትን ግንባርን ኣዘዝቲ ሰራዊትን ኣመሓደርትን ማሕበራትን ከምኡ ውን ኣሃዱ ባህልን ስፖርትን ምምሕዳር ከተማ ከርን ዝተዳለሎም ሽልማት ተዓ ዝቐበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስግን ምስ ተረፉ መርባቶ ኤርቲቭ ሓድጎኩም ቦገነግን ሰላም።

መልእኽቲ ህዝባዊ ግንባር ብኣጋጣሚ ባሕቲ መስከረም 226 ባሕቲ መስከረም 1961 ዕለተ ብስራት ንታሪኻዊ ሕርያ ህዝቢ ኤርትራ ምስግጋር ናብ ዕጥቃዊ ተጋድሎ እያ። መሰል ርእሰ ውሳኒኡ ብጎበጣ ተረጊጹ ክጭፍለቕ ግዳይ ጂኦፖለቲካዊ ረብሓታት ርእሰ ሓያላን ክኸውን ናይ ዘይፈቐደ ህዝቢ ዝለዓለ መልክዕ ግብረ መልሲ ተቃውሞን መግለፂ ቅባፀት ሰላማዊ ፖለቲካዊ ቃልስንያ ዝነበረት ቅድሚ 65 ዓመታት ዝተገደደ ከቢድ ሕርያ ይኹን እምበር ንሰለስተ ዕቑድ ብደምን ረሃፅን ህዝቢ ኤርትራ ንክልተ ስርዓታት ኢትዮጵያ ሃይለ ስላሴን ደርግን ዝበራረዩ ዘረኣያቶምን ብሓይሊ ስዒሩ ብሕጊ መሰሉ ዘረጋገፀ ዕውት ሰውራ ንሓርነት እዩ። ህዝቢ ኤርትራ ኣብ ምህናፅ ከም ህዝባዊ ግንባር ሓርነት ኤርትራ ዝበለ ኣሳታፊ ሰውራዊ ሃገራዊ ውድብ ኣብ ምንፃር ሃገራዊ ፕሮግራም ምልላይ ውፉይ መሪሕነት ዘሕለፎ ቃልስን ዘመዝገቡ ዓወታትን ብመስፈር ግዜ ኣብ እዋኑ ጥራይ ዘይሕፀር ስግሩ ኣብ ምህናፅን ምኽባርን ላኣላውነት ኤርትራ ዘገልግል ውዳበ መሪሕነትን ክብርታትን ከሲብ እዩ። ብጂኦግራፍ እውን ኣብ ኤርትራ ከይተደረተ ብፅልዋን ግብራዊ ምትሕግጋዝን ንፍትሓዊ ቃልሲ ውፅዓት ህዝብታት ከባቢና ፀወንን ኣብነትን ኮይኑ ንረኽቦ። እዚ ተመክሮ እዚ ካብ ግዳማዊ ምሕንካር ኣናጊፉ ናብ ሰላማዊ ናይ ምትሕግጋዝን ምምልላእን ሃዋህ ክወስደና ይኽእል እዩ። ሎሚ ዘይፈገዱ ስዕረት ዘይተዋሕጠሎም ሕልሚ ምስ ፍሕፋሕ ዝደገሶም ንሓደስቲ ጎይቶት ከገልግሉ ሴፍ መዚስካ ምንብጥባጥ ዝብርሆም ዘሎ ኩናት ዘሰሓዮም ዘሎ ኣይፋልኩምን ንቐዳሞት ዝለከመ ምርጫ ኣይትድገሙ መልእኽቲ መስከረም እዩ። ዓወት ንሓፋሽ።

ኦዞን ብሰለስተ ናይ ኦክስጅን ባእታታት ዝቐመ ንእንነብራ መሬት ዘካበበ ኣካል ህዋዩ እዚ ጋዝ እዚ ብውሱን ዓቐን ኣብ ጠፈር ዝርከብ ኮይኑ ኣብ ስትራቶስፌር ድማ ቀጸላ ይቐውን። ካብ ገጽ ምድሪ ድማ ካብ 11 ክሳብ 50 ኪሎ ሜትር ኣብ ዘሎ ብረኸ ይርከብ። ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳኣን ጸርግታት ንኽሓልፍ እቲ ተጓዳኢ ጸርግታት ድማ ምግራድ እዩ። ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወፃኢ ዝኾነ ተርእዮ ከይተረኣየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ። ኢንዱስትርያዊ ሰውራ ዝፈጠሮ ብቁጠባዊ ዕቤት ጥራይ ዝዕቀን ድሕነት ሰብን ኣከባብን ካልኦት ፍጡራትን ኣብ ግምት ዘይእተወ መድረኽ ኩሉ ተኽእሎታት ተባሂሉ ዝተዘመረሉ ፈጽሚ ኣብ ልዕሊ ኣከባብን ፍጥረትን ጉድኣት

0: ትን ዕንወትን ንኸስዕብ ግዜ ኣይወሰደሉን። ገለ ካብዞም ቁጠባዊ ዕቤት ዘረጋገጾም ተኽእሎታት ምግብን ካልእ ዝበላሸ ነገራትን ዝሑል መዐቀቢ ንነዊሕ እዋን ምፅናሕ ኣብ ልዑል ውዕ ዘለዎ ኣከባቢ ዘገልግሉ መዝሓለ ኣየር መሳርሒታት ይርከብዎም። እዞም መባረድን መዝሃምን መሳርሒታት ብቐንዱ ኣብ ልዕሊ ቀጸላ ኦዞን ርቀት ዝፈጥሩ ኣብ ጥዕና ሰብን ኣከባብን እውን ሓደጋ ዘስዕቡ ጋዛት ዝጥቀሙ እዮም ዝነበሩ። ኣብ ሰማንያታት ቀጸላ ኦዞን ካብቲ ኣብ ስሳታት ዝነበረ ርቀት ኣዝዩ ስሒው ንኣብ መሬት ዝነብር ፍጥረት ሃስያ ዘውርድ ምልክታት ብርኡይ ከስዕብ ድሕሪ ምጅማሩ ብደረጃ ዓለም እዞም ኣብ መባረድን መዝሃምን ኣገልግሎት ዝውዕሉ ዝነበሩ ብክሎሮ ፍሎሮ ካርቦን ዝፍለጡ ጋዛት ክውገዱ ካልኦት ኣብ ልዕሊ ኦዞን ሃስያ ዘይብሎም መተካእታ ክመሃዙን ህፁፅ ኩነት ኮነ። ኣብዚ መዳይ እዚ ብዝተረኣየ ትግበረ ዓለምለኻዊ ፕሮቶኮል ድሕነት ቀጸላ ኦዞን በብእዋኑ እቶም ጎዳእቲ ጋዛት እናተወገዱ ክመፁን እቲ ብሰንኩ ዝተኸስተ ሓደጋ ርቀት ኦዞን ምምሕያሽ ከርእን ጸኒሑ ይርከብ።
1: ካብኦም ሕጂ ምናልባት ኣብ ብዝሕ ብሃገርና እንጥቀመሎም ዓይነት ክጠቅስ ዝሕር ኮይና R134 ኤ ስሞል ሌተር ኤ ማለት እዩ R22 ምስ ሕጂ ምስ ዘመናዊ ግዜ ቁሩብተይ ለውጥታት ዝግበረሉ ዘሎ R600 ከዓ ዝበሃል ኣለዉ። R22 ከዓ ብሓፈሻ ልክዕ ንዑ ብዝውክል ክንዛረብ ድሕር ኮይና ከዓ ኣብ ኤር ኮንዲሽነር ንጥቀመሉ ጋዝ እዩ። ሕጂ ክሎሪን ፍሎሪን ዝበሃሉ ኬሚካልስ ኤለመንትስ ኣለዉ። እዚኦም ሕጂ ወይ እንታይ ኢና ንብሎም ኦዞን ናይ ምቕዳድ ባህሪ ዘለዎም ባእታታት ክንብሎም ንኽእል።
2: ሕጂ እዚ ጋዛት ንብሎ ዘለና ካብ መጀመርያ እንተ ዳ ርእናዮ R12 ዝበሃል ነይሩ። R12 ማለት ሕጂ ካብ ፍርያት ወፂኢ ዘሎ ፌዝ ኣውት ኮይኑ ዝበሃል ዘሎ እዩ። ምክንያቱ ዓብ ጠቕሚ እዩ ዘለዎ ንሱ ኣብ ሬፍሪጀሬተር፣ ኣብ ኤር ኮንዲሽነራት ካልእን ብዙሕ ኣገዳሲ ጋዝ እዩ ነይሩ። ግን ንስ ከስዕቦ ዝኽእል ፀገማት ኣብ ኣከባቢ ቀጸላ ኦዞን የርቅቕ ተባሂሉ ካብ ስራሕ ወፃኢ ኮይኑ ኣሎ። ሕጂ ኣብዚ ሕጂ ሰዓት ክንጥቀመሉ ፍቕድ እውን ኣይኮነን ትኽክል እውን ኣይኮነን። ምክንያቱ ንኣከባቢ ብጣዕሚ ዝዐኑ ኦዞን ሌየር ዝዐኑ ኦዞን ሌየር ዓንዩ ማለት ከዓኒ ኣብ ሂወት ደቂ ሰባትን ኣትክልትን ክወርድ ዝኽእል ፀገም ብጣዕሚ ከቢድ እዩ።
0: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ ምግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ ቤት ትካላትን መኻይን መራኽብ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ሂወት ህላዊኦም ከም መተካታ ዘይብሉ እዩ ዝቝፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
1: ኦዞን ካብዞም ብርቱዓት ጨረርታ ኢልትራቫዮሌት ሬይስ ዝበሃሉ ካብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታኽልቲ እንስሳ ሰብ ናብ ቆርቦቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብምሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንኸይረክብ እዞም ጋዛት እዚኦም ካብ ኣብዝሓለፉ ሰማንያታት ተስዓታት ዝነበረ ግዜ R12 ሲኤፍሲ ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
0: ኣብ ልዕሊ ቀጸላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግድን እዩ። እቶም ቀንዲ ንርቀት ቀጸላ ኦዞን ጠንቂ ዝኾኑ ጋዛትን መስራሓት ምዕባለን ኣብ ኤርትራ ዝፈርዩ እኳ እንተዘይኮኑ ብደረጃ ተጠቃምነት ዝተፈላለዩ መባረድን መዝሃምን መሳርሒታት ኣከባቢ ብቐንዱ ንኹሉ ብማዕረ ዝጸሉን ድሕነቱ ብኣበርክቶ ኩሉ ዝወሓስን ክንደ ዝኾነ
3: ኤርትራ ነቲ ፕሮቶኮላዊ ስምምዕ ኣብ 2005 እያ ብወግዒ ኣባል ኮይና ግን ቅድሚ ኣባል ምዃና እዚ ኣከባቢዊ ቀውሲ እዚ ንምፍታሕ ዝሕግዙ ንጥፈታት حجزت زخون نتفتات درجة حجرك.

0: ካየድ ነይሮም እዮም ኣቐዲሙ ቅድሚኡ መጀመርታ ቅድሚ ነቲ ኦዞን ቀፀላ ኦዞን ንምርቃብ ቀፀላ ኦዞን ንምዕቃብ ንጥፈታት ምግባር ብደረጃ ሃገር ዘለውና ኩነታት እንታይ ይመስል ዝብል ስፍሕ ዝበለ መፅናዕቲ ተኻይዱ ነይሩ። እቶም ቀፀላ ኦዞን ዝርቅቦ ጋዛት ኣብ ሃገርና ሲ ኣብ ምንታይ መዓላ እዮም ዝውዕሉ? ሕጂ ንዕኦም ተረዲእና ንዕኦም ንዑ ሓጋዝ ዝኾነ ንጥፈታት ንገብር ትኮይና እቲ ኩነታትና ክንፈልጥ ኣለና። ኣብ ምንታይ ኩነታት ኣለና? ኣብ ምንታይ ምንታይ ክፋል ናይ ፅላት ናይ ሃገርና እዩ እቲኦም ዝያዳ ንዚኦም ንቀፀላ ኦዞን ዘርቅቁ ንጥፈታት ዝካየዱ ዘለዉ ወይ ንዕም ንምፍትሖም እንታይኦም ክግበሩ ዘለዎም ዝብል መፅናዕቲ ተገይሩ ብመጠን ከዓ ክልለዩ ተኻኢሎ ማለት እዩ። ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዝሓሊታትን መዛመ ኣየርን ዝነጥፉ ክኢላታት ወይ ንዕኡ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዕኡ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቋፃፀሩ ኣካላት እዮም።
1: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብርኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ፅገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ፅኒሑ ይርከብ።
0: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ እንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክኽእል ኣለዉ፣ ኣፍልጦም ክዓቢ ክኽእል ኣለዉ። እንታይ ትናቶም ብልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሓስያ ኸ ንዕኦም እቶም ክኢላታት እንታይ ሓስያታት እዩ ክፈጥረሎም ዝኽእል ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት ይኽልዎ ዝኽእል እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካብ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ። ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዛሓሊታትን መዛሃም ኣየር እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ንዚ ክፈልጥዎን ክግንዘብዎን ብግብራዊ መገዲ ይኹን ብክልሳ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእከላት ኣብ ዝተፈላለዩ ክፋል ናይ ሃገርና ቀይሙ ኣብ ኣስመራ፣ ኣብ ባፅዕ፣ ንባዕሉ እውን ኣብ ኮሌጅ ማይ ነፍሒ ኣብዚ እዋን እዚ ክቆውም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል ከዓ ብኡቢሎም ከዓ እቶም ክኢላታት በብግዜኡ በብዓመቱ በብእዋኑ ስልጠና ይውሃቦም። ነባራት ክኾኑ ይኽእሉ እዮም፣ ሓደሽቲ ዝወፁ እውን ክኾኑ ይኽእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዝሓሊ ጋዛት እንዳተወሰኩሉ ስለ ዝኸዱ እዞም መዝሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለ ዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክኢላታት ንዑ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጣናታት ይውደብ እዩ ደረጃ ሃገር።
1: ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀፀላ ኦዞን ብባዶ ላሕኪ ጋዝ ክሳለጥ ዝግብኦ ዕማም ኮይኑ ተታሒዙ ዝርከብ። ዝኾነ ኣብ ፅገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽያን ጥንቃቐ ላሕኪ ጋዝ ንኸተግብር ፈለማ ብቑዕ መሳርሒ መግዓዝን መዐቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕጥቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕሎ። እዚ ኣብ ድሕነት ቀፀላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ፅገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሒ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ መሻጥ ናይ ቲሚዮን ጋዝ ኣሎ። እዞም ቲሚዮናት ጋዛት ተባሂሎም ዝፍለጡ ዓይነት መዝሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ

0: ዓይነት ጋዛት ዘይኮኑ ንዕኦም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ኣብ መዝሓልኣብ ፍሪጅ ዝነጥፍ መዝሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሰዕቤናት ዘለዎ እዩ። ሓደ ካብቲ ቐንዲ ሰዕቤኑ ነድማዓነት ንውፅኢታውነት ናይቲ ንዋት ዘጉድል እዩ። እታ በድማዓነት ክትሰርሕ ዝግባእ ዝነበረ ፍርጅ በድማዓነት ከይትሰርሕ ይገብራ። ዕምሪ ተጠቃምነት ናይታ ፍርጅ ይኹን ናይታ መዛሃማ ኣየር ከዓ ይሕፅሮ ማለት እዩ። እሱ ጥራይ ከይኣክል ከዓ ካልእ ጥዕናዊ ካልእ ሓደጋ እውን ከስዕብ ይኽእል እዩ። ምክንያቱ ኣብ ሃገርና እውን ዘጋጠሙ ናይ ቀረባት ርእዮታት ኣለዉ። ብኦም ተጠቂሞም ከቢድ ሓደጋ ዝሰዓቦም ሰባት ኣለዉ። ምክንያቱ እቲ ተተሚኑ ዝቐርብ ጋዝ ምስቲ ኣብታ ፍሪጅ ዘሎ ንዋት ክወሃድ ስለ ዘይክእል ክሳዕ ምትኳስን ካልእ ናይ ቃፅሎ ሳዕቤናትን ከምፅእ ክእል እዩ። ብቢሉ ከዓ ኣብ ጥዕና ይኹን ኣብ ቁጠባ ኣብ ክሳራታት ይስዕብ ነይሩ እዩ። ኣብዚ እዋን እዚ እቲ ኣሃዝ ክንሪኦ ከለና ግን ካብ ዓመት ናብ ዓመት እንዳዋሓደ መፅ ኣሎ።
1: ክፍሊ ግምሩኽ ኣብ ትግባረ ንእታውን ተጠቃምነትን ጎዳእቲ ጋዛት ዝእግድ ሕጊ ብቅድመ ግንባር ዝነጥፍ ክፍሊ እዩ። ኣባላት እዚ ክፍሊ እዚ ብሚኒስትሪ መሬት ማይና ከባብን ግቡእ ስልጠና እናተዋህቦም ኣብ ዝተፈላለዩ ኣፍ ደገታት ምስ መባረድን መዝሃምን መሳርሒታት ምትእስሳር ዘለዎም ጋዛት በቢደረጃኦም ብዝግባእ ምክትታል ክሕዞም ፅኒሕ ኣሎ።
0: ኩሉ እቲ መዝሓሊ ጋዛ ኣብ ሃገርና ንጥቀመሉ ካብ ደገ እዩ ዝኣቱ እንጂ ካብ ደገ ዝኣቱ እንድሕር ኮይኑ ከዓ እቲ ጥዑይ ድዩ እቲ ዘይጣዓየ ዝተተምየነ ወይ እቲ ቀፀላ ኦዞን ዝሓስ ድዩ ወይ ዘይሃሲ ምስ ኣከባቢ ዝሳነ ጋዝ መሚኻ ናይ ምእታው ሓደ ዝዓበየ ሓላፍነት ናይ መንግስቲ እዩ። እዚ ንምግባር ከዓ ኣብኡ ዝነጥፎ ኣካላት ኣባላት ጉምሩክ ተቆፃፀርቲ ኣካላት ኣብኦም ዘተኮረ ስልጠና በቢግዜኡ እዩ ዋሃብ እዩ። እቲ ስልጠና እቲ ከምዚ ክንብሎ ፀናሕና ነቶም ሕግናውን ዝበልፆ ካኣትዉ ዘይብሎም ተባሂሎም ተዘርዚሮም ዘለዎ ዓይነት ጋዛት ንዕዖም ከሎ ጌና ኣብ ሃገር ከይኣተዉ መሚዮም እቶም ካኣትዉ ዝግብኦም ጥራይ ካኣትዉ ግቡእ መስርሕ ተኸቲሎምን ካኣትዉ ዝኽእሎም ስልጠና እዩ እቲ ስልጠና ዝውሃብ።
2: ናይ ክፍሊ ከባቢ ሕጋዊ ምልክታ 117/2010 እንታይ ዝብል ምንቅስቃስ ናይዞም ዝኾነ እዞም ጋዛት እዚኦም ብፐርሚት ክኾንከም ዘለዎ እዩ እቲ ሕጋዊ ምልክታት ደንጊጉ ዝርከብ ማለት እዩ። ስለዚ እቲ ናይ መጀመርያ ስራሕ ጉምሩክ ካብዚ እንታይ እዩ እቲ ጋዛት ክንቀሳቀስ ከሎ ፐርሚት ከም ዝብሎ ምርጋፅ ማለት እዩ። ክመፅእ ከሎ ሲ እቲ መጀመርያ ዝገብሮ ስራሕ ፐርሚት ኣለዎ ድዩ የብሉ ወይ ከዓ ፍቓድ ማለት እዩ ፍቓድ ኣለዎ ድዩ የብሉን ከም ምርጋፅ ማለት እዩ። ሕጂ እቲ ምርጋፅ ክንብል ከለና ብዚ ሕጂ እንታይ እዩ እቲ ብፐርሚት ተፈቂድዎ ዘሎ ምስቲ ኣብ ግብሪ መፂ ዘሎ ጋዛት ብብዝሒ ዓይነት ብካልእ መዐቀኒታት ዝሳነ ምዃኑስ መርጋፅ ማለት እዩ። ሕጂ ገሊኦም ሲኤፍሲ ዝበሃል ኣለዉ እዚኦም ሕጂ ኣብ እቲ ርቀት ናይ ቀፅላ ኦዞን ብጣዕሚ ሕማቅ ፅልዋ ዘለዎም ብኡ መንፅር ድማ ኣብቲ ናይ ሞንትሪያል ስምምዕ ክሳብ 2010 ኣብ ዝማዕበላ ሃገራት ሙሉእ ሙሉእ እቲ ምንቅስቃሶም ጠጦ ክብል ተሰምዑሉ ማለት እዩ። ሕጂ እዚኦም ግብሩ እንታይ እዩ ሙሉእ ሙሉእ ናብ ሃገር ንከይኣቱ የረጋግፅ ማለት እዩ።
0: ፍሪዮን ጋዝ ዝበሃሉ ኣብዚ እዋን እዚ ጠቕላላ ኣብ ሃገር ክኣት ዝኣትዉ የለውን ቅድሚ ሕጂ ሕልፍ ሕልፍ ኢሎም ኣረኣዩ ነይሮም እዮም። ምክንያቱ ከድና እውን ንሕና ከዓ ቆፀራ ነካይድ ኢና በብዓመቱ ቆፀራ ነካይድ ኢና ኣብ ኩሎም ዓይነት ዘለዎና መዝሓሊ ጋዛት እሱ ንምግባር ከዓ ናብተን መዝሓሊ ናብተን መፀገኒ ቤት ዕዮ ንከይድ ኢና ናብ ካልኦት እሶም ክጥቀምሉእቲ ጋዝ ክጥቀምሉ ዝኽእሉ ኢልና ንሓስቦም ትካላት እውን መብፃሕ ነካይድ ኢና። ሕጂ ብዙሕ ኣብቲ ነካይደሉ መስራሕ ኣብዚ እዋን እዚ ብዙሕ ኣይንረክቦም ኢና እዚኦም። ምክንያቱ እቲ ቅዲሙ ዝተገብረ ዝተባሃለ ነገራት ግብራዊ ኮይኑ ከም ዘሎ ዘረጋገፅ እዩ ማለት እዩ።
1: ኣብ ዝተፈላለዩ ኣፍ ደገታት ከም ኩሉ ብእታው ዝኣቱ ንብረት ይኹን ካልእ እዞም ዝተጠቕሱ ጋዛትን መሰልቶምን በብደረጃኦም ዝውገዱ ብፍቓድ ዝኣቱ ኣብ ዝብል መቓን ክትትል ይግበረሎም ኣሎ።
3: እቶም ንጥቀመሎም ዝፀናሕና መዛሓሊ ወይ መብረዲ ወይ መዝሃሚ ኣየር ኤር ኮንዲሽኒንግ ክንብል ድሕር ኮይና ማለት እዩ። እዚኦም መጀመርታ ኣብ ግቡእ መዓልኦም ንክውዕሉ ምስኦም ጋዝ ሒዞም መፅ እዮም። እቲ ጋዝ እቲ ምስኦም ስለ ዝመፅእ ብፋብሪካ ኳሊቲ ኮንትሮል ተሓልዩ ስለ ዝመፅእ ኣብዚ ምስ መፁ ንነዊሕ ግዜ ከስርሖም ይኽእል። ኣብ ግዜ ብልሽት ዘጋጥመሉ ግዜ ግን ብዝኾነ ይኹን ምክንያት ናብ ኣየር ድዮም ብኺኖም ቀዳድ ርኺቦም ድዮም ወፂኦም ክንትክኦም ኣብ እንደልየሉ ግዜ ብስሊንደራት ብዕትሮታት ካብ ፋብሪካታት ካብቶም መዝሓሓለ ዝሰርሑ ደይኮኑስ ካብ ካልኦት ናይ ኬሚካል ፋብሪካታት ካብኦም ወፂ እዩ ዝመፅእ። ኣብዚ ሕጂ ቅድሚ ሕጂ ብዙሕ ግዜ ዘጋጥም ነበረ ካውንተርፊት ንብሎ ወይ ዝመስል ንሱ ዘይኮነስ ንዕኡ ዝመስል ኣብቲ መዝሓሓሊ ከዓ ኣትዩ ከዓ ፅቡቅ ክሰርሕ ዘይክእል ንዓኻ ብተገምጢሉ ሞተር ኣባላሽወልካ ምስ ካስተመር የክስረካ ከምዚኦም ዓይነት ሳዕቤናት ነይሮም ቅድሚ ሕጂ ኣብዚ ሃገርና እውን። ነዚኦም ንኸይመፁ ሕጂ ብዙሕ ስራሓት ይስራሕ ኣሎ።
1: እዚ ነቶም ብወግዓዊ ኣፍ ደገታት ዝኣትዉ ዝተወገዙ ወይ ድማ ብፍቓድ ዝኣትዉ ጋዛት ዝምልክት ኮይኑ ካልኦት ብዘይወግዓዊ ኣገባብ ሕጊ ጥሒሶም ዝኣትዉ ጋዛት እውን ዝተፈላለዩ ክትትል ከም ዝግበረሎም እዩ ዝሕበር።
2: ውሕጂ እንታይ እዚ እዚ ሕጂ ክገልፆ ዝፀናሐኩ መብዛሕትኡ በቲ ቀንዲ ኣፍ ደገ ወይ ከዓ ብዝተፈላለዩ ወደባት ማዕርፎ ነፈርቲ ብካልካል ዝተፈላለየ ናይ መጓዓዝያ ተርሚናላት ንዝኣትዩ ኢና ንብል ዘለና። ገለገለ ግን ብዘይሕጋዊ መንገዲ ዶባ ጥሒሶም ክኣትዉ ዝፈተኑ ግን ብዘየገድስቲ ዓይነት ጋዛ ነዚኦም ውን ምስ ምትሕባር ምስ ፖሊስ ምስፀጥታ ምስ ምክልኻል ምስ ኩሉ ብምትሕባር ኣብ ምክልኻል ናይ እዚኦም እውን ዓብተራ ኣለዎ ማለት እዩ። ስለዚ እቲቶም እዞም ንብሎ ዘለና ጋዛ ብዘይሕጋዊ መንገዲ ክሓልፉ እንድሕር ተታሒዞም ብመሰረት ሕጊ ኣከባቢ 17/2010 ዝግበኦ ስጉምቲ ይወስድ እዩ። ዝተፈላለየ ግዜ ዝተፈላለየ ዓይነት ወርክሾባት ክግበር ከሎ ዕድመ የቕርቡልና እዮም። ካባና ድማ ዝኾነ ሰባት ምስኡ ዝተኣሳሰር ስራሕ ዘለዎም ከይዶም ኣብቲ ወርክሾፕ ተሳቲፎም ነቲ ዘሎ ኣባል እውን ኣብ ዝተፈላለየ ግዜታት ዝተፈላለየ ዓይነት ናይ ዓቅሚ ብራኽ ስልጠናታት ይገብሩልና እዮም ማለት እዩ። ብዘካ እዚ ንዓና እውን ስፔሻል ነቲ ክፍሊ ነቲ ክፍሊ ነቲ ናይ ትሬድ ኮሚኒቲ ነቲ ነጋዶን ነቶም ኣሳለጥትን እውን ናይ ገዛ ርእስና ናይ በይንና ዝኾነ ወርክሾባት እውን ምትሕባር ምስቲ ክፍሊ ስልጠናታት ይህቡና እዮም ማለት እዩ።
1: ኣብ ዘቤታውን ኢንዱስትሪውን መዓላታት ዝውዕሉ ከም ፍሪጅን ኣየር ኮንዲሽነርን ዝጥቀምሉ ጋዛት ኣብተን መሳርሒታት እቲ ዝሓዘሎም ዕትሮ ክሳብ ዘይተበስዐ ንነዊሕ እዋን ዘገልግል ኣብቶም መሳርሒታት ብሰንኪ እርጋንን ጉድለት ተጠቃምነትን ብልሽት ወይ ፀገም ምስ ዘጋጥሞን እንተኾነ እቲ ጋዝ ኣብ ካብ ዝዕቀበሉ ዕትሮ ብግቡእ መሳርሒ ናብ ካልእ ዕትሮ ክግዕዝን እታ ንብረት ምስ ተዓርየት ናብ ቦትኡ ተመሊሱ ኣገልግሎት ክህብ ዝግብኦን እዩ። እዚ ኣብ ፍርጃትን ኮንዲሽነራትን ዝርከብ ጋዛት ናብ ኣከባቢ ክልሑኽ ፍጹም ከምዘይግባኦም ክኢላታት ዘጠንቅቑ።
3: ብክፍልን ማይን ኣከባብን ኣብ 2012 ካብ 2012 ናትሒዙ ክሳብ ዝሕጂ ግዜ ስልጠናታት እንዳተዋሃበ መሳርሒታት እውን እንዳተዋሃበ ነዞም ጋዛት ካብታ ዝፅገኑላ ግዜ ኣትሒዙ ኣብ ሓደ ጉቡእ መኸዘን ተኸዚኖም ከም ብሓድሽ ኣብ ጥቕሚ ከም ዝውዕሉ ብተወሳኺ እውን ንድሕር ካብ ጥቕሚ ወፃኢ እውን ድሕር ኮይኖም ማለት ኮንታሚኔትድ ድሕር ኮይኖም ወይ ተረሲሖም እውን ሪክሌሚንግ ማሽን ብትበሃል መሳርሒ ንመጀመርታ ግዜ ኣብ ዛዕድና ብምትእትታው ነቶም ጋዛት ኣፅሪኻ ከም ብሓድሽ ናብቲ ጉቡእ ስታንዳርዶም ኣብ መሊስካ ኣብቶም መዝሓሓሊ ወይ መበራረዲ ወይ መዝሃሚ ኣየር ንብሎም መሳርሒታት ናብኦም መሊ

0: ሒዝካ ከም ብሓድሽ ብፅቡቅ ናብ ምጥቃም ጥቕሙና ማለት እዩ። ዞም መሰራርሒ እዚኦም መሰራርሒ እዚኦም ሕጂ ካብታ ሪካቨሪ ማሽን ትበሃል፣ ሪካቨሪ ሲሊንደር፣ ሚዛን፣ ማኒሜትሮ ወይ ፕሬሽር ወይ ፀቕጢ ድፊኢት ናይቶም ጋዛት መዐቀኒ በዞም መሳርሒ ጌርና እዚኦም ነቶም ሬፍሪጅራንትስ ወይ ጋዛት ንብሎም ዘለና ወርኪንግ ፍሉድስ ንብሎም ንዕኦም ናብ ሓደ ግቡእ ኮንተይነር ክንመልሶም ክንጥቀመሎም ከም ብሓድሽ ይኽእለና ማለት እዩ።
1: እጂ እቲ ሚኒስትሪ ብጣዕሚ ክምስገን ዘለዎ እዩ። ምክንያቱ ዝገብሮ ዘሎ እቲ ዘድሊ ማቴርያል ይዕጥቀና ኣሎ፣ እቲ ዘድሊ ስልጠና እውን ይዋሃበና ስለ ዘሎ፣ ንሱ ከዓ ብግብሪ ንሰርሓሉ ንጥቀመሉ ስለ ዘለና ዓበ ውፅኢት ኣለዎ። እቲ ቀንድን ኩሉ እንታይ እዩ? ንድሕነትን ጥዕናን ሄልዝ ኤን ሴፍቲ ዝበሃል ቀዳምነት ሰሪዑ ዝኸይድ ዘሎ እዩ። ሓደ ጥዕና ናይ ነብስኻን ናይ ከባቢኻን ክትሕሉ ስለ ዘለካ ኩሉ ትሰርሖ ስራሕ ኣከባቢና ኣብ ግምት ዘእተወ ክኸውን ኣለዎ። እዚ ማሽን እዚ ሕጂ እንታይ እዩ ዘሎ? ኩሉ ግዜ ምስ ኣከባቢ ትርክብ ዘሎ ተቐንዲ ርክብና ዘሎ ኣከባቢና ብዘይ ጎድእ መንገዲ ስራሕና ክነካይድ ኣለና። ሓደ እንታይ እሱ ጋዛት ናብ ኣየር ወይ ናብ ደገ ስቂልና ክንፍንዎም የብልናን። ዝተፈላለዩ ምክንያት ሓንቲ ሬፍሪጀሬተር ክትከውን ትኽእል፣ ኤር ኮንዲሽነር ክትከውን ትኽእል፣ ችለር ክኸውን ትኽእል። ስጋብቲ ኢንዳስትሪያል ዝበሃል ማሽናት ጋዛት ኣለዎ። ዝተፈላለየ ካብ ግራማት ጀሚርካ ብኪሎታት ዝምዘን ጋዛት እዩ ኣብ ውሽጡ ሒዙ ዘሎ። ሕጂ ነዚ ዝኾነ ዓይነት ፀገም ዘጋጥም እቲ ጋዝ ስቂልና ናብ ንፋስ ክንሰዶ የብልና ክንፍንዎ የብልና። ምክንያቱ ከምቲ ዝበልናዮ ኩሉ ነናቱ ፀገማት ኣለዎ። እቲ ሓደ ኦሬዲ ፌዝ ኣው ዝኾነ ኣብ ስራሕ ዘሎ ክህሉ ክእል እዩ። ኣርትወልፍ ዝሰርሕ ክህልወና ክእል እዩ፣ ማለት ክሰርሕ ክእል እዩ። በቲ ናይ ዝነበሮ ናይ ቀደም ሕጂ እቲ ኣርትወልፍ ፀገም ዘጋጥም እቲ ኣርትወልፍ ስቂልና ይኮና ናብ ኣየር ንፍንዎ። ንሱ ምስ ንፍንዎ እቲ ንብሎ ዘለና ትሕዝቶ ናይ ኣር 12 ዳይፍሎሮ ሚቴን ዝበሃል ኬሚካል እዩ። ክሎሪን ዝሓዘ እዩ። ክሎሪን ማለት ከዓ ኣብ ኦዞን ከይዱ ዘስዕቦ ሳዕብን ዘውርዶ ዕንወት እዚ ኢልካ ክገለፅ ኣይከኣልኒ። ስለዚ እዚ ከጋጥም ከሎ እንታይ ኢና ክንገብር ዘለና? እቲ ጋዝ ክወፅእ ኣብ ዝደለየሉ ግዜ እታ ሪካቨሪ ማሽን ክትመፅእ ኣለዋ። ሪካቨሪ ማሽን ኣላ፣ ሪካቨሪ ሲሊንደር ኣሎ። እቲ ጋዝ ኣብዚ ሲሊንደር እዚ ክትሓዝ ክኽእል ኣለዎ። እንተፈኒናዮ እቲ ክስዕብ ዝኽእል ፀገማት ብጣዕሚ ክቢድ እዩ። ኦዞን ሌየር እንድሕር እንዳረቐቐ መፅኡ ኡልትራቫየት ዝበሃል ሬይስ ኣለው፣ ንዑ ከም ፅላል ኮይኑ ዘገልግለና ዝነበረ ንዑ ኢና ንዕንዎ ዘለና። ስለዚ እዘን ማሽናት እዚአን ምህላወን እቲ ዘድልየና ስራሓት ክንሰርሕ ክኢልና ኣለና ማለት እዩ። ክትሓዝ ዘለዎ ጋዝ ትሕዞ ካልኣይ ግዜ ትጥቀመሉ ኣብ ኣየር ከይፈንኸ ማለት እዩ። ክልቲ ትጠቕሚ እንታይ እዩ? ኣከባቢና ንሕሉ ኣለና፣ ዋላ ብዓይኒ ቁጠባ እውን ንጥቀም ኢና ዘለና። እንተ ደኣ ሰዲድናዮ ንኸስር ኣለና ንሕና እውን በቲ ሓደ ወገን ከዓ ዝኸበደ ከዓ ኣብ ኣከባቢ ከዓ ከቢድ ሳዕብን ነምፅእ ኣለና። ስለዚ እዚ ብቁጠባን ብኣከባብን ኩሉ ብጣዕሚ ሓጋዚ ዝኾነ ስራሕ ንሰርሕ ኣለና ኢልና ኢና ንግምት። ስለዚ እዚ ብጣዕሚ ኣገዳሲ ማሽናት እዩ እዚ ክንሪኦ ፀንሓና ኩሉ ሪካቨሪ ሲሊንደር፣ ሪካቨሪ ማሽን ምስ ሚዛኑ ኣሎ ኩሉ እንታይ ኣውፅኢኻ ተን ዘውፅኻየን ከዓ ናብታ ዝነበረኣ ትመልሰን ናብ ኣየር ዝኸይድ ዝኾነ ነገር ክህሉ የብሉን። ኣከባቢና ከዓ በዚ መንገዲ እዚ ክንሕልዎ ንኽእል ማለት እዩ። ቁጠባና እውን ብጣዕሚ ሓጋዚ
0: እቲ ኣፍልጦ ከዓ ቀንዲ እቲ ኣከባቢያዊ ሳዕቤናት ማለት እዩ። እዛ ኣከባቢና ሲ ናይ ኤርትራ ጥራሕ ትብሎ ኣከባቢ የለን፣ ናይ ኣስመራ ትብሎ ኣከባቢ ጥራሕ የለን። ናብ ኩሉ እዩ ኣብ ሓንቲ ቦታ ምስ ወፀስ ናብ ኩሉ እዩ ፋሕ ዝብል። ስለዚ ከምኡ ስለ ዝኾኑ ከምኡ ዓይነት ሳዕቤና ስለ ዘለዎ ነዛ ዓለምና ከዓ ብሓፈሻ ኩላትና ሓሊና ካብቲ ዘሎ ሳዕቤናት ክንከላኸለላ ማንዴት ስለ ዘለና ወይ ግዴታ ስለ ዘለና ነቲ ቴክኒሽን ብተመክሮ ይኹን ብፍልጠት ዝመፀ እቶም ሳዕቤናቶም ልክዕ ብልክዕ እንታይ ምዃኖም ኣብ ምፍላጥ፣ ባህርያት ናይ ነፍሲ ወከፍ ንጥቀመሎም ጋዛት ኣብ ምፍላጥ፣ እቲ ባህርያት ኣብ ኣከባቢ ዘምፅኦ ሳዕቤናት ክኾውን ይኽእል ወላ እውን ትፅቡቅ ነገሩ ወላ እውን ኣብቲ መሳርሒና ዝመፅእ ሳዕቤናት ነቶም ዝመፁ ሳዕቤናት ማለት ሃልኪ ኤሌክትሪክ ኣብ ምቕናስ፣ ከባቢያዊ ሳዕቤናት ኣብ ምቕናስ፣ ዝጥቕሙና ዓይነት ጋዛት እውን ሓደሽቲ ጋዛት ክመፁ ከሎ እውን ኣፍልጦ ኣብ ምሃብ ድሕራ ይብልኒ ማለት እዩ። ነቶም ንጥቀመሎም ነበርና ናይ ቀደም በቶም ከባቢያዊ ሳዕቤናት ዘለዎም ጋዛት ዝጥቀሙ ዓይነት መዛሓሊታት እውን ብሓደሽቲ ዓይነት

0: ኣብ ምትካእ ከመይ ጌርካ ትትክእ ካብ መጀመርታ ካብ መጀመርታ ክሳብ መወዳእታ ዘሎ ኣገባብ ኣብ ፍልጠት ምሃብ ብንጡፍ ክሰርሕ ፀኒሖም ሚኒስትሪ ማይን ኣከባብን ማለት እዩ። ክሳብ ዝሕጂ ግዜ
1: መባረድን መዝሃምን መሳርሒታት በዞም ጋዛት ኣብ ልዕሊ ኦዞን ዝወርድ ሓደጋ ንክጎድል ተጠቃምነት መባረድን መዝሃምን መሳርሒታት ከቋርፅ ዝከኣል ኣይነበረን። ካልኦት ኣብ ልዕሊ ቀፀላ ኦዞን ጥዕና ኣከባብን ሰብን ዝወሓደ ጉድኣት ዘውርዱ ጋዛት ኣብ ኣገልግሎት ክውዕሉ ዝተሰርሓሉ ኣማራፂ እዩ። በብእዋኑ ድማ ጎዳእቲ ጋዛት እናጎደሉን ብካልእ ዝሓሹ ጋዛት እናተተክኡን ኣብ ልዕሊ ቀፀላ ኦዞን ወሪዱ ዝነበረ ኣብ ግዜኡ ኣዝዩ ኣሸቃሊ ዝነበረ ኩነት ክቃለልን ንህላውን ቀፃልነትን ፈታኒ ዝነበረ ኩነት ዝልቕ ክብል ከም ዝኽኣለ እቶም ብድሆታት ርቀት ቀፀላ ኦዞን ግና ጌና ተወሰኽቲ ጥንቃቐታትን እወታዊ ፅልዋ ዘለዎም መህዞታትን ከም ዝጠልቡ ክኢላታት ይገልፁ።
2: እዚ ተገንዚቡ እቲ ነፍሲ ወከፍ ስድራ ቤት ብዝግባእ ፍርጁ ኤር ኮንዲሽነሩ ብዝግባእ ክሕዝ በብግዚኡ ከዓ ፅገና ክግበረሉ በብግዚኡ ከዓ ፅገና ክገብረላ ኢና ንላቦ። እዚ ንምግባር ግን ኣብዚ እዋን እዚ ብዙሓት ኣብ ፅገና ዝነጥፉ ክኢላታት ኣለዉ። ገሊኦም ግቡእ ስልጠና ወሲዶም ብዝግባእ ንክመሓደር መዝሓሊታት መዝሃም ኣየርን ብዝግባእ ንክመሓደር ዝኽእል ኣፍልጦ ዘለዎም ኣለዉ፣ ገሊኦም ከዓ ብልምዲ ዝሰርሑ ኣለዉ። ስለዚ ብዝተካእለ መጠን እቶም ዝፅጉኑልና ኣካላት እቶም ኣብ ምፅጋን ዝነጥፉ ኣካላት ስልጠና ምውሳዶም ሕጋዋይን ምዃኖም ምፍላጥን ምግንዛብን ሓላፍነት ናይቲ ተጠቃማይ እዩ።

እዚ መደብ ኮሚሽን ባህልን ስፖርትን ኤርትራ ሃገራዊ ኣወሃዲ ሽማግለ በዓላት ዘዳለዎ መደብ እዩ። ስዒባ ድራማ ክልኦት ንዳል ብቋንቋ ትግራይት ትሕሶ ናይዛ ድራማ ብረታዊ ቃልስና ምስ ጀመረ ስርዓት ኢትዮጵያ ህዝቢ ኤርትራ ኣብ ጎኒ ተጋደልቲ ጠውጠው እንተኢሉ ነቲ ሓይልን ጥምረትን ሓድነት ክፃወሮ ከም ዘይክብል ይርድኦ ስለ ዝነበረ ነዚ ብምግንዛብ ነቲ ሓድነት ንምብታንን ሕፍሽሽ ንምእታውን ነቶም ደቂ ዓዲ ንገሊኦም ኣባላት ባይቶ፣ ንገሊኦም ኣባላት ፖሊስ፣ ንገሊኦም ድማ ከም ስልያ ስልጣን ሂቡ ኣብ መንጎ ህዝቢ ኣትዮም ብሓይልን ጉቦን እናሃቡ ህዝቢ ኣንጻር ሰውራ ኤርትራ ክላዓል ውጥን ኣውፁ። ብሓርበኛ ሓመድ ድሪስ ዓዋተ ዝምራሕ ዝነበረ ሰውሪ ኤርትራ ነቲ ሽርሒ ምስ ተረድኡ ኣብ መንጎ ህዝቦም ኣትዮም ክጉስጉሱ፣ ነቲ ሽርሕታት ተረድዮም ኣብ ጎኒ ሰውራ ጠጠው ክብሉ ንምሕራር ሃገሮም ክቃለሱ፣ ቃልሲ ሰውራ ድማ ቀጻሊ ምዃኑ የእሚንዎም ብሓድነት ክቕፅሉ ተመባፅዑ። በዚ ድማ ሰውራ ኤርትራ ክልተ ቃልሲ ነይርዎ፣ ኣንጻር ስርዓት ኢትዮጵያ፣ ኣንጻር ምስቱ ሓድነት ክወትኩ ዝብገሱ። እዛ ትስዕ ድራማ ነዚ ትሕሶ ተርእየና። ሰናይ ምክትታል።

0: ኣካኖም ኣምሪ ለጋ
1: ዓብ ከብሮም ብየ ነፈር ለረሓቀ ቦም ዋድህለየኩ
2: ብራዋ ከላ ሽፈ ግዜ ኣካን ዘይጠይርምካ ኣጊግትዕርዮ ታርክ ታርክ
1: ያረይ ግትርእየ ኔቱ እንስርሓ ቆያ ምፀ ክህቦም ኣና ጎርጃ ኣድያና

0: ኣሰራ ለተርፋ ምን ኣሰራ ለተርፋ ማለት ብል ተሓላ ዓለት
1: እንቲ ማት በስ ብናኣፍለ ትፈግር ደዋል ከግሊ ተቢለ ምደዋል ፀባት ከያ ዘላ ማይ ሃባን እንታ ማይ ሃቢና ማይ
0: መርሓባ መርሓባ

0: ኦሱቶ ባሸ ጓርጃጅ ሄ እባሩደቱ ዮም ናይና ወፈንጎሕ ፈጅር ናይናቱ ንዳልና ዳኢም ልሄር ይበጥር ንኩሉ ሮሱ እብደማነት ውሒለት ሸዓብና ዳኢመን ዓውተ ወሰርገል ወእደ ዛይደት ናይናተ ያላ ተሓረኮ ሸባብ ኣብየልባብ ሓረብኩና ባረከላ ፊኩም ዳኢመን ህልዎ ንበሮ
1: ኣብሽር ዓንጃ ረቢ ልስደየኩም ያ ረቢ ረቢ ዓውተ ወነስር ለህበኩም እንሻ ላ
0: ኣሚን

0: አዳላዊ መደብ ኮሚሽን ባህልን ስፖርትን ኤርትራ ሀገራዊ አዋሃድ ሽማግለ በዓላት ዳይሬክተር ሐፈሻው መደብ መምህር ነጋሲ ገብረድንግል አካይት መደብ መምህር ፍጹም ዮሐንስ ሻምበል ስነ ጥበበኛ ሻም ቃልአብ መማይ ስነ ጽሑፍ ድራማ መምህር ሰሎሞን ድራር መምህር ሙሃድ ስሊማን መምህር መሐመድ ስዒድ ዑስማን አለይቲ ትልሂት ስምዖን አርአያ ቻንቹ ሙሴ ኺዳነ ተላሃይቲ ጉጅለታ ትልሂት ስኒትን አድማስን አሳላጥ ስራሕ ምስግና አማኒኤል ኪላታት ስርዓተ ድምፅን ብርሃንን ሻም ቃልአብ ተኽላኣብ ሃይለ ሚካኤል መድሃኒ ሃብቴ ዳንኤል ስዩም መርሃዊ ጥዑሙዝጊ ምድላው ድሕረ ባይታ ምከና ስነ ጥበበኛ ደሞዝ ርእሶም ስነዳ ደረቕን ተንቀሳቐስን ስእሊ ዮናስ ኣፋዲሽ ነስረዲን ሳልሕ ከኹብ ፍሳሄ ኣስመሮም ረዘነ ፕሮቶኮላዊ ስነ ስርዓት ዓብደልዋስዕ ኢብራሃምን ብፆቱን መራሕቲ መደብ ስነ ጥበባውያን ተስፉ ኪሮስ ግራይን መዋሂብ አልኣሚን ፍሉይ ምስጋና ንሚኒስትሪ ዜና
1: أعزائي الحضور الكريم فلنغفق فتن حدادة على النشيد الوطني
0: مدامنا نمززام نهجرام مزمور حاف نبال

ዝዝርእ ሙዚቃ ቅድሚ እዋኖም ንዝተወልዱ ዕሸላት ኣብ ምምዕባል ዕዙዝ ተራ ከም ዘለዎ ብሂል ፍርሒ ሓርማዝ ከበንጭዋ ኣገረምቲ ሓቅታት ኣካላት ወዲ ሰብ ኣገራሚ ፈፅምታት መርዓ ኣብ ዝተፈላለዩ ሕብረተሰባት 10 ፍልልያት ርኸቡ ሓፈሻዊ ሓበሬታታት ይፀንሑና። ኣብ ዓምዲ ተርቢያት ተራ ወለዲ ኣብ ፅቡቅ ዕቤት ህፃናት ካብ ፅውፅዋያት ሙላ ነስረዲን ኣፅዒሚቶ ተራ እኹልቃስ ኣብ ጥዕና ኣካላት ተዳሲሶም ንረኽቦም። ኣብ ዓምዲ ፈን ዋዕዳት ሓዳስ ዛንታ መንባ ትግራይት ፈሊማ ትርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌይ ኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ ኣደቦ ሃገራዊ ዋዕላ መፅናዕታት ሕርሻ ኤርትራ ኣብ ግብራውያን መርሓ ጎደናታት ዘላቒ ሕርሻ ኣብ ኤርትራ ምዃኑ ተገሊጹ። ኣብ ዓምዲ ስፖትላይት ተሪኦታት ዳግመ መልከፍቲ ንፍዮ ኣብ ዝኽሰተላ ዓለም ኤርትራ ጽቡቕ ጋስጋስ ከም ዘመዝገበት ተሓቢሩ። ኣብ ዓምዲ ካልቸር ኤንድ ኣርት ኮራለይ ኣብ ትሕቲ ዝብላ ርስቲ ኣብ ውድድር ጽባቐ ዓለምና ቪየትናም ብምውዳር ጽቡቕ ውፅኢታት ኣብ ምምዝጋብ ትርከብ ክኢላ ዓውዲ ኔውሮሳይንስ ስኒት ሃብቲ ኣብ ዝደስስ ትሕዝቶ ይጸንሐና። ኣብ ዓምዲ ዴቨሎፕመንት መደብ ክረምታዊ ማእቶ ተምሃሮ ኣንጻር ምድረ በዳነት ዝቐንዐ ዘይቋርፅ ወፍሪ ምዃኑ ተገሊጹ። ኣብ ዓምዲ ኦፒንየን ኣብ ሃገራዊ ዋዕላ መፅናዕታት ሕርሻ ኤርትራ ካብ ዝተላዕሉ ዛዕባታት እቶም ጐሊሖም ዝረኣዩ ተጠቒሶም ንረኽቦም። ኣብ ዓምዲ ቁጠባን ዋኒነን ኣተኩሮ ስርዓተ ትምህርቲ ኣብ ስቴምዶ ስቲም ይኹን ተዳሲሱ። ሕጂ ዘሎን ዝመፅን ኢንዱስትርያዊ ሰውራ ንኣብነት ነቲ ኣብ ዓውዲ መጓዓዝያ ጥዕናን ትምህርትን ዝርከብ ቴክኖሎጂ ናይ ምውሃድ ኣድላይነቱ ዘጉልሐን ነቲ ኣብ መንጎ ተረምሳስን ተረኣየን ማለት ፊዚካል ዲጂታውን ስነ ህይወታውን ክልታት ዝነበረ ደረት ዘህሰሰን ምዃኑ ይግለጽ። እዚ ኣብ መንጎ ግሁድን ማንዛውን ዓለም ንዝነበረ ደረት ስርበት ተኸው ለውጢ ዘሰዓበሉ ሓድሽ ቴክኖሎጂያዊ ምህዞታት ኣብ ምሕደራ ትምህርትን ስርዓተ ትምህርትን ንዝነበረ ልምድን ኣካይዳን እውን ብመሰረቱ ዝቕይር እዩ። ንኣብነት ስነ ፍልጠት፣ ቴክኖሎጂ፣ ምህንድስናን ቁፅርን ርእሰን ዝኽኣለ ዓውድታት ትምህርቲ እየን። እዚ ማለት ግና ከም ከብድን ሕቆን ዘይረኸባ ዓውድታት ፍልጠት እየን ማለት ኣይኮነን። እቲ ሓቂ እዚ ክነሱ ክሳዕ ሕጂ ዓብላሊ ኮይኑ ዝፀንሐ ኣገባባ ኣመሃህራ ግና ነዘን ዓውድታት ትምህርቲ ከም ቆፎ ጎኒ ንጎኑ ዘጎዛጉዝ እምበር ነቲ ዘለዎን ምምርኳስ ኣብ ግምት ዘእቱ ንብውህድ እንተምሃሮ ዝቐርብን ኮይኑ ዝተሃንደሰ ኣይኮነን እዩ ዝብል እንተተረኽበ ድማ ብኣዝዩ ድሩትን ኣከራኻሪ መልክዕን እኳ ብምዃን ዝሓልፍ ኣይኮነን ተጣቂሱ። ዝኽሪ መስከረም ብዛዕባ ገረብ ብሓኽላ ሰነዳት እንታይ ይብሉ ካልኣይ ክፋል ቀሪባ ኣላ። ሰላምታን መፀዋዕታን ንኣሕዋትና ኮማንዶስ ደቂ ኤርትራ ብምቕዳም ብስምታ ካብ ስቓይ ዘይወፀታ ደኹላትናን ጠማሪትናን እንፈትዋን እንስዋኣላን ሃገርና ኤርትራ ዓሚቕ ሕውነታዊ ናይ ልቢ ሰላምታና ይብፃሕኩም። ንሕና ኣሕዋትኩም ተገደልቲ ህዝባዊ ሓርነት ኤርትራ ማለት ሻዕብያ ሽሕኳ ፊት ንፊት ኣብ ዓውደ ውግእ ምሳኻትኩም ኣሕዋትና ንሓድሕና ብዙሕ ግዜ ደም ክንፋሰስ ንውዕል እንተኾንና እቲ መሰረታዊ ምክንያት ናይዚ ዘፋልሰና ዘሎ ኣፀቢቕና ስነ ንፈልጥ ኣብ ልዕሊኹም ቂምታን ፅልእል ይብልናን። ሕጂ ግን ንሕናን ንስኻትኩምን ሓቢርና ክንመያየጠሉን ክንረዳዳኣሉን ዝግባኣና ጉዳይ ምእንትታ ንኩሉና ሓደ ትብፃሓና ሃገርና ኤርትራ ንክንሰምር ግዜኡ ዝበፅሐ ኮይኑ ስለዝተሰማዓና ነዚ ሓፃር መልእኽትና ተቐበሉ። ብሰሪ መሪር ጭኮና ቅድሚ 10 ዓመታት ኣቢሉ ዝተመስረተ ተጋድሎ ሓርነት ኤርትራ ንመንግስቲ ኢትዮጵያ ኣዝዩ ስለ ዘስክኦ እቲ ገዛእ ስርዓት ምስ ጎይቶት ሃፀውያውያን ኣሜሪካን እስራኤልን ተማኺሩ ናይ ኮማንዶስ ፍሉይ መሰልጠኒ ኣብ ከተማ ደቂ ኣምሓራ ከፊቱ። ናይዚ መሰልጠኒ ማእከል መኽፈቲ ምኽንያት ቀዳማይ ፈላሊኻ ግዛእ ዝብል ናይ ምምቕቓል ዕላማ ሕጂ እውን ስርዓት ደርግ ዝቕፅሎ ዘሎ ንህዝቢ ኤርትራ ንሓድሕዱ ኣፋሊሶም ከጻልእዎን ከረሓቕዎን እሞ ብዛዕባ ጉዳይ ሃገሩ ከም ዘይመያየጥን ዘይመኻኸርን ምግባር ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ወዛም ገፃ
ተካል ገጻ ብዝብል ኣብ ኣውቶቡስ ተሰቂለ ናብ ስራሕ ኣብ ዝኸድ ኩሉ ሰዓታት ብኣጋጣሚ ዝተላለኸዎ ጓል ንፅባሒቱ ኣብ ተመሳሳሊ ሰዓትን ቦታን ምስ ተረኸበ

ናይ እግዚኣብሔር ሰላምታ ጥራይ ሂበያ ደው ምስ በልኩ ስለዘይ ተዋሕጠላ እንታይ ደኣ ጋጊኻ እንዲኻ ወላ ኸምኢኻ በለትኒ መስአ ዝመስል ኣፅፋራት ወራውሮም ስለ ዝነበረት ብነፍሰይ ከዓ ፀፋር ጓል ስለ ዘይፈቱ ነፍሰይ እርንባቢለ ይቕሬታ ጋጌ ክለኹ ኣበይና ንፈለጥ በልክዋ ደስ ስለ ዘይብላ እሞ ንርእስኻ ከም ምድሪ ቤት ንጎህንጎ ትኽስረላትካ ምስ በለትኒ ሕርቃን ዝሩ በለኒ ነቲ ዝበለትኒ ሓንጎልካ ጥር ዝብል ሓበሬታ የብሉውን ብማለት ገይረየ ተርጉመዮ ብናይ ዕቱባት ቃና ኣበይና ንፈለጥ ንገርኒ ምስ በልክዋ ትማል ምሽ ኢላ ኣዘኻኸረትኒ እታ ጓል ግን ብዘይካ ስማ ዝኾነ ነገር ካብቲ ትማሊ ዝነበረቶ ምስ ኣይነበረን ትማሊ ከደረይቲ ሎሚ ግን ብጫ ይ ክትመስሊ ዘለኺ ክብላ ሓሲበኳ እንተነበርኩ ኣይደፈርኩን ንፅባሕ ፅባሕ ዝቀያየር መልክዓ ከለሊ ብዘይምኽኣለይ ከም ዓዋን ተሓሲቡሎ ይኸውን ዘመነ ቕያር ክዳን ብቕያር ገጽ ተሰኒው ቀዋሚ ዝበሃል ነገር ዘይብሉ ተቐያያሪ ዘመን የከላብተና ኣሎ ተጠቒሱ ኣብ ዓንዲ ስድራ ቤት ዘረእኹምና ሕያውነትን ጭውነትን ደቢሱናዩ ስድራ ቤት መዋቴት ቀሪቡሎ እቲ ናይ ሞት ሓደጋ ኣብ ጉዳይ ፊት ቤተ ክርስትያን እንዳ ኣቡነ ታትዮስዩ ብ4/1/2025 ሰዓት 5 ፈረቓን ንግሆ ኣጋጢሞ መራሕ መኪና ኣቶ ሚካኤል ድራር ብእግረን ናብ ቤተ ክርስትያን ንሰግራ ዝነበራ ኣደይ ለምለም ኣርኣያ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ውሪዱለን ኣቶ ሚካኤል እቲ ሓደጋ ምስ ኣጋጠሞ ንደይ ለምለም ኣርኣያ ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድወን ኣደይ ለምለም ኣርኣያ ግን ብሂወት ኣይሰረራን ንፅባሒቱ ዕለት 5/1/2025 ደቀን ኣሕዋተን ቤተሰበንን ደቂ ዓደንን ኣብ ዝተረኽብሉ ኣብ ዓደን ኣዛይሐ ንኡዞባ ድባርዋ ኣብ ቤተ ክርስትያን ቅዱስ ሚካኤል ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ብድሕርዚ ነዚ ዝተፈፀመ ሞት ዘስዓብ ሓደጋ መዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስ ተገብረ ብ8/2025 ኣብ መንጉዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ ነዚ ዕርቂ ዝምልከት ስምምዕ ዕርቂ እውን ተነቢቡ ይርከቦ ኣብ ዓምዲ ልምዓት ሃገራዊ ዋዕላ መፅናዕትታት ሕርሻ ኣብ ምዕባለ ሃገርን ሕርሻን እንታይ ኣበርክቶ ክህልዎ እዩ ንዝብል ሕቶ ንምብራህ ምስ ዶክተር ኤፍሬም ገብረ መስቀልን ኣቶ ዓብደላ ዑመርን ዝተኸየደ ቃለ መጠይቕ ሰፊሩሎ ኣብ ዓምዲ ሚን ሁናዊ ሆናክ ብለምሲ ኣካላት ንዝተጠቕዐት በዓልቲ ቤቱ ንምዝዋርን ምዝንጋዕን ኣብ ዝተፈላለዩ ከባቢታት ብምጋሽ ንልዕሊ 12 ዓመታት ኣብ ቀጻሊ ዑደት ዝርከብ እሙን ቻይናዊ ሰብኣይ 50 ማልያታት ብሓደ እብረ ወዲዩ ናብ ላይብረሪ ዝኣተወ ኣሜሪካዊ ወዲ 7 ዓመት ህፃን ኣብ መዝገብ ክብሪ ወሰን ጊነስ ሰፊሩ ወዲ 18 ዓመት ቤልጅማዊ ተምሃራይ ንኽረምታዊ ስራሕ ኣብ ዝወፈረሉ ሃንደበት 10.5 ሚልዮን ዝዋግኡ እኩብ ወርቂ ከም ዝረኸበ ተገሊጹ ፖላንዳዊት ጁላታ ዳዶክሳ 2652 ብደረስቶም ፌርማ ዘለዎ መጻሕፍቲ ብምውናና ኣብ መዝገብ ክብሪ ወሰን ጊነስ ከም ዝሰፈረት ተሓቢሩ ሓደ ገፋፍ ዓሳ ሜክሲኮ ብውሕጅ ተገፊዑ ኣብ ስንጭሮታት ንክልተ ሰሙን ጠፊኡ ድሕሪ ምፅናሕ ብኽኢላታት ሂወት መድሕን ብሂወት ከም ዝተረኽበ ተገሊጹ ሓምሻይ ክፋል ትሕዝቶ ጉጉይ ፖሊስታት ስርዓታት ኢትዮጵያ ኣብ ዞባ ቀርና ኣፍሪቃ ካብ 1930 ክሳብ 2025 ቀሪባላ ኣብ ዓምዲ ጥዕና ጥንቀቐ ነፍሰ ጾር ምስ ምቅያር ክሊማ ተዳሲሱ ይፀንሐና ነፍሰ ጾር ምዃን ተኣፋፊ ወቕቲ ናይ ህይወትና እዩ ኣብ ከባቢና ዝፍጠር ንእሽቶ ለውጢ ክሊማ ግቡእ ጥንቀቐ ምስ ዘይንገብር ከቢድ ጥዕናዊ ፀገም ክስዕበልና ይኽእል እዩ ኣብ ኩነታት ኣየር ዝፍጠር ካብ ልዑል ሙቐት ጀሚርካ ክሳብ ክቱር ዛሕሊ ብርቱዕ ዝናቢልካ ክሳብ ፀቕጢ ኣየር ወዘተ ዘሎ ምቅያር ኣብ ጥዕና ናይታ ደን እቲ ኣማህፀና ዘሎ ዕሸልን ሃስያ ክውርድ ይኽእል እዩ ሃንደበት ዝረአ ምቅያር ክሊማ ንሰብነትና ብሓያሎ መልክዕ እዩ ዝጸልዎ ጓል ኣንስተይቲ ነፍሰ ጾር ብትኾነሉ እዋን ሕማም ዝከላኸል ስርዓትን ሙቐት ኣካላትን ዝቆጻጸር መካኒዝም ሰብነትን ኣብ ንጥፈታቶም ዝተፈላለዩ ለውጥታት እዮም ዘምፁ በዚ እታ ጓል ኣንስተይቲ ብዝኾነ ምቅያር ክሊማ ሰብነታ ተነቃፊ ይኸውን ፈለማ እታ ነፍሰ ጾር ግቡእ ዝኾነ ቅድመ ጥንቀቐ ክትገብር እዩ ዝምከር ኣካላታ ምጥላል እኹል ማይ ክትሰቲ ይግባእ ሙቐት ኣብ ዝበዝሖ ወቕቲ ምቹእ ክዳን ምልባስ ኣብ ግዜ ዛሕሊ ሙቐት ንምፍጣር ብግቡእ ክዳን ክትድርብ ኣብ ግዜ ሙቐት ድማ ፍኹስ ዝበለ ክዳን ክትወዲ ይግባእ ኣብዚ ሃንደበት ክመፅእ ብዝኽእል ምቅያር ክሊማ ከይትጥቃዕ ግቡእ ጥንቀቐ ክትገብር ኣለዋ

ግቡእ ፅሬት ምሕላው ረህዲ ኣብ ቆርበት ክፍጠር ንዝኽእል ረኽሲ የጋድዶ እዩ። ኣብ ከም ዝኾነት እታ ነፍሰ ፆር ግቡእ ዝኾነ ክንክን ፅሬት ክትሕልው ይግባእ። ሓንቲ ጓል ኣንስተይቲ ነፍሰ ፆር ምዃና ምስ ተረጋግፅ ጥዕናኣን ጥዕና ናይቲ ኣብ ከብዳ ዘሎ ዕሸልን ንምውሓስ ሓፈሻዊ ክትገብሮ ዝግባኣ ክንክን ሓያለዩ ይርከቦ። ኣብ ዓምዲ ትንታነ ዜና ንግዳዊ ኩናት ኣሜሪካን ካናዳን ተዳሲሱ ንረኽቦ። ኣሜሪካን ካናዳን ብጉዳይ ክልተኣዊ ንግዳዊ ምዝምድንአን ኣመልኪተን ካብ ዝሓለፈ ሰሙናታት ሒዘን ክዘራረባ ፀኒሐን እየን። ይኹን እምበር እቲ ክካየድ ዝፀንሐ ዝርርባት ብዘይ ዝኾነ ፍረዩ ዝሓለፈ ዓርቢ ተዛዚሙ። ብድሕሪ እዚኡ ከዓ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ እታዊ ንግዳዊ ፍርያት ካናዳ ሓድሽ ወስታኽ ቀረፅ ክእውጅ ዝተሰምዐ። ካብ ሓፈሻዊ ስደድ ንግዳዊ ኣቑሑ ካናዳ እቲ 700ዊት ናብ ሕቡራት መንግስታት ኣሜሪካ እዩ ዝለኣኽ። እዚ ማለት ኣሜሪካ እታ ቀዳሚቲ ዓዳጊት ናይቲ ካብ ካናዳ ዝለኣኽ ዝተፈላለየ ንግዳዊ ፍርያት እያ። ካናዳ ብዘይካዚ እታ ቀዳሚቲ ንግዳዊ ዓሚል ናይ 26 ክፍላተ ሃገራት ኣሜሪካ ምዃና እውን ይንገረላ። ዝበዝሐ ካብቲ ናብ ከም በዓል ሚሽጋን፣ ማይንን፣ ዊስኮንሲንን ዝኣመሰለ ዓበይቲ ክፍለት ሃገራት ኣሜሪካ ዝኣቱ ንግዳዊ ኣቑሑ ካብ ካናዳ እዩ ዝመጽእ። በዚኦም ከዓ መራሕቲ ካናዳ ፕሬዚደንት ዶናልድ ትራምፕ ንውሳንኡ ዳግመ ግምት ክገብረሉ ዝፀውዑ ዘለዉ። ፕሬዚደንት ዶናልድ ትራምፕ ሓሳቡ ከም ዘይቅየር ግና ካናዳ እውን ብወገና ሰፍ ዘይብል ግብረ መልሲ ኣንጻር ንግዳዊ ሰደድ ኣሜሪካ ክትብ ምዃንያ እተጠንቅቕ ዘላ። ድሮውን ዝሓለፈ ረቡዕ ኣብ ልዕሊ እታው 20 ቢልዮን ዶላር ዝዋግኦም ንግዳዊ ፍርያት ኣሜሪካ ናይ 50 ሜታዊት ወሳኺ ቀረፅ ኣውጃላ። እዚ ኣብ ልዕሊ ዝተፈላለየ ፈርኒቸራት፣ ክዳውንቲ፣ ኣቻዮ፣ ዓሳን ካልእ ኣቑሑን ናይ ኣሜሪካ ተኣውጅ ዘሎ ወሳኺ ቀረፅ ኣብኡ ጠጠው ከም ዘይብል እውን ሰበስልጣን ካናዳ ወሲኾም የጠንቅቁ ኣለዉ ተጠቂሱ። ኣብ ዓምዲ ቃል ምሕተት ንግዳዊ ተበግሶ ክልተ መንእስያት ንምምስራት ትካል ካመልስ ሓላፍነቱ ዝተወሰነ ማሕበር ተዳሲሱ ይርከብ። ኣብ ዓምዲ ማህደር ጀጋኑ መልእኽቲ ምስጋና ናብ ከባብ ዕቃበ ኣፅዋር ዛንታ ገድሊ ቀሪብሎ። መራሕቲ ወታደራዊ ክንፊ ተጋድሎ ሓርነት ኤርትራ እቲ ኣንጠልጢሉ ዝነበረ ጸሊም ደበናን ኣብ ሰውራ ኤርትራ ክኽትሎ ዝኽእል ዝነበረ ጥፍኣትን ክረኣዮም ኣይከኣለን ወይ ሓላፍነተ ይወሰዶን። ህዝቢ ኤርትራ እቲ እንኮ ተስፍኡን ካብ እግሪ ተኽሉ ኮስኪሱ ዛዕበዮን ዝሓብሓበውን ሰውራ ከይድምሰስ ከብዲ ሓቒፉ እናሃለወ ህዝባዊ ግንባር ብወገና ነቲ ወራር ንምሕምሻሽ ኣብ ምሽብሻብን ከላ፣ እቲ ሓደ ወገን ግን ኣብ መንጎ ኣሕዋት ነገር ኣብ ምፅሕታር ኣድሂቡ። ድሕሪ ሓምሻይ ወራር ኣብ ከባቢ ድፍዓት ተኸልን ደብረ እበንን ዓዲደን ዝነበረ ሓይልታት ጀብሃ ንህዝባዊ ግንባር ከይፍለጣ ብለይቲ ንድሕሪት ብምስሓብ ንሰራዊት ህዝባዊ ግንባር ንሓደጋ ጸላኢ ኣቃሊዐን ብዙሕ ናይ መስዋእቲ ክሳራታት ክወርዶ ሓሊፈን ንጸላኢ ሂበን። ኣብ ደጀንን ድሕር መስመር ጸላእን ዝንከባ ትካላት ህዝባዊ ግንባር ኣባላተን እናጨወያን እናቐተላን ቅሳነት ከልየን። መሪሕነት ናይቲ ውድብ ኣብ ግንቦትን ሰነን 1980 ኣብ ሰሜን ደንካልያን ደንበዛንን ዝንቀሳቐሳን ዝነበረ ኣህዱታትን ክፍሊ ህዝብን ማለት ጀማሂር ህዝባዊ ግንባር ቁሉዕ መጥቃዕቲ ከፊቱለን። ድሕሪ እዚዩ ህዝባዊ ግንባር ተፃዋርነቱ ናብ ዜሮ ዝወረደ። ናይ ድሕሪትን ናይ ኩሊትን ምትኩታኻት ከይጸረየ ወራር ጸላኢ ምምካት ከም ዘይከኣል ደምደመ። ሰራዊት ህዝባዊ ግንባር ብናሓሰ 1980 ንሰራዊት ተጋደሎ ሓርነት ኤርትራ ካብ ከባቢ ደጀኑ ናይ ምርሓቆ ግብረ መልሲ ምጀመረ ድማ እቲ ውግእ ብዘይ ዕረፍቲ ብኣቢሉ ንሓደ ዓመት ቀጢሉ ተጠቂሱ። ካልኣይ ደረጃ ቤት ትምህርቲ ደንደን ነቶም ኣብ ማትሪክ 2026 ካብ 3 ክሳብ 4 ነጥቢ ዘምፅኡ ተምሃሮ ተባቢዓ። ብዘይካዚ ኣብቲ ኣጋጣሚ ካብቶም ብዙሓት ንገለ ኣብነታውያን መምህራን ከምኡውን ነቲ ቤት ትምህርቲ ኣስታት 1,000,000 ዕምባባታት ተኸኢሉ ንዘወቅቦ ዘሎ ኬላ ኣታክልትን ዕምባባታትን ኣቶ የማነ ተስፋይ እውን ናይ ኣፍልጦ ሽልማት ተዓዲሉ። ኣብቲ ብቐዳም 22 ናሓሰ ብዕምባባታትን ኣግራብን ናብ ዝወቀበ ቅፅሪ ናይቲ ቤት ትምህርቲ ዝተካየደ ስነ ስርዓት ምዕዳል ሽልማት ሓላፊት ጨንፈር ትምህርቲ ንዞባ ደቡባ ምብራቅ መምህር ኣስካሉ ፍሳየ፣ ሓላፊ ምምሕዳር ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወደ ስላሰ፣ ኣመሓዳሪ ንዞባ ገጀረት ኣቶ ሃይለ መለስ ዝርከቦም ሓለፍትን መምህራንን ኮሚቴ ወለድን ወለዲ ተሸለምትን ተረኪቦም ነይሮም ተጣይሱ። ኣብ ዓምዲ ካብ ዞባታት ፌስቲቫልን ባህልን ብዝብል ኣርእስቲ ባህሊ ኣብ ኩለንትናዊ ህይወትን ናብራን ደቂ ሰብ ብሰፊሑ ዝንፀባረቕ እዩ። ባህሊ ኣብ ምንባርን ምንብባርን ዝፀንሐ ዘሎን ዝቕፅል እዩ። ኣብ ኣእምሮን መንብሮን ዝሰፍር ወይ ዝህልው ቀንድን ኣውራን ዓንዲ ሕቆ ህይወት ብምዃን ዘገልግል መተዓየይንዋት ክበሃል እውን ይከኣል። ባህሊ ተተይናበለ

ዝፍጠር ዝፅምበርን ዝምዕብልን ደኣ እምበር ዱብ ኢሉ ዝኽሰት ወይ ዝሕወስ ወይ እውን ዘጉላዕሉ ኣይኮነን። ባህሊ እንታይ እዩ ብዝብል ሕቶ ሊቃውንቲ ብብዙሕ ኣገባባት ይገልጹ እዮም። ኮይኑ ግና ባህሊ እናተወስኽን እናተቀያየረን ዝስጉም ብዙሕ ሕብርታት ወይ ዓይነታት ስለ ዘለዎ እንታይነት ወይ ማለትነት ባህሊ ካብ ምግላጽ ንላዕሊ ኣብ ባህሊ ዝሕቀፉ ነገራት ወይ ባእታታት ብዝርዝር ምግላጽ ይቐልለሎም። መብዛሕትኦም ቀለም ቀመስ ባህሊ ተለዋዋጢ ባህርያት ወይ ጠበያት ዝውንን ኮይኑ ንኩሉ መድያት ህይወት ማለት ምንብባርን ኣካይዳታትን ደቂ ሰብ ዝጠምርን ዘንጸባርቕን ምዃኑ ይስተማምዑ። ባህሊ ልክዕ ከም ቋንቋ ይውለድ፣ ይዓቢ፣ ይመውት እዩ፣ ይምዕብል ወይ ይመሓየሽ ድማ እዩ። ብእወታ ርኢና ድሕር ዝበለ ባህልታት ኣብ ገለ ሸነኻቱ ክመሓየሽ ኣለዎ ኢልና እንተኣሚና፣ በንጻሩ ባህሊ ክጠፍእ ወይ ክመውት ግና ከነፍቅድ ኣይንኽእልን። ተጠቂሱ ኣብ ዓምዲ ንቑሕ ደመና ገንዘብ እንተሎ ገንዘብ እንታይ ኮይኑ ይረኣየና፣ ጉዳይ ገንዘብን ቆልዑን ተኸፊሉ ዘይውዳዕ ዕዳ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ሰርዋ ጅህድ ብዛዕባ ፀሃያይን ኣገባባት ምክልኻሉን በብእዋኑ ዝካየዱ ንጥፈታትን ዝደስስ ብሓላፊት ኣሃዱ ምክልኻል ብቕሊ ኣብ ሚኒስትሪ ሕርሻ ወይዘሮ ልኡላ መኮነን ዝተዋህበ ሓበሬታ ቀሪቡሎ። ኣብ ዓምዲ ወቕፋ ፍንያ ንስነ ጥበባዊ ክብሪ ኣብ ኪሮስ ዘላሊ ትሕዝቶ ይጸንሐና። ኣብ ዓምዲ ሸባብያት ኣብ ስደት ዝርከቡ ኤርትራውያን ብደረጃ በርክቶን ትውፊትን ዘካየድዎ ቃልሲ ዕዙዝ ምዃኑ ተዳሲሱ። ኣብ ዓምዲ ኩርናዕ ተማሃሮ ስነ ቐመም ከም ዓውደ ትምህርቲ ልሙዳት ስሕተታት ኣብ እንግሊዝኛ ዳእላ ተማሃሮ ግድል በላሕቲ እንዲኹም ንግንዛበን ጥቕሲ ዝሰሙን እዝን ቀሪበን ኣለዋ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ መሳርሕተይ እንታይ በዲለየን ኣብ ትሕቲ ዝብል ኣርስቲ ሕቶ ኣቕራቢት ኣነ ሕማቕ ኣለኹ ኩለን መሳርሕተይ ኣንጻረይ ኮይነን ካብ ዝኾነ ክፍልያንን ክሓምያንን ይውዕላ ዘረበአን ብዛዕባይ ጥራይ ኮይኑ ኣዝየን ኣሸጊረናኒ ብሰንከን ክጭናቕ ርእሰይ ክሓምምን ድቃስ ክስእንን ጀሚረ ወላ ስራሕ እውን ጸሊዕ እዮም ንዝብል ምስ ኣመኻሪ ዝተኸየደ ምልልሳት ሰፊሩሎ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ሸምናይ ክፋል መስ ሓቄን ዝርርብ ካርቱን ኣደይለ ተየሱስን ህፃን ፊልን መንገዲ ሓብሩኒ ሰፊሩ ንረክብ። ካልኣይ ክፋል ትሕዝቶ ካብ ቀይሕ ዕምባባ ናብ ፊተውራሪ ቀሪባ ኣላ። ኣብ ናኣሽቱ ጀራዲን ዝነበረ ኣግራብ ዘይቱን ኩሉ ፍርኡ እንተላይ ካብ ዕምባባ ብጭቕ ዝብል ዝነበረ ከይተረፈ ተለቕመ። ካብታ ምውቕቲ ቤትና ወፂና ንገድሊ ዝነቐልናላ ቀዳሚት መዓልቲ ምስቲ ኩሉ ጉዕዞን ድኻምን ቁርን ጨፈቕፈቕን ብዘይ ቁርሲ ብዘይ ምሳሕ ብዘይ ድራር ተቐበለትና። ንፅባሒቱ ንግሆ ብምሉአን እተን ብርጌዳት ካብታ ዓዲ ወፂአን ስለ ዝሓደራ ኣይርከብናየነን። ሩባ ደርፎ ኣባላት ቀያሕቲ ዕምባባን ሓፋሽ ውድባትን ገሊ ውሕዳት ተጋደልትን ሒዛ ተረፈት። ኣብቲ ፈለማ ጉዕዞና ንዛግር ደይብና ከረን ክንበፅሕ ምዃኑ ይዝረብ ነበረ። ድሒሩ ዘርከበና ኣባል ክፍሊ ህዝቢ የማነ ተወልደ ግን ኣብ ዒላ በርዒድ ከቢድ ውግእ ይካየድ ከም ዘሎ ገለጸልና። ንከረን መሕለፊ መገዲ ስለ ዘይብልና ከዓ እቲ ጉዕዞ ብቐጥታ ንሳሕል ምዃኑ ሓበረና። መገዲ ሳሕል ብእግሪ ኣዝዩ ነዊሕ ምዃኑን ጥሜትን ድኻምን ከም ዘይንኽእሎን ኣረዳእና። ገዝኡ ክምለስ ዝደሊ ክምለስ ከም ዝኽእል ምርጫ ሃበና። እንተኾነ ካብ ኣባላት ቀያሕቲ ዕምባባ ነፋሲት ምንቕ ዝብል ኣይተረኽበን። የማነት ወልደ ንዕኡ ኢሉ ዝቆጻረን ቁንጣሮ ሽኮርን ቆፅሊ ሻህን ከምኡውን ናይ ውፃኣትን ፀረ ረኽስን መድሃኒት ገዲፉልና ተዓዝረ። መገዲ ዝመርሑና ተጋደልቲ ድሮ ተመዲቦም ጉዕዞና ብርእሲ ዓዲዩ። እቲ ጎቦ ብግመ ክሳብ ዝሽፈን ክንፀበ ከይተሸፈነን ተውዒሉ ግን መሬት ምስ መስየ ጉዕዞ ክንጅምር ተዳሊና ውዓልና። ዓቐበት ርእሲ ዓዲ መንፅር ብረኸታት ኣስመራ ሸግርንን ዓርበ ረቡዕን ስለ ዝኾነ ካብ ንቁታታት ጸላኢ ብቐሊሉ ዝረአ ተጠቃዩ። ድሮ እውን ኣብ ሩባ ደርፎን ከለና ወታደራዊ መኻይን ጸላኢ ካብ ኣስመራ ክወርዳ ድምፀን ይስምዓን ቢንቶ ሸግርኒ ክሰግራ ይረአያን ነበራ። ሪፖርታጅ ፅምብል ባሕቲ መስከረም ማሕበረኮም ኤርትራውያን ነበርቲ ርያድን ከባቢኣን ቀሪቡሎ። ኣብ ዓምዲ ዝረዓ ወቅት ሳድ ኣብ ጨንፈር ሚኒስትሪ ሕርሻ ንኡዞባ ማይምነት ሰርሕ ክኢላ ክንክና ዝርእቲ ዜናዊ ዘካርያስ ኣብ ምክልኻል ፀህያይ ኣድማዓ ዝኾነ ባህርያዊ መከላኸሊ ኣብ ምምሃዝ ዘካየደ ፃዕርታት ብዝምልከት ዝተኻየደ ቀለ መሕተት ሰፊሩሎ። ኣብ ዓምዲ ውሓት ኣልጢፈን ምህዞታትን መሃዝቶምን ካርቱናዊ ፅውፅዋይ ሚኪ ኣልሙሰወራ ይፀንሑና። መበል 7 ክፋል ዝንቡዕ ፖሊስታት መንግስታት ኢትዮጵያ ኣብ ጉዳይ ቀርኒ ኣፍሪቃ ካብ 1930 ክሳብ 2025 ቀሪባ ኣላ።
ኣብ ዓምዲያል ተቓርር

ጠንክታት ቃንዛ ከብድ እግሪ ምህዞ ኣብ ሰዓብ ዝኽፋል መትንታት ዝኸፍት መድሃኒት ምብፃሕን ኩነታት ካንሰርን ንምንፃርን ዘገልግል ሮቦት ሓድሽ ኣገባብ መምስራሕ ክታበት ኢንፍሉዌንዛ ሓድሽ ምህዞ መድሃኒት ካንሰር ፓንክርያስ ተቐባልነት ረኺቡ ዝብሉ ሓበሬታታት ይፀንሑና። ኣብ ዓምዲ ዴቨሎፕመንት ኣበርክቶ ፕሮግራም ቁጠባን ንኡስመተን ልቕሕን ኣብ ምጉዳል ሳዕቤና ድኽነት ቁጠባዊ ዕቤትን ብዝምልከት ምስ ሓላፊ ጨንፈር ደቂ ኣምሓረ ኣቶ መንከም ካሕሳይ ዝተኻየደ ቃለ መሕተት ሰፊሩ ኣሎ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ዝስራሓሉ ፖሊሲ ትምህርቲ ብቋንቋ ደ ከም ድልድል መሰጋገሪ ዝፃወቶ ተራ ካልኦት ኣመታቱን ተዳሲሱ ይፀንሐና። ወግዕ እውን ኣብ ኤርትራ ካብ ቃሮራ ክሳብ ራሓይታ ዝድስስ ፅሑፍ ኣብ ዓምዲ ካልቸር ኤንድ ኣርትስ ይፀንሐና። ኣብ ዓምዲ ኪዌንኤ ትሕዝቶ ሌላ ምስ ኣብ ኤርትራ ምብፃሕ ብምክያድ ዓለም ኣቓልቦ ክትገብረሉ ዝግባእ ዕማማት ይዕመም ከም ዘሎ ዝመስከረ ኤማኑዌል ዳንኤል ፍሉጥ ተጓዓዚ ዓለምን ደራስን መስራቲ ደ ኤሽያን ባንከር ዝተባህለ ትካልን ቀሪቡሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

0: ጅረብ ነታግረ ጅረብ ሰናዓይ
1: አንታ ጽቡ ስጉሚ አንታ ጽቡ ስጉሚ አንታ ጽቡ ስጉሚ ቀሪባ ዛትልሚ ቀሪባ ዛትልሚ
0: ሆሆ ናሰናይ ናሰናይ ግደብ ሰናይ
1: ናናይ ኮረነይ ናናይ ኮረነይ ናናይ ኮረነይ ስኸና ኣብ ሳዕርኻ

እግራት ከዓሬ ዓሬ ማዓሬ ብዕራይ ከዓሬ ደራየ ሽርሉ ብዕራየ ሽርሉ ዓውደይ ተዕምዱ መመሊኹም ጊዱ ደራየ ሽርሉ ደራየ ሽርሉ ሆ ዓውደይ ተዕምዱ መመሊኹም ጊዱ ዓውደይ ተዕምዱ መመሊኹም ጊዱ ሆሆሆ ግደብ ሰናይ ሰናይ ግደብ

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ንታዴ ፑጋቻ ዝኸሰረ ቮልታ ስጳኛ ሰንበት 30 ናሓሰ ብታሽዓይ መድረኽ ቀፂሩ። ኣብዛ መድረኽ ድማ ተቃደምቲ 187 ኪሎ ሜትር ዝርሕቐታ ውርድም ኣካይዶም። ኣብ መወዳእታ ነዛ መድረኽ ድሕሪ ምእላይ ታዴ ፑጋቻ መሪሕነት ናይዚ ውርድር ዝተረከበ እስጳኛዊ ኤንሪክ ማስ ንውርድሩ ብ5 ሰዓትን 10 ደቂቕን 4 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ኔት ካምፓኒ ኢኒዮስ ኦስካር ኦንሊ ብተመሳሳሊ ግዜ ድሕሩ ካልኣይ ፕሪሞዝ ሮግሊች ብ12 ካልኢት ድሕሩ ሳልሳይ ፌሊክስ ጋል ብ18 ካልኢት ድሕሩ ራብዓይ ተርታ ሒዞም። ኣባል ኣስታና ኤርትራዊ ሄኖክ ሙሉ ብርሃን ካብ ዕውት መድረኽ ኤንሪክ ማስ ብ19 ደቂቕን 56 ካልኢትን ድሕሩ መበል 6 ተርታ ሒዙ ውርድሩ ዛዚሙ። ሻውዓይ ናይ ፕሮፌሽናል ዓወቱ ዝተጎናፀፈ ኤንሪክ ማስ ድሕሪ 3 ዓመትን 333 መዓልታት እዩ ንፈለማ ግዜ ናይ መድረኽ ዓወት ኣመዝጊቡ። ድሕሪ 229 ውርድራት እዩ ኤንሪክ ማስ ናብ ጎደና ዓወት ተመሊሱ። ክለቡ ሞቪስታር ኣብ ግራንድ ቱር መበል 125 ብሓፈሻ ድማ መበል 982 ዓወታ ኣመዝጊባ። መበል 21 እስጳኛዊ ኣብዚ ዓመት ናይ መድረኽ ዓወት ዘመዝገበ ኤንሪክ ማስ ሻምናይ ኣባል ሞቪስታር

0: ኣብዚ ዓመት ናይ መድረኽ ዓወት ዘመዝገበ እዩ። ኣብ ሓፈሻዊ ግዜ ኤንሪክ ማስ ብ28 ሰዓትን 34 ደቂቕን 3 ካሊትን መሪሕነቱ ኣስፊሑ። ፕሪሞዝ ሮግሊች ብደቂቕን 18 ካሊትን ድሕሩ ካልኣይ፣ ፌሊክስ ጋል ብደቂቕን 39 ካሊትን ድሕሩ ሳልሳይ ተርታ ክሕዝ እንከሎ፣ ሄኖክ ሙሉ ብርሃን ብሓደ ሰዓትን 7 ደቂቕን 9 ካሊትን ድሕሩ መበል 65 ተርታ ሒዙ። ብነጥቢ ዎንት ቫን ኣርት 124 ነጥቢ ቀዳማይ ኮይኑ ይቕፅል ኣሎ። ማቴዩ ብረናን ብ67 ነጥቢ ክትሰሎ፣ ኣሌክሳንድሮ ሮሜሎ ድማ ብ59 ነጥቢ ሳልሳይ ተርታ ሒዙ። ኣባል ባሕሬን ኮሎምብያዊ ሳንቲያጎ ቡትራጎ ብ29 ነጥቢ መሪሕነት ኣንበሳ ዓቐብ ቮልታ ስጳኛ ተረኪቡ። ኤንሪክ ማስ ብ24 ነጥቢ ካልኣይ፣ ኣንድሪያስ ሌክነሳን ድማ ብ19 ነጥቢ ሳልሳይ ተርታሒዙሎ። ብሪጣንያዊ ኦስካር ኦንሊ መሪሕነት ብሉፅ መንእሰይ ዓቂቡ። ቮልታ ስጳኛ ፅባሕ ሶኒ ኣብ ዕረፍቱ ውዒሉ ሶሉስ መበል 10ራይ መድረኹ ክቕፅል እዩ።
1: Wants to try and win again at La Vuelta. 8 years ago, he last won. He's going to come to the top of the Alto de Aitana. Enric Mas is a Grand Tour stage winner once more. A second Vuelta stage. And what a way to do it. So confident.
0: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ንኻብ 6ቲኤን ዞባታት ዝመፁ ህፃናት ኣብ ክብርታትን ምንቅስቃስን ኦሎምፒክ ዘተኮረ ስልጠና ሂቡ። እዚ ን10 መዓልትታት ዝተዋህበ ስልጠና ኣብ ክብርታት ኦሎምፒክን መባእታዊ ስልጠና ሰደቃ ቴኒስ ዘተኮረ ብክልሲ ሓሳብን ግብራውን ዘጠቃለለ እዩ። ነዚ ስልጠና ዝሃቡ ማለት ክልሲ ሓሳብ ብዛዕባ ክብርታት ኦሎምፒክ ኣባላት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ዝኾኑ ዶክተር ኣሚነ ተክላይን ገብረትንሳኤ ዳምርን ክኾኑ ከለዉ ተግባራዊ መባእታ ስልጠና ሰደቃ ቴኒስ ድማ ብክፍሊ ሓላፊ ቴክኒክ ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ መምህር ስምኦን የማነን 3 ተሓጋዝቱን ተዋሂቡ። ኣብዚ ስልጠና 18 ደቂ ኣንስትዮን 18 ደቂ ተባዕትዮን ብድምር 36 ሰልጠንቲ ህፃናት ተሳቲፎም። ኣብ መዛዝም ዕለት ስልጠና ፕሬዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድ ዲን መሓመድ ሓጎስ ንሰልጠንቲ ህፃናት ረኺቦም ዘለዎ ስልጠና ቀጻሊ ልምምድ ብምግባር ናብቲ ዝለዓለ ደረጃ ከብፅሕዎ ተማሕፂኖም። ከምኡ ውን ካብ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ገብረትንሳኤ ዳምር እዚ ስልጠና እንተኸታታሊ ካልኣይ ዓመት ይወሃብ ከም ዘሎን ከምኡ ውን ኩለን ዞባታት ሃገርና ዝተዋፍአን ዘረጋግፃሉ ዕውድ ስልጠና ምዃኑ ገሊጹ። ኣብ መዛዝም ስልጠና ንሰልጠንቲ ህፃናት መምዘኒ ብቕዓት ፈተናን ውርድ ውድድርን ተሰሪዕሎም ነይሮም። ኣብ ዝተኻየደ ውድድር ዝተረኸበ ውፅኢት ድማ ካብ ደቂ ኣንስትዮ ቀዳሜይቲ ኣርያም ተስፋኣለም ካብ ዞባ ደቡብ፣ ካልይቲ ድባብ ዮናስ ካብ ዞባ ማእከል፣ ሳልሰይቲ ኣርያም ማሕሪ ካብ ዞባ ደቡባዊ ቀይሕ ባሕሪ፣ ራብዒይቲ ሳሌም ሃብቶም ካብ ዞባ ጋሽ ባርካ ክኾና ከለዋ፣ ብደቂ ተባዕትዮ ድማ ቀዳማይ ኣሕመድ መሓመድ ዞባ ደቡባዊ ቀይሕ ባሕሪ፣ ካልኣይ ኣቤል ብርሃነ ዞባ ማእከል፣ ሳልሳይ ፋኑኤል ንጉሰ ጋሽ ባርካ፣ ራብዓይ ሚካኤል ሕሳቡ ካብ ሰሜናዊ ቀይሕ ባሕሪ ኮይኖም ተዓዊቶም። ኣብቲ ዕለት ሰልጠንቲ ስለለወሎም ሰርቲፊኬት ከምኡውን ዕወታት ናይቲ መዓልቲ ዋንጫን መዳልያን ተዓዲሉ። ክረምታ ውርድር ግራስሮስ ዞባ ማእከል ናይ ዝተፈላለየ ክሊ ዕድመ ተዛዚሙ። በዚ መሰረት ብቐዳም ኩዕሶ እግሪ ኣብ ትሕቲ 17 ዓመት ብክልቲ ፆታ ኣብ ዝተካየደ ፈለማ ንደረጃ ንሜዳ ዝኣተዋ ክለባት ኣኽርያን ፀፀራትን ኮይነን፣ ኣኽርያ ድማ ንፀፀራት ብፍፁም ቅላዕ 6-5 ክስዕራን ከላ፣ ንዋንጫ ካብ ዝገጠማ ማይ ተመናይ ንፓራዲዞ ድማ ሓደ ባዶ ብምስዓር ተዓዋቲት ዋንጫ ኮይና። ኣብ ተመሳሳሊ ዕለት ንዋንጫ ዝተፃወታ ትሕቲ 13 ዓመት ደቂ ኣንስትዮ ድማ ሰንበል ንጎዳይፍ ሓደ ባዶ ረቲዓታ። ንደረጃ ካብ ዝገጠማ ትሕቲ 17 ዓመት ፓራዲዞ ንፀፀራት 2 ባዶ ስዒራታ። ንዋንጫ ድማ ገጀረት ንፀፀራት ብፍፁም ቅላዕ 4-2 ብምስዓር ተዓዋቲት ክረምታ ውርድር ናይ 2026 ኮይና ውርድራ ዛዚማላ። ብምትሕባር ጨንፈር ስፖርትን ብፌደሬሽን ኩዕሶ መርበብ ዞባ ማእከልን ተወዲቡ ክካየድ ፀንሐ ክረምታ ውርድር ኩዕሶ መርበብ ግራስሮት ብሰንበት ናይ መዛዝም ፀወታ ኣካይዶም። ኣብቲ ኣብ ሜዳ ፖቾ ፊላ ዝተካየደ ናይ ፍጻሚ ዕለት ፈለማ ኣብ ዕድሚ 14-15 ደቂ ኣንስትዮ ኣባሻውል ምስ ጎዳይፍ ኣብ ዝተረኸባሉ ብምህምር ማቶሶላ ኣስመሮም እቲ ስልጥን ኣባሻውል 2 ባሮ ተዓዊታ። ኣብ ተመሳሳሊ ዕድመ ደቂ ተባዕትዮ ጎዳይፍ ምስ ጋላ ንፍሒ ኣብ ዝገጠማሉ ጋላ ንፍሒ ኣብ ልዕሊ ጎዳይፍ 2-1 ተዓዊታ። ኣብ ዕድመ 16-17 ደቂ ኣንስትዮ 4 ስመራ ኣንጻር ዕዳጋ ሓሙስ ኣብ ዘካየዶ ግጥም ዕዳጋ ሓሙስ ኣብ ልዕሊ 4 ስመራ 2 ብባሮ ተዓዊታ። ኣብ ደቂ ኣንስትዮ ዝነበረ ፀወታ ዓወት ናይ ደቂ ኣንስትዮ ርእያ ዝኣተወት ዕዳጋ ሓሙስ ምስ ጋላ ንፍሒ ኣብ 5 እብረ ፀወታ መንስዓረ ግጥም ኣካይደን። ኣብዚ ግጥም ድማ ዕዳጋ ሓሙስ 3-2 ብምዕዋት ኣንፀባሪቓ። ኣብዛ ግጥም ናይ ክልቴን ክለባት ተፃወቲ ዘረኣይዎ መሳጢ ብቕዓት ካብ ተዓዘብቲ እናኣዳኩሕ ዘሎም።

ኢሉ ብመሰረት ቀዳሚ ሰንበት ንዝተካየደ ውድድር ኣብ ዕድሚ 14-15 ዕውታት ደቂ ኣንስትዮ ንኡዞባ ኣባሻውል ንኡዞባ ጎዳይፍ ንኡዞባ በሪኽ ኣብ ደቂ ተባዕትዮ ንኡዞባ ጋላ ነፍሒ ንኡዞባ ጎዳይፍ ንኡዞባ ኣኽርያ ኣብ 16-17 ክሊ ዕድመ ደቂ ኣንስትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ 4 ስመራ ንኡዞባ ጎዳይፍ ኣብ ደቂ ተባዕትዮ ንኡዞባ ዕዳጋ ሓሙስ ንኡዞባ ጋላ ነፍሒ ንኡዞባ ማይትመናይ ብምዃን ካብ ቀዳማይ ክሳብ ሳልሳይ ንዘሎ ደረጃ ሓዚአን። ሻምፒዮን ክለባት ኤርትራ ብ28 ሓሰ ቀፂሉ ተኸይዱ ቀዲመን ዝተፋለማ ክለባት ኣድሉስ ምስ ሰንዓፈ ክኾናን ከለዋ ክለብ ኣድሉስ ካብ ቢንያም ግርማይ 4 ሸቶ ከምኡውን ካብ ቶማስ ተስፋ ጋብር 1 ሸቶ ብዝረኸበተን 5 ሸቶታት ኣብ ልዕሊ ሰንዓፈ ብገፊሕ 5-2 ተዓዊታ። ክለብ ሰንዓፈ ካብ ስዕረ ዘየና ገፋ 2 ሸቶታት ካብ ሙሴ ትኽል ኣባ መዝጊባትን ኣብ ዝግጥም ቢንያም ግርማይ ካብ ክለብ ኣድሉስ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ ዝቐፀለ ፀወታ ልዕሊ ምትህላስ ዘንፀባረቕሉ ግጥም ኣብ መንጎ ክለብ ኣልሂላልን ዓንሰባን ተኸይዱ ክለብ ዓንሰባ ድማ ኣብዚ ግጥም 5-3 ተዓዊታ። ክለብ ዓንሰባ ሸቶታታ ካብ ሜሮን ተስፋይ ቅልጢፍቲ ሸቶ ኣምብል 48 ካሊት 2 ሸቶታት ካብ ኣይመን ጣህር ኣምብል 11 ከምኡውን ኣምብል 18 ደቂቕ ካብ ዘይደን ሮሞዳን ኣምብል 38 ደቂቕ ከምኡውን ካብ ፍትሒ ሓሰበላ ኣምብል 7 ደቂቕ ኣመዝጊባተን። ሓያል ምትህላ ዘንፀባረቐት ክለብ ኣልሂላል ድማ ካብ የረድ እርጋዕለም ኣብ ሳሳይ ደቂቕ ካብ ዳንኤል መልኣከ ኣብ መበል 17 ደቂቕ ከምኡውን ካብ ረዳእ ወልደ ሚካኤል ኣብ መበል 58 ደቂቕ ኣመዝጊባተን። ኣብ ዝግጥም ፍትሒ ሓሰበላህ ካብ ክለብ ዓንሰባ ብሉ ተፀዋታይ ናይ ዝግጥም ተፀዊዑ። ሳልሳይ ፀወታ ዘካየዳ ክለብ ደንደን ምስ ሰሜንቶ ክኾናን ከለዋ ክለብ ደንደን ብዓብላሊ ፀወታ 6 ባሮ ተዓዊታ። ኣብዚ ግጥም ሮሜል ዓብዱ 3 ሸቶ ብምዝጋብ ሃትሪክ ክሰርሕ እንከሎ ስምኦን ሃብቲ 2 ሸቶታት ሜሮን ኣለም ድማ ንዝተረፈት ሸቶ ደንደን ኣመዝጊቦም ሮሜል ዓብዱ ድማ ብሉ ተፃዋታይ ናይዛ ግጥም ተፀዊዑ። ሻምፒዮን ክለባት ኤርትራ ቀዳም ኣብ ሰዓታት ድሕሪ ቀትሪ ኣብ ዝቐፅለሉ ኣቐዲመን ፀወተን ዘካየዳ ቀይሕ ባሕሪ ኣንጻር ላሳለ ክኾናን ከለዋ ቅድሚ ዕረፍቲ ዝተመዝገበ ሸቶ ብዘይምንባ ባሩ ንዕረፍቲ ባዶ ባሩ ናምርሐን ድሕሪ ዕረፍቲ ክለብ ቀይሕ ባሕሪ ኣብ መበ 75 ደቂቕ ካብ ሚካኤል ሃብተም ኣብ መበ 75 ደቂቕ ድማ ካብ ሳልሕ ስዑድ ብዝረኸበተን ሸቶታት ሓጊዛ 2 ብባሮ ተዓዊታ። ኣብዛ ግጥም ድማ ሚካኤል ሃብተ ብሉ ተፃዋታይ ናይዛ ግጥም ተፀዊዑ። ዝቐፀለ ፀወታ ሙሉእ ዓብላልነት ናይ ክለብ ኣልተሕሪር ዘንፀባረቕሉ ፀወታ እዩ ነይሩ። ካብ ቀዳም ወደቃይቕ ናይቲ ግጥም ሸቶ ኣብ ምህዳን ዝተዋፈረት ኣልተሕሪር ብዓብላል ውፅኢት 13 ብባሮ ተዓዊታ። ክለብ ኣልተሕሪር 10 ሸቶ ካብ ካልድ ዓብደላ 2 ሸቶ ድማ ካብ ዘርኢት የማነ ሓንቲ ድማ ካሜሮን ዓንዶም ኣመዝጊባ። ኣብዛ ግጥም ካልድ ዓብደላ ብሉ ተፀዋታይ ናይዛ ግጥም ተፀዊዑ። ሳሴ ፀወታ ዘካየደ ኣልንስር ምስ ደንካልያ ክኾናን ከለዋ ኣልንስር ካብ ዮናስ ሃይለ ኣምብል 42 ደቂቕ ካሜሮን ገብረ መስቀል ኣምብል 47 ደቂቕ ብዘመዝገበተን 2 ሸቶ ተሓጊዛ 2 ብ1 ተዓዊታ። ክለብ ደንካልያ ንእንኮ ሸቶኣ ካብ ዘሜሮን ስባህቱ ኣምብል 73 ደቂቕ ኣመዝጊባታ። ኣብዛ ግጥም ሮቤል ገብረ ትንሳኤ ካብ ክለብ ኣልንስር ብሉ ተፃዋታይ ናይዛ ግጥም ተሰይሙ። ሻምፒዮን ክለባት ኤርትራ ትማሊ ሰንበት እውን ብ3 ግጥማት ቀፂሉ ቀዲመን ዝተረኸባ ክለብ ዓንሰ ሰባ ምስታነት ምድብ ቀዳመይቲ ብምዃን ተቕልሶ ዘላ ክለብ ኣድሉስን ፀወተን ኣካይደን። ኣብዚ ግጥም ዝተመዝገበ ሸቶ ብዘይምንባሩ ባዶ ባዶ ተፈላለየን። ሜሮን ተስፋይ ካብ ክለብ ዓንሰባ ድማ ኣብዚ ግጥም ደሚቕ ወፅኡ። ዝቐፀለ ፀወታ ክለብ ደንደን ብዓብላሊ ፀወታ ኣብ ልዕሊ ክለብ ኣልሂላል 5 ብባሮ ተዓዊታ። ቀዳመይቲ ሸቶ ካብ ሳይሞን ሃብተ ኣብ መበል 31 ደቂ ዝረኸበት ክለብ ደንደን በዚ ደው ከይበለት 2 ሸቶ ካብ ሴም መብራህቱ፣ ሓንቲ ሸቶ ካብ ሮሜል ዓብዱ ከምኡውን ሓንቲ ካብ ዴቨን ግብፃዊ ብምዝጋብ ኣብ ልዕሊ ክለብ ኣልሂላል ብገፊሕ 5 ብባሮ ተዓዊታ። ሴም መብራህቱ ካብ ክለብ ደንደን ድማ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ። ሳሳይ ፀወታ ኣብ መንጎ ሰንዓፈን ሰሜንቶን ዝተካየደ ኮይኑ ብናይ ሓባር ውፅኢት ማዕረ 1-1 ተዛዚሙ። ክለብ ሰሜንቶ ሸቶኣ ካብ መሓመድ ሙሳ ክተመዝግብን ከላ ክለብ ሰንዓፈ ድማ ካብ እስማዒል ዑመር ኣመዝጊባታ። እስማዒል ዑመር ካብ ክለብ ሰንዓፈ ድማ ኣብ ዝግጥም ብሉ ተፃዋታይ ኮይኑ ተሸሊሙ። ብፌደሬሽን ኩዕሶ መርበብ ዝበጋሽ ባርካ ዝተወደበ ን10 መዓልታ ዝቕፅል ሻምፒዮን ኩዕሶ መርበብ ዝበጋሽ ባርካ ብ27 ናሓሰ ኣብ ሓውሲ ከተማ ሃይኮታ ጀሚሩ። ኣብቲ ንክልቲ ፆታ ዘካተተ ክለባት ሓቂፉ ክሳብ 5 መስከረም ዝካየድ ውድድር 10 ንኡሳን ዞባታ ተሳታፍነተን ክረጋግፃን
ከለዋ ንኡሳን ዞባታት ሃይኮታ ጎልጅ ላዕላይ ጋሽ ባረንቱ ሻምቡቆ ኣቑርደትን ሎጓዓን ሰባን ድማ ብክልቲ ፆታ ከም እተሳተፋን ስታፌ ደቂ ኣንስትዮ ዕቤት ምምዝጋብ እውን ፕረዚደንት ፌደሬሽን ኩዕሶ መርበብ ናይቲ ንኡዞባ ኣቶ ዳንኤል ኣብርሃ ሓቢሩ ኣብ መክፈቲ ስነስርዓት ዝተረክበ ኣመሓዳሪ ንኡዞባ ሃይኮታ ኣቶ ሸክዲን ሳልሕ ብውገኑ እቲ መድረክ ኪንዮቲ ኣብ ስፖርታዊ ብቕዓት መንእስያት ዝፃወቶ ትራ መንእስያት ኣብ ሓደ ቅርዓት ተኣኪቦም ተመክሮ ዝለባወጥሉን ብመንገዲ ዓውዲ ክብርታት ስፖርት ዘንፀባርቕሉን ኣጋጣሚ ከም ዝኾነ ብምሕባር ንወደብቲ ኣካል ሞጊሱ ብመሰረተ ተሰሪዑ ዘሎ መደብ ክለባት ደቂ ተባዕትዮ ንሓድሕደን ዝረኸባሉ ናይ ዙርያ ክለባት ደቂ ኣንስትዮ ድማ ናይ ዳብል ኤሊሚኔሽን ኣገባብ ተኸቲለን ውርድራተን ከካይዳ ምዃነን ክፍለጥ እንከሎ ኣብ መኽፈቲ ዕለት ብክልቲ ፆታ ዝተመዝገበ ውፅኢት ምስ እንምልከት ድማ

0: ዝረትዐን ወኪል ኤሪና ካብቲ ቦታ ሓቢሩ። ኣብ ዘባጎሽ ባርካ ካብ ዝተፈላለዩ ኣብያተ ትምህርቲ ዝተዋፅኡ ክልተ ደቂ ኣንስትዮ ዝርከቦን 55 መምህራን ኣካላዊ ትምህርቲ ስፖርተኛታት ስልጠና ዲ ላይሰንስ ንኻልእ ደረጃ ስልጠና ዳንነት ኩዕሶ እግርን ኣብ ከተማ ባረንቱ ተዋሂቡ። እቲ ብምትሕባር ሚኒስትር ትምህርትን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ን8 መዓልትታት ብምኩራት ኢንስትራክተራት ብክልሲ ሓሳብን ግብርን ዘካተተ ምንባሩ ዝሓበሩ ኣብ ጨንፈር ስፖርት ዘባጋሽ ባርካ ሓላፊ ስፖርት መምህር ተስፋይ ኣሌክሳንደርን ሓላፊ ባህልን ስፖርትን ጥዕናን መምህር ሰሎሞን ትኽለ ሃይማኖትን ብተወሳኺ ደረጃ ብቕዓት መምሃራን ኣካላዊ ትምህርቲ ኣብ ሓደስቲ ሕጋጋት ስፖርት ብሓፈሻ ብምብራኽ ኣብቲ ዞባ ንዝካየዱ ስፖርታዊ ውርድራት ብብቑዕ ዳንነት መንፈስ ንምምራሕ ምዃኑ ገሊጾም። ወኪል ተመረቕቲ ድማ ሚኒስትር ትምህርቲ ኣካላዊ ብቕዓትን ደረጃ ንቕሓትን ኣባላቱ ኣብ ስፖርትን ሓደስቲ ሕጋጋት ፊፋ ንምዕባይ ቀዳምነት ሂቡ ይሰርሓሉ ብምህላው ብምምጓስ ቀጻልነቱ ንምርግጋት ጻዕርታቱ ከሕይል ኣብ ርሑቕ ከባቢታት ከይተረፈ ተመሳሳሊ መደባት ክውድብ ተማሕጺኖም። ሓላፊ ጨንፈር ትምህርቲ ዞባጋሽ ባርካ መምህር ያሲን መሓመድ ብግደኡ ኣፍልጦ ናይ ኣካላዊ ትምህርቲ መምህራን ኣብ ናይ ዳንነት ሓደስቲ ሕጋጋት ፊፋን ብምዕባይ ናይ ሓባር መረዳእታ ዳንነት ትምህርቲ ብምቕሳብን ኣብ ከባቢኦም ንዝርከቡ ተምሃሮ ተመክሮኦም ከካፍሉ ከም ዝግባእ ብምጥቃስ ኣገዳስነት ዝስልጠና ብካላንደር ጨንፈር ትምህርቲ ዞባ ዝካየድ ውሩድራት ኣብ ምምራሕ ልዑል ኣስተዋፅኦ ከም ዝገብር ገሊጹ። ኣብ መወዳእታ ሰልጠንቲ ስለለወ ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። ፌደሬሽን ኩዕሶ መርበብ ዞባ ደቡብ ካብ 12 ንኡሳን ዞባታት ንዝመፁ ኣብ ከተማ መንደፈራ ብግብርን ክልሲ ሓሳብን ተሰኒ ዝተዋሃበ ስልጠና ብዛዕባ ሓፈሻዊ ኣምራት ኩዕሶ መርበብ ከምኡ ውን ዓለማዊ ሕጊ ዳንነት ኩዕሶ መርበብ ዘተኩረይ ነይሩ። ኣብ መዛዘሚ ነቲ ስልጠና ዝሃበ ኢንስትራክተር ዳንነት ኩዕሶ መርበብ መምህር ቢንያም የማነ ኣብ ዝሃቦ መብርሂ እቲ ዝተወደበ ስልጠና ድያኑ ንፀንሖም ኣፍልጦ ዘሐድስ ብዓለም ለኸዊ ሕግታት ተማእዚኖም ንዝጓዓዙ ዝሕግዝ ከም ዝነበረ ብምጥቃስ ሰልጠንቲ ብልዑል ተገዳስነትን ብቕዓትን ዝተዋህቦም ትምህርቲ ከም ዝዛዘምዎ ገሊጹ። ፕረዚደንት ፌደሬሽን ኩዕሶ መርበብ ዞባ ደቡብ ኣቶ ዮሴፍ ዘርኣይ ብወገኑ ኣብ ንኡሳን ዞባታት ንፀንሐ ሕፅረታት ድያኑ ንምምላእ እቲ ዝተዋህበ ስልጠና ሓጋዚ ከም ዝኾነ ብምጥቃስ ሃገራዊ ፌደሬሽን ኩዕሶ መርበብ ኣብ ምውዳብ ናይቲ ዝተዋህበ ስልጠና ዝተፃወተ ተራ መጊሱ። ወኪል ሰልጠንቲ ብግደኡ ዝተዋህቦም ትምህርቲ ንፀንሖም ኣፍልጦ ብምምሕያሽ ኣብ ዘካይድዎ ናይ ዳንነት ስራሓት ብብቕዓት ንክመርሑ ከም ዘኽእሎም ብምሕባር ኣብ ቀጻሊ ፌደሬሽን ዞባ ማእከል ኣብ ብቀጻሊ ፌደሬሽን ዞባ ክእለቶም ዘማዕብልሉ ባይታ ክፈጥር ኣዘኻኺሩ። ኣብ መወዳእታ ሓላፊ ጨንፈር ኮሚሽን ስፖርት ዞባ ደቡብ ኣቶ ሃይለማርያም ገብረ መድህን ኣብ ዘስምዑ ቓል ፌደሬሽን ኩዕሶ መርበብ ብዞባ ደረጃ ስፖርታዊ ንጥፈታት ኩዕሶ መርበብ ንምብርባር ዝዓምዎ ዘሎ መደባት ብምንኣድ ሰልጠንቲ ዝቐሰምዎ ስልጠና ኣብ ቦቶኦም ዝተመልሱ ብግብሪ ብምስራሕ ክእለቶም ከማዕብሉ ተላብዩ።
1: ማንቸስተር ሲቲ ዝሓለፈ ዓርቢ ናብ ሜዳ ሴልሃርስ ፓርክ ብምጋሽ ኣንጻር ክርስቲያን ፓላስ ጸወታ ኣካይዳ። ኣብ ናይ ቅድሚ ዕርፍቲ ጸወታ ሲቲ ኣብ መበል 17 ደቂቃ ካብ ኤርሊን ሃላንድ ብዝረኸብታ ሸቶ ሓደ ባዶ መሪሓ ክትዕርፍ ከላ ድሕሪ ዕርፍቲ ኣብ ዝቕጽለ ግጥም ሲቲ ኣብ መበል 54 ደቂቃ ካብ ቼርኪ ካልእ ሸቶ ብምርካብ ንመሪሕነታ ክድርዕ ፓላስ ኣብ መበል 56 ደቂቃ ካብ ሓላዊ ልዳት ሲቲ ዶኖሩማ ህያብ ብምርካባት ውፅኢት ጸበ። ሼርኪ ኣብ መበል 59 ደቂቃ ንዕኡ ካልእቲ ንክለቡ 36 ሸቶ ክውስኽን ከሎ ሃላንድ እውን ኣብ መበል 84 ደቂቃ ራብዒት ሸቶ ብምውሳኹ ማንቸስተር ሲቲ ነዛ ግጥም ብገፊሕ ዝኾነ ውፅኢት 4-1 ብምዕዋት ርእሳ ልዒላ። ኣብዛ ፆታ ናይ ሲቲ ሪያን ሸርኪ እዩ ብሉ ዝተጻታይ ተባሂሉ። ፓላስ ኣንጻር ሲቲ ኣብ ዘካየተ ዳሕሮት 23 ፆታታት ብዘይካታ ወርሒ ጥቅምቲ 2021 ዝተዓወተታ ናይ ክልተ ባዶ ግጥም ኣብ 16 ክሰዓር ከላ ኣብ 5 ከማዕረ ተፈላለያ። ብዘይካ ሲቲ ናብ ሜዳ ሴልሃርስ ፓርክ ብምጋሽ ኣብ ዘካየተ ዳሕሮት 12 ፆታታት ዛጊድ ኣይተሰዓረትን ዘላ ኣብ 9 ክትዕወት ኣብ 3 ከማዕረ ተፈላለያ። ናይ መወዳእታ ስዕሪ ዝተቕበለትላ ግጥም ኣብ ወርሒ መያዝያ 2015 ኮይኑ 2-1 ክሰዓርን ከላ ማኑዌል ፔሌግሪኒ ድማ ዓላሚያ ነይሩ። ፓላስ ኣብ ዳሕሮት 9 ፆታታት ፕሪምየር ሊግ ዛጊድ ክትዕወት ኣይከኣለትን ዘላ። ሲቲ ኣብ ዓመት 2026 ካብ ሜዳ ብምውፃ ኣብ ዘካየትን ዳሕሮት 11 ፆታታት ኣብ 5 ግጥማ ጥራይ ክትዕወት ብምኸላ ዘገረመት ክትከውን ኣብ 5 ነጥቢ ክትማቐል ኣብ ሓደ ፆታ ኸ ተሳዒራ ምንባር ኣይዝገርም።
2: Foden can attack here. Foden stamps it in. Shaqiri into the box. Still with Shaqiri. Brilliant run. Wonderful goal. There's no player in the Premier League quite as good as Ryan Cherki. The ball seems to

0: sticks to his foot like it's a magnet, and he just drifts past players as if they're not there, and he taps it into the back of the net. It's Crystal Palace 1, City 2, and they've scored within moments, Crystal Palace, and they're back in the game. Bardia, now Shaqiri. Shaqiri, good position. Shaqiri, shot deflects in. Shaqiri's on target. City 3, Crystal Palace 1. Foden scampering down the middle. Foden dribbling. Still with Foden. On to Haaland. Haaland hits it. City 4, Crystal Palace 1. Erling Haaland into the roof of the net. And if there was any lingering doubt about who's going to win tonight.
1: ቸልሲ ኣብ ሜዳ ንብራይተን ዓዲመያ ተጻዊቶ ኣብ ናይ ቅድሚ ዕረፍቲ ጾታ ቸልሲ ኣብ ራብዒቲ ዶ ካብ ሮሚዮ ላቪያ ብዝረኸበታ ሸቶ ሓደ ባዶ ክትመርዕ እንከላ ካብ ፔድሮ ኔቶ መበል 14 ዶ ከምኡ ድማ መበል 32 ዶ ካብ ጃኦ ፔድሮ ብዝረኸበተን ክልተ ሸቶታት ነታ ኣብ መበል 35 ዶ ካብ ያልኩየ ሓቲ ሸቶ ዝረኸበት ብራይተን 3-1 መሪሓ የዕሪፋ። ድዕሪ ዕረፍቲ ኣብ ዝቐጸለ ካልይ ብሪ ግጥም ቸልሲ ኣብ ሓደጋ ክተኣትያ ትርያ። ናይ ቸልሲ ጃኦ ፔድሮ ኣብ መበል 63 ናብ ገዛ ልዳቱ ብዘመዝገባ ሸቶ ብራይተን ነቲ ውፅኢት ናብ 3-2 እኳ ተፀበቶ ኮል ፓልመር ኣብ መበል 74 ንቸልሲ ራብዒቲ ሸቶ ብምዝጋቡ ክለቡ 4-2 ክትመርሕ ጀሚራ። ኣብ መበል 96 ብራይተን ካብ ግሮፕ ሸቶ እኳ ተመዝገበት ካብ ስዕረት ግናይ ድሓነትን ቸልሲ 4-3 ተዓዊታ። ኣብዛ ፆታ ሸቶ ዘመዝገበን ናብ ገዛ ልዳቱ ሸቶ ዝቕፅረን ከምኡ ድማ ንሸቶ እትኸውን ኩዕሶ ዝቐረበን ጃኦ ፔድሮ እዩ ብሉሰ ፀዋታይ ተባሂሉ።
2: Seen that in abundance since he's taken the reins at Brighton. Cole Palmer's going surging. Palmer with a hit! Oh, he's back! Some run, some finish.
1: ሊቨርፑል ኣብ ሜዳ ኣንጻር ኖቲንጋም ፎረስት ዘካየድቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ፆታ ፎረስት ኣብ መበል 24 ካብ ንዶየብ ዝረኸብታ ሸቶ መሪሓ ከትዕርፍ ከላ ድሕሪ ዕረፍቲ ኣብ ዝቕፅለ ፆታ ሊቨርፑል ካብ ኤርትራዊ ሸደናዊ ኣሌክሳንደር ርእሳ ናብ ፆታ ዝመለሰታ ሸቶ ክትረክብን ከላ ኣብ መበል 7 ሞርጋን ጊብስ ዋይት ብመገዲ ፍፁም ቅላዕ ሸቶ ብምዝጋቡ ፎረስት እንደገና ናብ መሪሕነት ተመሊሳ። ኣብ መበል 82 ቪክቶር ሙኖስ ንክለቡ መዓረ ዝገበረ ሸቶ ብምዝጋቡ ግን እቲ ፆታ ብናዕማዕረ ውፅኢት 2-2 ተዛዚሞም። ኣብዛ ፆታ ሓለቓ ክለብ ኖቲንጋም ፎረስት ሞርጋን ጊብስ እዩ ብሉሰ ፃታይ ተባሂሉ ተሰይሞም። እዚ ተጻዋታይ ኣብ ኣንፊልድ 3 ሸቶታት ከመዝግም ከሎ 2 ሸቶ ዝኾነ ኳዓሳሱ እውን ቀሪብ እዩ።
3: Lovely take and turn, Cody Gakpo across the face of goal! That's good! And Alexander Isak nets at the top end to level the game! Nice challenge. That's a good little throw by Delap. Alisson came, the effort was towards goal. They won a penalty, Nottingham.
1: ዝሓልፈ ሰሙና ፕሪምየር ሊግ ድሕሪ ናይ ነዊሕ ዓመታት ደጊማ ብዝተመልሰት ክለብ ሃል ሲቲ ዘሰንብድን ዘሕፍርን ስዕረት ብምቕማስ ንናይሎም ዓመት ስፖርት ውድዳ ፕሪምየር ሊግ ኣሃዱ ኢላ ዝፈለመት ማንቸስተር ዩናይትድ ኣብ ሜዳ ኣንጻር ናብ ውድዳ ፕሪምየር ሊግ ድሕሪ ሒደት ዓመታት ዝተመልሰት ኢፕስዊች ታውንያ ፆታ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ፆታ ኢፕስዊች ኣብ መበል 29 ካብ ዳቪስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ሓለቓ ዩናይትድ ብሩኖ ፈርናንደዝ ኣብ መበል 4 ንክለቡ ዘመዓራሪ ሸቶ ብምዝጋቡ እዘን ክለባት ንዕርፍቲ ሓደ ብሓደ ተፈላለያ። ድሕሪ ዕርፍቲ ኣብ ዝቕፅለ ፆታ ዩናይትድ ካብ ተፃወታ ኢፕስዊች ግሪቪስ ብዝረኸበታ ህያብ ካብ ድሕሪ ተበጊሳ ናብ መሪሕነት ክትምለስን ከላ ብሩኖ ኣብ መበል 61 ብፆታ ከምኡ ድማ ኣብ መበል 68 ደቂ መገዲ ፍፁም ቅላዕ 2 ሸቶታት ብምዝጋቡ ዩናይትድ 4-1 ንኽትምርሕ ኽኢልዋ እዩ። ሞቤሞ እውን ኣብ መበል 82 5 ሸቶ ከምዝግብ ከሎ ኢፕስዊች ኣብ መበል 91 ካብ ኣክፖሞ ካልእ ሸቶ እኳ ተረኸበት እቲ ግጥም ብገፊዕ ዓወት ዩናይትድ 5-2 ይተዓፅዩ። ብሩኖ ፈርናንደስ ብሉሰ ፀዋታይ ነዛ ግጥም ዝተሰመ እዩ። ዩናይትድ ኣብ ሜዳ ኣንጻር ኢፕስዊች ኣብ ዘካየድተን ዳሕሮ 9 ፀወታት ኣዛጊድ ኣይተሰዓረትን ዘላ ኣብ 7 ክትዕወትን ከላ ብ2ኻ መዓረ ተፈላለያ። ብዘን ክለባት ኣብ ዝተረኸባሉኻ ዩናይትድ ብድምር ውፅኢት 23-4 ዝኾነ ውፅኢት እያ ተዓዊታ። ኢፕስዊች ድሕሪ ወርሒ መስከረም ናይ ዓመተ 1994 ንዩናይትድ 3-2 ዝሰዓረትሉ ግጥም ኣብ ሰዓባ 8 ግጥማት ክትዕወት ኣይከኣለትን ኣብ 6 ክሳዓር ኣብ 2 መዓረ ተፈላለያ። ዝዓበየ ስዕረት ናይዛ ክለብ ኣብ ወርሒ መጋቢት 1995 ኮይኑ ኣብቲ እዋን ዩናይትድ 9 ባዶ ተዓዊታ ምንባራ ይዝከር። ኣሰልጣን ዩናይትድ ማይክል ካሪክ ኣንጻርና ፕሪምየር ሊግ ዝደየባ ክለባት

0: ኣብ ዘካየዱ ዳሕሮት 4 ፀወታታት ኣብዛ ፀወታ ዝተዓወታ ናይ ፈለማ ዓወቱ ኮይና ክትስነደሉ ከላ ኣብ ክልተ ተሳዒሩ ኣብ ሓንቲ ከዓ ማዕረ ተፈላለዩ
1: Crossbar betrayed him earlier in the afternoon. It was his friend that time. Well, that's been lost by Martinez and Enciso. Well, it is a goal back.
0: ኣብዚ ክራማት ልዕሊ 300 ሚልዮን ፓውንድ ወፃኢታት ብምግባር መሳርዓ ከተደላድል ዝኸረመት ቶተንሃም ኣብ ሜዳ ኣንፃር ኒውካስል ኣብ ዘካየቶ ፀወታ ዘሰንብ ስዕር ገጢምዋ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓየለት ኒውካስል ኣብ መበል 62 ካብ ኢላንጋ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 72 እውን ካብ ዊሳ ካልእ ሸቶ ብምርካባ ነቲ ግጥም ክልተ ባዶ ብምዕዋት ርእሳ ኣልዒላ ወፅያ ኣብዛ ፆታ ናይ ኒውካስል ኣንቶኒ ኢላንጋ ይብሉ ተፃዋታይ ተባሂሉ ቶተንሃም ኣንጻር ኒውካስል ኣብ ዘካየቶ ዳሕሮ 9 ፀዋታታት ኣብተን 7 ተሳዒራ ብምህላዋ ገሪም እያ ብሓፈሻ ኒውካስል ልዕሊ ዝኾነት ክለብ ብፕሪምየር ሊግ ኣብ ልዕሊ ቶተንሃም ዝበዝሕ ዓወታት ማለት 13 ግዜ ክትዕወት ብምኻላ ካብ ዘደንቕ ጉዕዞ እዩ ቶተንሃም ኣብ መኽፈቲ 2 ፀዋታታት ክሳዓር ድሕሪ ዓመተ ስፖርት 211 12 ንፈለማ እዋና ኮይኑ ኣሎ
2: Voltamada flicked on by Wissa. Newcastle have two. And they're in a great position now. This has cost his team a little bit here. In by Fernandez and Marmouche.
0: ሳንደርላንድ ኣንጻር ፉልሃም ዘካየድቶ ፀወታ ተዓዊት እያ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዱ ግጥም ዘይሸቶ ክፈላለዩ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሳንደርላንድ ኣብ መበል 75 ካብ ኢሲድዮር ብዝረኸብታ ሸቶ ብሉእ 3 ነጥቢ ወሲዳ ኣብዛ ፀወታ ሓለቓ ሳንደርላንድ ሻካ እዩ ብሉእ ተፃዋታይ ተባሂሉ
1: What they've got left. Here's Diarra. Diarra's ball cut back. And that is it. Wilson Isidore. He's done it this time. He wasn't going to miss that one.
0: Hull City na meda Coventry Building Society Arena bimgashi anzar Coventry City suru'na Premier League tsota kaida. ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ድሕሪ ምፍላይን ኣብ ሰዓበ ካልኣብ ርግጥም ግን ሃል ሲቲ ኣብ መበል 82 ካብ ካናዳዊ ሚላር ብዝረኸብታ ሸቶ ሓደ ባዶ ብምዕዋት ብናይ 100-100ዊት ዓወት ትግስግስ ኣላ ኣብዛ ፀወታ ናይ ሃል ሲቲ ዞላ ኪስዩ ብሉ ተፃዋታይ ተባሂሉ
3: ተሰይሞም 82 minutes on the clock from one end to the other a swift counter attack for the visitors and Coventry City find themselves behind and that's it it's defeat for Coventry it leaves Coventry still searching for their first
0: Bournemouth አንጻር Everton ኣብ ዘካየቶ ፀወታ ነጥብ ተማቂላ እዚ ኣብ ሜዳ ቪታሊቲ ዝተኻየደ ግጥም Bournemouth ኣብ መበል 41 ካብ ስኮት ብዝረኸብታ ሸቶ መሪሓ ክትዕርፍ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣብ ኣጋም ዛሙ Everton ኣብ መበል 91 ካብ ታርኮውስኪ ብዝረኸብታ ሸቶ ነጥብ ተማቂላ ኣብዛ ፀወታ ናይ Everton ታርኮውስኪ ብሉ ተፃዋታይ ተባሂሉ ተሰይሙ
4: Everton a level and James Tarkowski does at the vitality what he did at Goodison a couple of seasons ago and he slams home a last gasp leveler 1-1 Tarky
0: Leeds United ኣብ ሜዳ ኤላን ሮድ ንብሬንፎርድ ብምዕዳም ያፀወታ ካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ብሬንፎርድ ኣብ መበል 41 ካብ ሽኬድ ብዝረኸብታ ሸቶ መሪሓ ከትዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሊድስ ኣብ መበል 79 ካብ ካልቨርት ሎዊን ብዝረኸብታ ሸቶ ነጥብ ተማቂላ ኣብዛ ፀወታ ናይ ሊድስ ሓላው ልዳት ጄምስ ትራፎርድ ይብሉ ተፃዋታይ ተባሂሉ ተሰይሞ
5: Has to just hook it forward and then it comes through for Helvedi into the middle for Calvert-Lewin. Oh, the keeper saved the first one. What a stop from Kelleher.
0: ግጥማት ፕሪምየር ሊግ እንግሊዝ ሎሚ ሶኒ ምሸት ብሓንቲ ፀወታ ቀፂሉ ከምስዩ ሻምፒዮንስ ሓለፈ ዓመተ ስፖርት ኣርሰናል ናብ ሜዳ ቪላ ፓርክ ብምጋሽ ኣንጻር ኣስቶን ቪላ ናይ ደርቢ ፀወታ ከተካይድ እያ
6: ኣብ ቀዳሞት ክልተ ናይ ሊግ ፅማታ ብምዕዋት ናይ ዝዓመት ጉዕዝኣ ብዓወት ዝፈለመት ሪያል ማድሪድ ኣብ ሳንቲያጎ በርናቦ ኣንጻር ማላጋ ኣብ ዘካየደቶ ግጥም ብገፊሕ 4 ባዶ ብምዕዋት ናይ

ሓለፈ ዓመት ጋንታ ከም ዘይኮነት ንቐንዲ መቐናቕንታ ባርሴሎና ተሪር መጠንቀቕታ ዘሕለፈ ድሙቕ ዓወታ መዝጊባ ኣብ መበል 19 ደቂቕ ብሸቶ በሊንግሃም ቀዲማ ዝመርሐት ሪያል ማድሪድ ኣብ መበል 26 ደቂቕ ኣልፎንሶ ሄሬሮ ብጌጋ ናብ ልዳቱ ብዝቆፀራ ሸቶ ካልኦት ሸቶ ወሲኻ ኣብ ማእከላይ ሰሙን ሃትሪክ ሰርሐን ብሉፅ ኣመዝጋቢ ሸቶ ውርድራት ዋንጫ ዓለምን ኬልያን ምባፐ ኣብ መበል 30 ደቂቕ ሳልሴት ሸቶ ወሲኹ ድሕሪ ዕረፍቲ ሪያል ማድሪድ ኣብ ተወሳኺ ደቂቕ ካብ ኣርዳ ጉለር ራብዒት ሸቶ ድሕሪ ምውሳኻ ነቲ ግጥም ብገፊሕ 4 ባሎት ዓዊታትሎ ሪያል ማድሪድ ኣብ ዝግጥም 8 ዕላመን ዝሓለዋ 19 ፈተነ ክተካይድን ከላ መጋጥምታ ማላጋ ድማ ሓንቲ ዕላማ ዝሓለወት 14 ፈተነ ኣካይዳ ሆልያን ኣልቫረዝ ካብ መሰርዓ ኣልያ ናብ ሰቪያ ጌሻ ፀወታ ዘካየደት ኣትለቲኮ ማድሪድ 3-1 ተዓዊታ ኣሌክስ ባኢና ኣብ 4ይ ደቂቕ ንኣትለቲኮ መሪሕነት ናይ ዝግጥም ዘተሓዘት ሸቶ ኣመዝጊቡ ኣዴሞላ ሉክማን ኣብ መበል 26 ደቂቕ ንመሪሕነት ኣትለቲኮ ናብ 2 ባዶ ዘዕረገት ሸቶ ወሲኹ ኣሌክስ ባኢና ኣብ መበል 33 ደቂቕ ብካልኦት ሸቱ ተመሊሱ ሰቪያ ድሕሪ ረፍቲ ኣብ መበል 26 ደቂቕ ካብ ሚጌል ሴራ ሓንቲ ሸቶ እኳ እንተረኸበት ኣብ ውፅኢት ዝኾነ ፅልዋ ብዘይ ምግዳፋ ግን ኣብ ሜድኣን ኣብ ቅድሚ ደገፍታን 3-1 ተረቲዓ።

ካብ ሜዳ ውፃኢ ኣንጻር ሴልታ ቪጎ ዝገጠመት ኣትለቲኮ ቢልባኦ ቅድሚ ዕረፍቲ ካብ ኣሌክስ ቤረንጉዌርን ሮቤርቶ ናቫሮን ብዘመዝገበተን ክልተ ሸቶታት ኣብ ልዕሊ ሴልታ ቪጎ ክልተ ባሎት ኣዕዊታ። ቀዳሚት ሸቶ ቢልባኦ ኣብ መበል 20 ዝተመዝገበት ክትከውንን ከላ ብናቫሮ ዝተመዝገበት ካልኦት ሸቶ ድማ ድሕሪ 2 ደቂቃ ቀዳሚት ሸቶ ያስዒባ። ኣብ ሜዳ ንስጳኞል ዓዲማ ጸወታ ዘካየደት ሪያል ሶሲዳድ ካብ ኣንድሬ ባረኔስያን ኦስካርሶንን ብዘመዝገበተን ክልተ ሸቶታት ኣብ ልዕልታ ካብ ሮቤርቶ ፈርናንደስ ሓንቲ ሸቶ ዘመዝገበት ስጳኞል ክልተ ብሓደ ተዓዊታ። ኣብ ካልእ ግጥማት ኣላቨዝ ንቪያርያል ሓደ ብባዶ፣ ለቫንተ ንሪያል ቤትስ 5-2፣ ዲፖርቲቮ ላኮሮኛ ንቫሌንሽያ 3-1 ረቲዕነን። ግጥማት ላሊጋ ስጳኛ ሎሚ ምሸት ብክልተ ግጥማት ቀጺሉ ክካየድ እዩ። አንጻር ጌታፈ ባርሴሎና ደማ አንጻር ራዮ ቫይካኖ ጾተን ከካይደን። ሪያል ማድሪድ ሙሉት ሸዓተ ነጥቢ ቀዳሚት ኮይናት መራሕላ። አትሌቲኮ ማድሪድ ሸዓተ ነጥቢ ትስዕባ አላቨዝ በተማሳሊ ሸዓተ ነጥቢ ሳልሲቲ። ባርሴሎና ብሓደ ተረፍ ጾታ ብ6 ነጥቢ ራብዓይ ተርታ ሒዛላ። ሴልታ ቪጎ ኤልቸን ማላጋን ደማ ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ናይ ዝሊጌን። ብናይ ቅድም ዓላሚ ማንቸስተር ዩናይትድ ሩበን ኣሞሪም ተመሪሓ ንሓድሽ ናይ ውድድር ዓመት ብዓወት ዝፈለመት ኤስ ሚላን ብዓርቢ ኣብ ሳንሲሮ ንቬኔዝያ ጸዊዓ ኣብ ዘካየደቶ ግጥም ክልተ ባዶ ብምዕዋት ሙሉእ 6 ነጥቢ ኣኪባ ናይ ዓወት ገስጋስ ቐጺላቶ። ንዕረፍቲ ሸቶ ከይተረኣዩ ዝወፀ እዚ ግጥም ኣብ መበል 69 ደቂቕ ብክብረ ወሰን መጠን ዕድጊ ኤስ ሚላን ካብ ፒኤስጂ ዝፈረመ ፖርቹጋላዊ ጎንካሎ ራሞስ ንኤስ ሚላን መሪሕነት ናይ ዝግጥም ከተትሕዘብ ቅዕታ ሸቶ ኣመዝጊብላ። ኣብ መበል 89 ደቂቕ ተጻዋታይ ቬኔዝያ ሃልሃል ብጌጋ ናብ ርዳቱ ሸቶ ብምዝጋቡ ኤስ ሚላን ኣብ ዝግጥም ክልተ ባሮ ተዓዊታ። ኤስ ሚላን ድሕሪ ሓደ ዕቑድ ንቐዳሞት ክልተ ናይ ሊግ ግጥማታ ብዓወት መዊሳቶላ። ኣብ ልዕሊ ሩበን ኣሞሪም ስክፍታ የሕዲሮም ዝተበገሱ ደገፍቲ ኤስ ሚላን ኣብ ልዕሊ እቲ ፖርቹጋላዊ ዓላሚ እምነቶም እናወስኸ ይመጽእ ኣሎ። አረጊት ጎርዞ ኢቬንቱስ አብ አሊያንስ ስታዲየም ንፓርማ ዓዲማ ክልተ ባሮ ተዓዊታ። ኢቬንቱስ ኣብዚ ኣሜድኣን ኣብ ቅድሚ ደገፍታን ዘካየረቶ ግጥም መሪሕነት ክትሕዝ 62 ደቃይቕ ጥራዩ ሓቲትዋ። ጎንዛለስ ብዝቆፀራ ሾትያ ኢቬንቱስ ካብ ዝነበረ ፅቕጢ ተናጊፋ ነቲ ፀወታ ናብ ምምሕዳር ዋዕትያ። ኣብ መበል 88 ደቂቕ ሆላንዳዊ ኮፕ ሜርነርስ ንመሪሕነት ጁቬንቱስ ውሕስነት ዝሃበት ካልኦት ሾት ተወሲኹ። ነዚ ግጥም ድማ ጁቬንቱስ ክልተ ብባሮ ተዓዊታትሉ። 57 ሚታዊት ሚዛ ን ጸወታ ዝተቆጻጸረት ዩቬንቱስ 6 ዕላመን ዝሓለዋ 21 ፈተነ ከተካይድን ከላ መጋጥምታ ቬኔዝያ ድማ ካብ ዘካይደተን 4 ፈተነታት እተን 3 ዕላመን ዝሓለዋ ነይረን። ሻምፒዮን ሴሪኣ ናይ ዝሓለፈ ዓመት ኢንተር ሚላን ካብ ሜዳ ወፃኢ ኣንጻር ካልያሪ ኣብ ዘካየደቶ ግጥም ብጸቢብ ሓደ ባሮ ተዓዊታ። ቱርካዊ ሃካን ቻልሃኖግሉ ኣብ ታሽዓይ ደቂቕ ብዘቁፀራ

0: እታዊት ሾቶ ያ ኢንተር ሚላን ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ወፂያ። ኢንተር ሚላን ኣብ ዝግጥም ዋላ እኳ 31 ፍትነታት እንተካየደት 7 ጥራየን ዕላምን ሓልየን። ብኣንጻሩ መጋጥምታ ካልያሪ ኣብ ዝግጥም ዕላምን ክሕልዋ ዘይከኣለ 10 ፍትነ ኣካይዳ። ብናይ ቅድም ዓላሚ ኤስ ሚላንን ጁቬንቱስን ማክሲሚልያኖ ኣሌግሪ ክትዕለም ጀሚራ ዘላ ናፖሊ ኣብ ስታድ ዲያጎ ኣርማንዶ ማራዶና ነታ ብሰስ ፋብሪጋስ እትምራሕ ኮሞ ጸዊዓ ኣብ ዘካየረቱ ግጥም 2-1 ተረቲዓ። ባቶሪና ኣብ መበል 17 ደቂቕ ብዝቑፅራ ሸቶ ኮሞ ቀዲማ ምሪሕነት ናይ ዝግጥም ተረኪባ። ራስመስ ሆይላንድ ኣብ መበል 30 ደቂቕ ንናፖሊ ማዕረ ዝገብረት ሸቶ ኣመዝጊቡ። ድሕሪ 4 ደቂቕ ናይዛ ሸቶ ዱቪካስ ንኮሞ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዘብቅዐት መዕወት ሸቶ ኣመዝጊቡ። ኮሞ ድማ ካብ ሜዳ ወፃይ ኣብ ልዕሊ ናፖሊ 2-1 ተዓዊታ። ኣብ ካልእ ግጥማት ላዚዮ ንጀነዋ 1 ብባዶ፣ ሳሱሎ ንቶሪኖ 2-1፣ ኡዲኔዘ ንሞንዛ 3-2፣ ፍሮዜኖ ድማ ንፊሮንቲና 3-ባዶ ረቲዓታ። ኢንተር ሚላን ኤስ ሚላንን ላዚዮን ብሙሉእ 6 ነጥቢ ቀዳሞት 4 ክለባት ናይ ዚሊግ ክኾናን ከለዋ ሞንዛ ቬኔዚያን ፊሮንቲናን ድማ ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን።
1: ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚድና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ዝምለሰኩም ሰናይ ቀነ።

0: سلام كمي توعلوز خبركم تقطعتلتي ساعة حام وشتا آخيلو نلومي حادة مسكرن زي تدالو زي ناوشتن وزان حزن لكم كاريونا لنا مساق من نصنح بيتروس من قسم مساق رابيت كوان كامل كتاب رات تولد بمخانينا زرزر زينا بأقات عمي باحت مسكرن تمالي عب أسمرا بهلا ومريت كاريبو نتمدى بزي تقطعتلت وكيل إيرينا بيتيل سلومون زي دالو تطبطب كرمسكال قرس جهير كاورباي
1: كرم مبل سن حمشتن عامت زخري مجمر اتقاو قالس زبيرترا تمالي سلاسن حد الناس اب ساعه تمشيت اب درس سينما روما بهلاو مريت قريبو اتي بموحد كوميشن بهلن سبورتن هاغراوي او هارش ماغلب علاتن استود بمريت نرزنت ترغم نايت علت زبيرترا ناصنتن كبرتن زغفلو واغان زرغا غصعوتن كمون حدنتن سنيتن زبيرترا زغلص بتشعط قنقطات بهراتنا استدالوي طعمه زيمتات درامان مزامرن زتقاللت حسين ليروم اثن لساعتن فرقان بايري تي في بقطت استفنوي بغداي من حدشتن سنطويان زقرب مريت بوجلتات تلهيت ادماسن سنيتن استسنين ليروم እዚ ከምዚ ኢሉ እንከሎ ኣብ ቺካጎን ከባቢኣን ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን መበል 65 ዓመት ዝኽሪ ምጅማር ብረታዊ ተጋድሎ ህዝቢ ኤርትራ ብልዑል ማዕርግ ጸንቢሎም ብ29 ነሃሰ ኣብ ዝተገብረ ስነ ስርዓት ኣብ ዝተፈላለየ ክልል ዕድመ ዝርከቡ ዜጋታት ንኤርትራዊ ክብርታት ዘንፅባርቕ መሰናዶታት ከም ዘቕረቡ ካብቲ ቦታ ዝብፅሓኒ ሓበሬታ ኣፍሊጡ እቲ ፅምብል በቶም ኣብ ስደት ተወሊዶም ዝዓበዩ መንእሰያት ምምርሑ ንትርጉም ናይቲ ዝኽሪ መሊሱ ከም ዝኸልዑ ዝገለጹ ተሳተፍቲ ሃገራዊ በዓላትና ባይታ ምውርራስ ታሪክናን መንነትናን ምሕያል መንፈስ ቃል ስናን ኮይኑ ይቕፅል ከም ዘሎ ኣረጋጊፆም
0: ኣብ ንዞባ ኣስማት ብ28-29 ናሓሰ ዝወቕዐ ህቦብላ ዝተሓወሶ ብርቱዕ ዝናብ ኣብ ሰብን ንብረትን ጉዳት ኣውሪዱ ብ28 ናሓሰ ኣብ ሰዓታት ዳሕሪ ቀትርያ ብሓውሲ ከተማ ኣስነዳ ብዝሃርመ ዝናብ 11 መንበር ኣባይቲ ከምኡውን ሓደ መስጊድ ክፈርስ እንከሎ ኣብ ሓደ ሰብ ኣካላዊ ጉድኣት ከም ዝወረደን ብርክት ዝበለ ኣግራብ ከም ዝወደቐን ወኪል ኤሪና ሓቢሩ ብተመሳሳሊ ብ29 ናሓሰ ኣብ ምምሕዳር ከባቢ ኦሮታ ሓደ መንእሰይ ብበርቂ ክመውት እንከሎ ሓንቲ ገዛ ከም ተቓፀለት ኣመሓዳሪቲ ምምሕዳር ከባቢ ኣቶ ኢብራሂም መሓመድ ዓሊ ገሊጹ ሓለፈ ምርመራ ግበን ንቕጣ ፖሊስ ንዞባ ኣስማት መሓሙድ ዓብደላ ዘለናይ እዋን ወቕቲ ክራማት ብምዃኑ ህዝቢ ልዑል ጥንቃቐ ክገብር ኣዘኻኺሩ ኣብ መጀመርታ ዝሓለፈ ወርሒ ናሓሰ ኣብ ምምሕዳር ከባቢ ኦሮታ ክልተ ሰባት ብበርቂ ምማቶም ዝዝከር እዩ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት መራሕቲ ሩስያን ቻይናን ትማሊ 31 ናሓሰ ኣብ ክርጊስታን ተራኺቦም ኣብ ምምዕባል ኩሎ መዳያዊ ክልታዊ ዝምድና ዘትዮም ፕሬዚደንት ቭላድሚር ፑቲንን ፕሬዚደንት ሺ ጂንፒንግ ጎንጎንቲ ዋዕላ መራሕቲ ሃገራት ውድብ ምትሕጋዝ ሻንጋይ ኣብ ዘካየድዎ ዝርብ ኣብ ምስፋሕ ቁጠባዊ ንግዳውን ፀጥታውን ዝምድናታት ኣበርቲዖም ከም ዝሰርሑ ገሊፆም ክልቲኦም መራሕቲ ብተወሳኺ ኣብ ጉዳይ ዩክሬን ከም ተመያየጡ ተፈሊጡሎ እዚ ከምዚ ኢሉ እንከሎ ፕሬዚደንት ፑቲንን ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲን ጎንጎንቲ ዞባ ዋዕላ ከም ተዘራረቡ ተገሊጹ ኣባላት ውድብ ምትሕጋዝ ሻንጋይ ኣብቲ ኣብ ከተማ ቢሽኬክ ዘካየደዎ ዋዕላ ዲፕሎማስያውን ቁጠባውን ዝምድና ንምምዕባል ዘኽእል ስምምዕ ከቲመን ኣብ 201 ዝተመስረተ ውድብ ምትሕጋዝ ሻንጋይ ቻይና ሩስያ ህንድን ኢራንን ንዝርከበን 10 ሃገራት ይሓቁፍ ግሪክን እስራኤልን ናይ ኣስታ 3.5 ቢልዮን ዶላር ወተሃድራዊ ውዕል ከቲመን እቲ ትማሊ 31 ናሓሰ ኣብ ከተማ ቴል ኣቪቭ ዝተፈረመ ውዕል እስራኤል ንግሪክ ዝተራቐቐ ስርዓተ ሚሳይልን ቴክኖሎጂ ራዳርን ዘጠቓለለ ኣፅዋር ክሸጠላ ዘኽእል እዩ ግሪክ ነቲ ወታደራዊ ኣቕሚ ኣብ ምድንፋዕ ቦታዊ ተራ ከም ዝህልዎ ዝገለፀቶ ኣፅዋር ኣብ ውሽጢ 3 ዓመታት ክትርከቦ ምዃኑ ኣብቲ ስምምዕ ተጠቒሱሎ እቲ ስምምዕ ክልተና ሃገራት ኣቐዲመን ካብ ዝኸተምዎ ወታደራዊ ውዕላት እቲ ዝዓበየ ምዃኑ እዮም ፀብፀባ ዘረዱ መንግስቲ ግሪክ ወታደራዊ ኣቕሚ ሃገሩ ንምድንፋዕ ክሳብ 2036 ልዕሊ 32 ቢልዮን ዶላር ባጀት ሰሊዑ ከም ዘሎ ዝፍለጥ እዩ ብጉዳይ ምብራቃዊ ማእከላይ ባሕሪ ምስ ግሪክ ዘይተቓደወት ቱርኪ ነቲ ወታደራዊ መደባት ብዕቱብ ከም ትጥምቶ ይጥቀስ ኤውሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላይን ምብራቕን

ኤሮፓ ፀዊዐን። እተን ሃገራት ነፃውዒት ዘቕረባት ማልን ሎምን ኣብ ስሎቬንያ ብዘካየደዎ ንፖሊሲ ጉዳያት ወፃኢ ዘተኮረ ዋዕላ መራሕቲ እዩ። እቲ ሕብረት ብዓይነትን መጠንን ክመሓየሽ ዝፀዋዕትን ሃገራት ቁጠባውን ወተሃድራውን ዓቕሙ ንምዕባይ ሓደስቲ ኣባላት ክፅምብራት ተሓሳሲበን። ኤውሮፓ ሕብረት ኣብ 2013 ንክሮኤሽያ ኣባልነት ድሕሪ ምሃቡ ሓደስቲ ኣባላት ከም ዘይፀንበረ ይጥቀስ። እቲ ሕብረት ኣብ ቁጠባዊ ወተሃድራውን ፀጥታውን መደያቱ ከምቲ ዝድለ ከም ዘይሰጎመ እዮም ክኢላታት ዝሕብሩ። ሽወደን 4 ዘመናውያን መራኽብ ኩናት ንምሽማት ዝኽእል ስምዕ ምስ ፈረንሳ ከቲማ። እቲ ስምዕ ፕሬዚደንት ፈረንሳ ኢማኑኤል ማክሮንን ቀዳማይ ሚኒስተር ሽወደን ኡልፍ ክሪስተርሰንን ትማሊ 31 ናሓሰ ኣብ ከተማ ስቶክሆልም ኣብ ዘካየደዎ ዝርርብ ተበፂሑ። ብመሰረቲ ናይ ልዕሊ 4 ቢልዮን ዶላር ውዕል ሽወደን ክልተ ካብተን መራኽብ ኣብ 2030 ዝተረፋ ድማ ክሳብ 2035 ክትርከብን ትፅቢት ይግበር። እቲ ስምዕ ዓቕሚ ምዕባል ሃገሩ ብምትርና ግዳማዊ ተፃውኦታት ንምምካት ወታዊ ተራ ከም ዝህልዎ መንግስቲ ሽወደን ገሊጹ ኣሎ። መንግስቲ ሽወደን ኣብ 2026 ወተሃድራዊ ባጀት ሃገሩ ብልዕሊ 18 ሚታዊት ከም ዘዕብየን እቲ ወሰኽ ድሕሪ ዝዝሕል ኩናት ዝዓበየ ምዃኑን እዮም ፀብጻባት ዝሕብሩ። ብዘካዚ ወተሃድራዊ ወፃኢታት ሃገሩ ኣብ 2028 ናብ 3.1 ሚታዊት፣ ኣብ 2030 ድማ ናብ 3.5 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ንምባሉ መደብ ኣለዎ። ፀጥታዊ ዘይምርግጋእ ምብራቕ ኤውሮጳ ሃገራት ዞባ ዓቕሚ ምክልኻለን ከደንፍዓ ይደፋፍአን ከም ዘሎ እዮም ወተሃድራዊ ክኢላታት ዝጠቕሱ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንነድሪ ጸላም ከብዲ ዝምልከት እዩ ክኸውን። ዕዱም ጋሻና ኣቶ ብርሃነ ገብረ የሱስ ካብ ክፍሊ ተመሓላለፍቲ ሕማማት ሚኒስትር ጥዕና እዩ። ንኳዕ ድሓን መፅእኻ ኣቶ ብርሃነ። ነድሪ ጸላም ከብዲ ክንብል ከልና ቀንዲ ኣብቲ ዕማምን ወይ ከዓ ጠንቂ መልከፍትን መድሃኒቱ ምስጋርና ብደረጃ ዓለም መልከፍቲ ናይዚ ሕማም እዚ እንታይ ይመስል?
1: ኣብ ዓለም ክንሪኦ ከለና እቲ መልከፍቲ ብጣዕሚ ካብ ካልእ ሕማማት ዝበዝሐ እዩ። እዚ 2 ሚልዮን ዝኾኑ ሰባት በዚ ሕማም እዚ ተለኺፎም ኣሎ ማለት እዩ። 2 ሚልዮን ተለኺፎም ክንብ ከለና እቲ ቫይረስ ኣትዎም ግን ካብዚኦም ግን 280 ጥራሕዮም ነቲ ክሮኒክ ዝበፅሑ ማለት እዩ። እዚ እቲ ቫይረስ ክኣትወካ ክእል እዩ ዳሕራይ ክንገልፆ ኢና እምበር ምስ ኣትወካ ክትሓውት ትኽእል ኢኻ ናብ ድሑ ናብ ሕዱር ሕማማት ከዓ ሒዝካ መፅ ማለት እዩ። እጂ ኣብ ክልተ ክፈል ሕዱር ሕማማት ምስ ክብል ከዓ ኣብ ክልተ ትኽፍሎ ማለት እዩ። እቲ ሓደ ናብ መንሽሮ ዓይነት ኸይድ ከም ፅኪ ገለወፃ ማለት እዩ ተጸላም ከብዲ። እቲ ሓደ ከዓ ትጭበጥ ማለት እዩ። እጂ ንድሕር ታ ቫይረስ ሒዝካ ካብዚኦም ክልቲኦም ሓደ ክኸውን መጠን ሞት ተርእናዮ ኣብ ዓለም መጠን ሞት ተርእናዮ

0: 650,000 ትኸውን በዚሕ ሕማም ዝሞት ማለት መጠን ሞት ብጣዕሚ ደርጋ ብዙሕ እዩ። ሕጂ ኣብቲ ሃገራት እንድሕ ርእና በዓል ዘን ኣሜሪካ ገለ ክንሪአን ከለና ድሕር ድበለ ማለት እዩ። ኣብ ኤርትራ ተርእና ከዓ እተን 6ዱሽተ ዞባታት እንድሕር ኣቢልናየ ብብዝሒ በዚ ሄፓታይት ቢ ወይ ከዓ ነድሪ ፀላም ከብዲ ደብሉ ከዓ ኣብ ደቡብ ቀይ ባሕሪ ደርጋ 11 ሚታዊት ኣሎ፣ ሰሜናዊ ባሕሪ 5 ሚታዊት ኣሎ ማለት እዩ። ካብኡ እንዳቐፀለ ኸይ ታድ ተሓተት ኣንሰብያ 1.1 ማለት እዩ። ሕጂ ከምዝተየልና ደርጋ ኣብ ኣብ ኩሉ ዞባታት ዘሎ ይብዛሕ ይውሓድ ከምኡ ኩሉ እምበር ኣብ ኩለን ዞባታት ኣብ ናይ ነፍሰ ፀር ትግበርናይ ማለት እዩ። ኩለን ነፍሰ ፀራት ተመርሚረን ነዚ ምፅኢት እዚ ሂበናናሎ ማለት ዝበዝሐ ኣሎ ካሽ ፓርካ ከምኡ እዳለ በቲ ሕብርታት ዋላ ተርእና ይኸውሎ ኣብ ማእከል እውን ከምኡ ደቡብ እውን ካሽ ፓርካ እውን ክተናጡ 8 ማለት እዩ። ስለዚ ነዚ ኣሸጋሪ እዩ። ካብ ሓደ ነጥቢ ሓደ ተኮይኑ ኩሉ ግዜ ሕማማት ክትከታተሉ ኣለካ ወይ ከዓ ፅቡቅ ነገራት ኣስተምሩ ክትበል ኣለካ።
1: ሕጂ እቲ ጠንቂ ጋድሓራይ ክንምለሶ ኢና ዚ መቃኢልካ ርእናና ዘለካ ደረጃ ኩለን ዘዋታት ክረአዩ ከሎ ትፍልልይ ቁርብ ግፍሕ ዝበለ መስል ኣብ ገለ 11 ሚታዊት ዝለዓለ ክንብል ፀኒሕና 1.1 ከዓ ዞባዓን ሳ ሕጂ እቲ ጠንቁ እንታይ ምኑ ሓራይ ስለዝኮና ንዛ ስለዚ ኣብቲ ኣብ ነፍሶ ፅራት ኢልካ ነርካ ሞ ብዛዕባ
0: ሕጂ ካብ 2013 እንተርእና እዚ ሕማም እዚ በቃ ካብ ሓደ ሚታዊት ንላዕሊ እዩ ደሎ ማለት እዩ። ካብ ሓደ ሚታዊት ሕጂ ምስ ናይ ኤችይቪ ተራሪድናያ ናይ ኤችይቪ ካብ ሓደ ትሕቲ ሓደ እዩ ደሎ ማለት እዩ። ሕጂ እዚ ሽግርናና እዩ። በቃ ሰብሲ ክፈልጥ ክኽእል ኣለዎ ፈሊጡ ከዓ ከላኸል ክኽእል ኣሎ ማለት እዩ። ሕጂ እንድሕሪና ካብ 2 ላዕሊ ተዝበዝሐ 3 2022 ዝነበረ ኣብ መላእ ነፍሰ ፅራት ተገብረ 3 ዋላ ካልእ ተርእናዮ እውን ኣብ ናይ መራሕቲ መካየም ተገብረ እውን ክልተ ዝላዕሊ እዩ ደሎ ማለት እዩ። ሲ እውን ኣለና ግን ሲ ብጣዕሚ ታሕቲ እዩ ትሕቲ ሓደ ስለዝኾነ የለን ማለት ኣይንከላኸሎ ማለት ኣይኮነን ግን ቲቐንዲ ተሸገረና ደሎ ግን ሄፓታይት ቢ ስለዝኾነ ውን ሲ እውን ይበል ማለት እዩ። ንኣብነት ኣብ ካብ ዝቕፅልና ውን ተኸድና ናብ ኣብ ፋይቶ ተርእና ውን ብኣንጻሩ ኣብ ኤች ኣይቪ ብዙሕ ይብል እዩ ኣብ ሄፓታይት ቢ ግን ሰን የትሕታ ዋላ ካብተን ነፍሰ ፅራት ተርእና ሳተ 1.3 ኣለዎ ማለት እዩ። ግን ልዕሊ ሓደ ኩሉ ግዜ ኣቴንሽን ንበቃ እዩ። ኣብ ናይ መዕረም ቦታ ተርእና ውን ካብ ክተን ላዕሊ ማለት እዩ ሲ ናታቶም ብዙሕ ይብል። ስለዚ እዚ እንድሕርኢና ኩሉ ኣብቲ ተገብረስ ካብ ሓደ ንላዕሊ ስለዝኾነ ክንጥንቀቐሉን ክንሓስበሉን ክንፈልጦን ከመይ ኸ ክሓልፈናን ከመይ ሓልፈናን ክንፈልጥ ክንክእል ኣለና ማለት እዩ።
1: ኣራይ ስለዚ ኣብቲ እዚ ኩሉ እዚ ንዛረቦ ፅናዕና መወዳእቱ ኣብቲ ፀላም ከብዲ እንዩ። ኣብ ፀላም ከብዲ ኣብያ ትረክብ እንታይ እዩ ስራሓትናታ ብከመይ እያ ትጥቃዕ ዝብል ድማ ኣብቲ ዝርዝራቱ
0: ሕጂ እታ ፀላም ከብድና ኩሉ ግዜ ብየመነትያ ትሕቲ ዲያፍራም ንብሎ ማለት እዩ ትርከብ ማለት እዩ። ብዙሕ ክፋላታ ናብ የማን እዩ ቁርብታ ንስብል ናብታ ላልሽ ትትንክፋ እያ ማለት እዩ። ሕጂ ናብኡ ኣሎ ብዙሓት ክፋላት እዩ ደለዋ ዳርጋ ከምቲ ካልእ ክፋላታ ኣብ 2/3 ትኽፈል። እዛ ፀላም ከብዲ እውን ኣብ 2 ተኸፊሎም ላዕለዋይ ሎ ታሕተዋይ ክፋል ላዕለዋይ ክፋል ኢሎም ይንገብሩ ማለት እዩ። ስለዚ ከምዚ ኣብ ስእሊ ንሪኦ ዘለና እዛ ፀላም ከብድና ኣብዚኣ ትርከብ ማለት እዩ። ስለዚ ናታ ኣበይ ትርከብ ከመይ ከም ዝኾነት ከዓ በዚ ስእሊ እዚ ይርእየና ማለት እዩ።
1: ስለዚ ኣብቲ ሕማማት ናይ ፀላም ከብዲ ዞንከይ
0: እዋ ሕጂ እታ ኪሎ ኣብቲ ናይ ዝኾነ ማእከል ሰብ 1.6 ትርከብሎ ስራሓተ እንድሕር ኮይኑ ግን ካብ 500 ንላዕሊ ስራሓት ኣለዎ። እዚ ከቢድ እዩ ማለት ሲ ድሕሪ ናይ ካልኦት ተርእናየን 2/3 ስራሕቲ ድለውን ኩለን እተን ኦርጋና ወይ ከዓ እተን ክፋላት ትሰርሓ ትሕቲ ሓንጎልና ስራሓት ደለዋ እዛ ፀላም ከብዲ እያ ማለት። ስለዚ 500 ንጥፈታት ኣለዋ ኩሎም ክንዝርዝሮም ከሸግረና ሕጂ ግን እተን ኣለዋ ድባህላ ክንዝርዝረን ሕጂ እታ ቀዳመይቲ ስራሕናታ ብኣ በታ ቀዳመይቲ እንተርእና ፕሮቲንን ስብሕንሲ ሳያ ትሕቆ ሕጂ እሳ ክትጉዳእ ከላ ናትካ ናይ ስብሕን ፕሮቲንን እዚ ንሽግር ኣለና ማለት እዩ። ካልእ ደም ኣብ ምርጋእ ዓብጥ ተራ ኣለዋ ደም ሰብ ተሓሪ ኬሚካላዊ እቲ ንስኻ ዝኾነ ንግበልካ መድሃኒት ክትወሰድ ትኽእል ናይ ሓበሻ ክኾኑ

0: ክኽእል መስተ ክኸውን ክኽእል ኮታ እዚ ቅድሚ ነቶም ዋሕዮታት ምትንካፋ እቶም ናታ ሴልስ ብቻ ኮኑ ማለት እዩ ፅቕኢል ኣይኮነትን ትሕልፎ ድበል ኣካያድ ሰተኸይ ኣልኮል ሰቲኻስ ናብቶም ህዋ ዋሕዮታት ኣይኮነትን ፅቕኢላ ትሕልፎ እሳ ትቕበለልካ ማለት እዩ እጂ በቃ ከምዚ ንሰውነትና ዝዳርጋ ዓብዪ እርጓነ ማለት እዩ ዳሕራይ ንድሕሪኢናየ ከዓና እታ ከረፂት ሓሞት ከረፂት ሓሞት እያ እታ ከረፂት ሓሞት ከዓ ተሓሞት ከዓ ባዕላያ ትምንጭ ማለት እዩ ኣብታ ከረፂት ሓሞት ትገብር ማለት እዩ ፕሮቲንን ሽኮራውን ማዕድናዊ ነገራት ከዓ ትኽዝንላ ማለት እዩ ኩሎም ንወስዶም መድሃኒታት ከዓኒ ኒውትራላይዝ ትገብሮ ሕጂ እዚኣ ኣብታ መጨረሻ ደላ ድረ ፀረ ነብሳት ትሰርሕ እዞም ቫይረስ ምስ ኣተው ፀረ ናቶም ትሰርሕ ሞ ዳሕራይ መዓልቲ ሒዘካኒ ከም በዓል ንፊ ሕጂ ሓንሳብ ትሒዝካ ይሒዘካኒ ማለት እዩ እጂ ነዚኦም ካብቶም 500 እትኦም ተማ ገደስቲ ኢልና ትመፀናይ እምበር ካልእ ከዓ ብዙሕ ስራሓት ኣለዋ እዛ ፀላም ክብዲ እዚ
1: እዚ ኣብቲ
0: ሓመም ከላሲ ዋ
1: ኣብታ ቀንዲ ዛዕባና ንመፅእ ኣለና ሕጂ ማለት እዩ እቲ ነድሪ ናይ ፀላም ክብዲ
0: እጂ ንዓ ድሕሙሙ ብዙሕ ኣለዎ ማለት እዩ ኣብ ክልተ ንኸፍሎ ማለት እዩ እቶም ሓደ ከምዚ በዞም ቫይረስ ዳሕራይ ክንጠቕሶም ኢና 5 ቫይረስ ኣለዉ ንዓ ክሕሙማ ድኽእል ካልእ ከዓ ኣሎ ቫይረስ ዘይኮነ ከዓ ከም በዓል ዝንድሕር ናይ ሓበሻ ወሲድና ማለት ዓቕኑ ደይ ትፈልጦ መድኒት ዋላ ኳ እንታይ እዮም ድብል ካብቲ ፅሑፍና ተክክሎሲ ዋላ እዛ ፓናዶል ተወስተኸማን ሓኪም እተደያ እዚ ዝልካ ወከዓ ስእልካስ ከምዚ ቆሎ ረኪብካ የልካስ ክትወስዶ ይትኽእልኒ እንታ ፀላም ከብዲ ዝተሃሰያ ክትወስዶ ከላ ማለት እዩ እጂ መድኒት እንወስዶ ክሕማ ክእል እዩ ካልእ እውን ኣልኮላዊ መስተ እዝታትን ንዓ ነቶም ሴልስ ክጥቀሙ ክእል እዩ ግን ሕጂ ንዝበዓል ናይ ኣልኮላዊ መስተ ንግዜኡ ዝጠጠው ክነብሎ ኢና ነቶም ቫይረስ ጥራሕ ደጥቁ ኢና ክንዛረብ ማለት
1: እዩራይ ሓበሻብቲ ኣገባብ መተሓላለፊ ናይ ኤቢ
0: ሕጂ 5 እንድዮም ዘለው ኤን ቢን ሲን ዲን ኢን ይብሉ ማለት እዚኦም ድሕር ዳ እዞም ቫይረስ እዚኦም ድሕር ዳ ኣትዮም ውን ኣብ ሰውነትናሲ እታ ንኦርና በይከይዶም እዮም ደብሉ ንኣብነት ብዝኾነ ንቃ ኣትዮም ኣለው እዚኦም መኽፈቲ ድኾኖም ማለት እዩ ኣብታ ናይ ዋህዮ ናይ ፀላም ከብዲ ኣትዮም እዮም ትካላኸኑት ኤን በሉ ሕጂ እቲ ካልእ ነገር ክድፋ ቢልና ከመይ ገር ክሓልፈካ ኽእል እዚ ቫይረስ ሄፓታይት ኤ ዝበሃል ቫይረስ ከመይ ገር ክሓልፍ ትኽን ዝተበከለ ምግብን ዝተበከለ ማይን ሄፓታይት ኤ ደለዎ ምግቢ ተተወሲድካን ሄፓታይት ኤ ደለዎ ማይ ተሰቲኻን ከጥቃዓካ ዩ እዚ ቫይረስ ከዓ ነታ ፀላም ከይዱ ይኸድ ስለዚ ትኩሉ ክትሰርሑ ትኽእል ኣንተ ወይ ተዛረብናይ ከይሰርሓ ተስቕትብል ማለት እዩ ትሓምም ካልእ ነዚ ክትፈልጦት ኮይንካ ንድሕር ድኣ ብመርመራ ጌርካ ካብ ክልተ ወርሒ ካብ ክልተ ሶም ስጋብ ሓደ ወርሒ ድኸውን ክትወስተልከ እዩ ማለት እዩ እንደገና ተታ ሓንቲ መዓት ተለና ክታበት ኣለዎ ድዩ ወለዎ ማለት እዩ እዚ ክታበት ግን ኣብ ዓለም ኣሎ ኣብ ኤርትራ ግን ስጋብ ሕጂ ኣይተኣታትወን እንድሕር ዝሒዝካ ትሓውዶ ይትሓውን በዕሉ እዩ ትሓዊ ማለት ሰልፊ ሊሚትድ ንብሎ ግን ድሕር ሕዊካ ትሓዊኢኻ ካልኣይ ግዜ ሒዘካኒ እንድሕር ደይሓዊኻ ግን ናብ ሞት ከስዕበልካ ክእል እዩ ማለት እዩ ብሕልፊ እዚ ሕጂ ቆልዑ እዮም ንኸዱ ስለምንታይ ሳቶም እዞም ኪንጋርደን ንብሎም እዞም ቆልዑ መዋለ ህፃናት ድምሃሩ ንሳቶም ምስ ሓመድ ምስ ገለ ስለ ዝገብሩ ክኸውን ግን ሕጂ ክንሪኦ ከለና ናይ ቅድም ናይ ሕጂን ግን እዛ ናይ ትምህርቲ ሚኒስተር ንወስታ ተሓፂብኩም ብልዑ ግን ነዚ ሕማም እዚ ዳርጋ 100 ካብ 100 ዝተኸላኺላቶ ክትብሎ ትኽእል እያ ዝኾነ ሰብ ከይተሓፀበ ስለዘይበልዐ ካብቶም ቆልዑ ዝነበረ ከዓ እታ ቤት ትምህርቲ ስለ ዝወሰዶ ትካ እዚ ዓብ ነገር ኮይኖ ካብቲ ቅድም ዝሓመዎ ዝነበሩ ቅድምናፅነት ምስ ሕጂ ክንሪኦ ከለና ግን እዚ ሕማም እዚ ዳርጋ የለን ኣይኮንኩን ዝብለሎ ግን ዳርጋ ከምደየሉ ኮይኑ ይረአየካ ማለት ስለዚ ብዙሕ በዚያ ንዛረብኒያ እዛ ሄፓታይት ቢ ትበሃል ግን እዚኣ ስሕ ድበሎን ብዓይና ክንዛረብ ማለት እዩ እዚም ሄፓታይት ቢ ክሓልፈካ እተኮይኑ ልክዕ ከም ናይ ኤች ኣይ ብዙሕ ስለ ዝወስድናዮ ምስ እንዳገናዘብኩ ክብል በላሕቲ ነገራት ካብ ኣደናዕሸ ካብ ኣደናዕሸ ፍንውፆቶ ርክብ እዚታት ተሓላልፈለ ደርጋ ሓደ እዩ ማለት እዩ እታ ካብ ናይ ሕቕፎ ወይ ከዓ ናይ ሕቕፎ ግዜ ንብራ ካብ 6 ሰሙን ስጋብ 6 ወርሒ ማለት እዩ እዚ ሕጂ ከባድ ትገብራ ነታሕማ ንምንታይ ከባድ ትገብራ ተየልና ሓደ ነሙዓት ኣነ ድሕር ዳ ካብዘን መተሓላለፊታት ፍንውፆቶ ርክብ ደ ገይረ ተበከል መሳርሕታት ድየ ተጠቂመ እዚ እንድሕር ኮይኑ ሲ ክፈልጦ 6 ወርሒ የድልየኒ ማለት እዩ ናብ ሓኪም ከይደ መርመራ ክገብር ሲ ከምኡ ብኸምኡ መስለን እዚአን ብልምዲ ገለ ሓኪም ኣይፈልጥዋን እዮም ይብሉ ስለዚ ትጋብ ስለዝበለ እምበር ብሓኪም ደይ ትፍለጥ ኣይኮነትን ክታበት ኣለዋ ድኡ ኣለዋ

0: እንደገና ክመፅና ኣብ ዓድና ካሎ ዲኻ ኣብ 2002 ይተኣታት እዩ እዚ ኩሉ ቆልዓ ኣብ 45 መዓልቲ ይኽተብ ማለት እዩ። እዚ ሕዚ ክታበት ሕጂ ኣብ ኩሉ ኣብ ኩለን ዘባታት ተኣታት ኢሎ ማለት እዩ። እንድሕር ሓሚምካ መድሃኒት ኣለዎ እዋ ሃሎ ግን ንዚ ኩሉ ግዜ ንዕድሜኻ ሙሉ ኢካ ተወስዶ ውሕዳት ሰባት ኣለዉ ድሓበይ ዋላ ኣብ ኤርትራውን ማለት ሄፓታይት ቢ ግን ሓዊዮም ክትብሎም ኣይትኽእልኒ ኸ ማለት እዩ። ኩሉ ግዜ ኣብ ትሕቲ ሓኪም ኮይኖም ይከታተሉ ማለት እዩ። ስለዚ መድሃኒት ኣሎ ብኸኒናን ብመርፍእን ኣሎ። ኣብ ኤርትራ ግን ብኸኒና ጥራሕ ይደሎ እቲ መርፍእ ስጋብ ሕጂ ኣየተኣታተነ እዩ ኣብያ ኣሎ። ምናልባት ንድብል ሕቶታት ገለ ተልኻ ኣብ ኩለን ሆስፒታላት እዚ መድሃኒት እዚ ተዘርጊሕሉ ድሕር ከድካ ተሓኪም ተኣዚልካ ብነፃ ወላ ሓንቲ ነገር ከይከፈልካ ተወስድ ማለት እዩ። ንስ ተርእናይ ሕጂ ይቀላቀል ኣሎ ማለት ዝተበከለ በላ መሳርሕታት ናይ ሕክምና መሳርሕታት ይኹን ዋላ ናይ ብልምዲ ዝግበር እዚ ክሓልፈ ካኽእል እዩ። ንኣብነት ምውቃድ ድዩ ማሕኮማ ምግርናብ እዚኣቶም ኩሎም እዚኦም ክሕልፈልካ ክእሉ እዮም። እቲ ናይ ሕፎ ግዜ ንብሎም ሓኪም ክፈልጠት ኮይኑ 2 ወርሒ ይወስደሉ ክታበት የብሉን ዋላ ኣብ ዓለም ማለት እየ። መድሃኒት ግን ን3 ወርሒ ወሲድካ ክትሓወት ትኽእል እያ ቀልጢፍካ ተመፅኻ ማለት እንድሕር ኣብቲ ሳልሳይ ዳሕራይ ምናልባት ንሪኢ ኹ ናይ ደረጃ ናይታ ፀላም ከብድሎ ኣብቲ መጨረሻ ተመፅኻ ግን ካብ ያልኩን ስለዚ ቀልጢፍካ እንድሕር ኣቢልካስ ክትሓውት ትኽእሉ ኣሎ ማለት እዩ። እዚ ሄፓታይት ዲን ኢን ዝበሃሉ ኣብ ኤርትራ ብዙሕ ኣይተላዓዩን በይኖም ከዓ ሕሙኻን እዮም ምስ ተወሰኽቲ ማለት በይኖም ሕሙኻ ሉዮም ግን ካብዞም ሕማማት እዚኣቶም ተወሰኽቲ ኮይኖም ሕሙኻ ክእሉ እዮም። ስለዚ ተቐንዲ ክንዛረበላ ንኽእል ሕጂ እዛ ቀይሕ ገይረላ ዘለኹ ሄፓታይት ቢ ሲኻ ቁርብተይ ትንክፍ ክነብሎ ኢና ማለት እዩ።
1: ፅቡቅ እቲ ፍሉይ ዝገብሮ እቲ መድሃኒት ምስጥዕማ ምስ ተረኣየካት መድሃኒት ሳብ ሂወት ዘለካ
0: ተወስተወስተወስተለ
1: ስለዚ ብዙሕ ጥንቃቐ ድድሊ ከይትጥቃዕ ኣብቲ ምልክታት ኢና ንሰግር ማለት እዩ። ወይ ከዓ እቲ
0: ንምንታይዘረርባውን
1: ወይቦ ቅድሚ ሕጂ እውን ተዛሪብና ኣለና ነርና
0: እዚኣ ንደግማ ኢና ሕጂ ኣብ ኩሉ ተኸድካያ ኣክንዲ ነድሪ ፀላም ከብዲ ዝብል ዋላ ብምሉእ እውን ዋላ ኣብ ሕክምና ተረኪብኩም ወይቦ ተሰብ ኩሉ ስለ ዝብሎ ናብኡ ተስድዕ ኢኻ ማለት እዩ። ወይቦ ትብሎ ግን በቲ ምልክቱ እዮም ዝዘረቡ ዘሎ ኢና ሕጂ ንብል ዘለና ማለት እዩ። ወይቦ ክንብል ከለናስ ምብጫው ናይ ቆርበትን ናይ ፅፍርን ድሕርዳኡ ኮይኑ ካልኦት ሕማማት ካ ኣለኹም ዝገብሩ ስለዚ ኩሉ ብጫ ዝገበረሉ ቆርበቱን ኩሉ ብጫ ዝገበረሉ ፅፍሩንሲ ወይ ቦ ክንብሎ ኣይንኽእል ኢና ኢና ንብል ዘለና ምልክት ስለ ዝኾነት እጂ ንኣብነት በል ከረፂት ሓሞት እንድሕርዳ ሓሚማ ከረፂት ሓሞት እንድሕርዳ ተዓቢሳ ፀላም ከብዲ እንድሕርዳ ሓሚማ እንድሕርዳ ዓሶ ሓሚምካ ከምዚ ምልክት ከተምስራ ሕጂ ንመን ኢካ ትብሎ እዩ። ስለዚ ነዚኣ ገዲፍና ነድሪ ፀላም ከብዲ ንበላ ወይ ቦስ ቁርብተይ በቲ ምልክት ኢና ንዛረብ ዘለና እሞ ቀንዲ ሽማ ኣይኮነትን ኢልና ንዛረብ ማለት እዩ።
1: ሕጂ ንኣብነት በቲ ከም ዝበልካ ብቲ ወይቦ እቲ ምልክት ዘሎ ፃዕዳ ወይቦ እያ ወይ ከዓ እታ ብጫ ተኮይና ከዓ ከምኡ ዝብል ኣዘራርባ ኣሎ መስለኒ ፅቡቅ። ስለዚ ዓሶ እንተሓሚምካ ውን እዚ ምልክት እዚ
0: ብጫ ክኾኒ ስለዚ በቲ ምልክት ሳይ ንፀውዓ እዮ
1: ፅቡቅ። ሕራይ ኣብታ ቀንዲ ዛዕባና ንምለስ ማለት እዩ እታ ሄፓታይትስ ቢ ወይ ከዓ ንድሪ ፀላም ከብዲ ንብሎ ዘለና ናብኡ ክንምለስ
0: ሕጂ እቲ ሄፓታይት እዚ ከምቲ ኩሎም ቫይረስ እንድዮም እቶም ቫይረስ ግን ይፈላለዩ ማለት እዩ በቲ ሽፋኖም ይፈላለዩ። ሕጂ እዚ ሄፓታይት ቢ ሰርፌስ ኣንቲጅን ትግርኛ ይብሉን ግን እዚ ቫይረስ እዚ ከይዱ ነታ ከጥቅዖ ድኽእል ናይ ቆርበትና የጥቅዖኒ ልብና የጥቅዕኒ እዩ ኩሉ ከኣካላትና የጥቅዕኒ እዩ ምስ ኣተወ ናብቲ ደምና ምስ ኣተወስ ከይዱ ነቶም ውሃዮታት ናይ ፀላም ክብዲ ጥራሕ ደጥቀ እዚኣ ክንፈልጠ ክንክል ኣለና። ስለዚ እዚ ብኸምኡ ንካልእ ደየጥቀ ማለት እዩ። ካልእ ሓንቲ ነገር ኣላ ኣብዚኣ ከዓ ምስ ኤች ኣይቪ ክወዳደር ከሎ ሕጂ ቫይረስ እንድዮም ካብ 50 ስጋዕ 100 ግዜ ክሓልፈካ ይኽእል ብል ማለት እዩ። ሕጂ ሓደ ፍኑ ፆታ ርክብ ተገይሩ ወይ ከዓ ብናይ ልምዲ ከምዚ ናይ ምፍዋስ ገለ ተገይሩ ሲ ካብ ኤች ኣይቪ ክሕዞስ ሄፓታይት ቢ ክሕዞ ሕጂ እዚ ኮንታጅስ እዚ ተሓላለፍ ሄፓታይት ቢ ብዙሕ ይተሓላለፍ ካብ ኤች ኣይቪ ማለት እዩ። ካልእ እቲ ምልክታት ከዓ ዝገብሮ እዩ ሕጂ ንምንታይ እተይልና ግን እቲ ኤች ኣይቪ 70 ናኖሜተር መዐቀን ማለት እዩ ፍሪ ይብል እዚ ሄፓታይት ቢ ግን 42 ናኖሜተር እሱ ዓቢ ማለት እዩ። ከምዚ እንታይ ኢልና ክነረድኦም ንኽእል ባሎንጓ ንጠፍን ማለት እዩ። ሕጂ ባሎንጓ ንጠፍን ሲ ባሎንጓ ኤች ኣይቪ ንብለላ ማለት እዩ ሄፓታይት ቢ ካጣ ሕጂ ኣብ ክፉት ነገር ስመኖም ዝዘርቕ ኢልካ ማለት እዩ ብኸምኡ እዩ። ስለዚ እቲ ስፀ ደቂቕ ስለ ዝኾነ ዝኾነ ቀዳድ ካብቲ ከብሎ ክእል እዩ ማለት እዩ ዜና ኣለዎን።

0: كانت زرايلو هاب حدا سبع اربعة تورحي
1: اوراي
0: لازم
1: غابش ديش تورح مسحب تبل اربع تورح هون كنت فلتت خلي خمالتي
0: لازم هاب
1: كابتن وتن ملك تاسي كاري اخا خلاه هابزي المشتري
0: لازم هاب استوى قيسي يو حكاية ما يفلطواني من دبها المالك
1: كزي وسيدو
0: كزي وسيدو كاب حدا سبع اربعة تورحي عمر مرة دي تملكت زي رأي ويسا بقى أكالاتون تملكت
1: عبا أكالاتون يدوم جيو عمر مرة خا قال كاني بالكان كتبلسي نحنا خمان حجي شو دي شوارينا نبل سلا يعريو تي أنتي بودي دبالو جيرو ساب تي دم كاك مزا سلا زخيل بلو مالتي
0: الرأي نابا أكالاتنا بتاعكي ناي هيباتيتس بي فيروس تزركو بفاساسي الكازر زركاي الهامة زعبو
1: هو حجين دحريلنا فساس بسونتنا بزح دي دولو عينيت ببزح ندحرينا دم ناي دم ودم وصيتن فيروس نبخان نفسه نتقات عطيو على ترقيبو اذا حل بك خلي مالتي قال بصلت تحمم ما ندحر تحريم كاسي قربت علوتي قال انا صلي مالك شوف نبلك نا عند حرك قال يتكا ندحر نوع حيس كام ندحر كفات عليك حل بك دخل ببزح مالتي قال فساسي أمناي قوان ستيتني وتبعتين ركب مالتي سلازياتهم ببزحي دركوبلو تبايرس أبز بزحي ركب مالتي بخلاي درجة فساسناي وتبعتين تفتافن جي أبزيوم كا أبزيوم كا حتن كفتي لهم بتحر درجة من أبقلي مسحبتي حلف بل أبقلي مسحبتي أحلف نملقن شنتي كالكال رهاز نبعات جي أبزي أكالو فساستسي علو ديوم تلك أو تبعت علو بادر زي علي تتنكبت ጋብ ሕጂ ጸባት ዋደ ሄፓታይትስ ቢ ኤች ኣይ ቡ ካሓልፍ ተኻለ ሄፓታይት ቢ ግን ብፀባት ዋደ ኣይሓልፍኒ ማለት እዩ ስለዚ ካብተን ኩለን ፈሰስቲ እንድሕሪና ዜነን ግን ንኩሉ ፈሳሲ ኣሒዘኒን ኢልካ ክትጥንቀቕ ኣለካ ስለልሱ ክትብል ይብል ፈሳሲ ፈሳሲ
0: ፅቡቅ ስለዚ ተን ብፃዕቂ ደመን ላዕለዋይ ቆርበት ናይ ቁስሊ ከምኡ ከዓ ርሕሚ ፈሳሲ ናይ ጓል ሰይቲ ብፃዕቂ ርከቡ ራይ ናብቲ ዝቕፅል ክንከይድና ኣብ ቆልዑ ትብልኒካ
1: ሕጂ ነዚ ተስፋታት ኣሎ ዶ ንድብል እንድዩ ኩሎም ኣብ 202 ዝተኸተቡ ኣብ 45 ስለዝኾነ ዳኣንበር እንድሕር ተኸቲቦም ሕጂ ሓልፎምኒ ማለት እዩ ሕጂ መኒ ቅድሚኡ 201 200 ዝተወለደ ግን ስለዘይተኸተበ ኣሎ ማለት ነበራያ ነበረ ክትገብሮ ትኽእል ዶ ተኢሉ ሲ እንድሕርኢና ካብ 2.4 ዎ0 ኣብ 230 እዚ ሕማም ዚ ነበራያ ነበረ ክግበር ይከኣል እዩ ኣብ ዳሕራይ ክንመፀኢና እንታይ እስትራቴጂ ሒዝና ኣለና ንሕና ስለዚ እዚ ሕማም ዚ ሕጂ ድኣ ነቶም ደለዎ ከየሸግር እምበር ካብ 230 ግን ዳርጋ ኩሉ ስተሓን ክኸውን እዩ
0: ከምዚ ትብሎ ዘለካ ፃዕሪ ተተኻይዱ ማለት
1: ተተኻይዱ ማለት ሰብ ካዕተ ተፈሊጡ
0: ጽቡቕ ኣብቲ ስምዒታትን ምልክታትን ናይ ምንዳር ፀላም ከብዲ
1: ነዚኣቶም ተርእናዮም ሓደ ግርግር ብለካ ተምላስ ኣሎ ሸውሃትካ ይዕፁ በታ የማነት ስለ ዝኾነት ብኣ ይሕመካ ዓይንኻ ከምቲ ዓንቲ ወይ ድብልናዮ ቆርበትካን ዓይንኻን ብጫ ይኸውን ሽንትኻ ናብ ቡናዊ ይኸውን ድኻም ይስምዓካ ስቕልካ ትትኸብ ኣብ ማለጋጎብካ ከምዚ ናይ ቅርጥምጥም ይብለካ ማለት እዩ ሕጂ ዘን ኩለን ዚአን ምልክታት እንድን ካብዘን ምልክታት እዚኣተን ሰለስተ ወይ ኣርባዕተ እንድሕር ድኣ ተሰሚዒዎስ ናብ ሓኪም ከይድ መርማራ ተገበረ ፅቡቅ እዩ ምናልባት ሕጂ ከምዚ የማነይቲ ጎኒሕ ምን ኢልካ ክትከይድ ከይከውን ይኽእል እዩ ብዙሕ ነገራት እዩ ንየማኒ ጎኒ ተሕምል ማለት እዩ ግን ካብዚኣተን ወይ ሰለስተ ወይ ኣርባዕተ እንድሕር ኣቢልካ ግን ናብ ሓኪም ከይድካ ሕክምና ተገበርካ ተዝበለፅ
0: ምክንያቱ እቲ ካልእ ዓይነት ምልክታት ምስ ካልእ ሕማማት
1: ምስ ካልእ ሕማማት ስለዚ ካብዚአን ግን ከድካስ ሽዑ ድሕር የብልካን ይልካ ይብልካን ተልካ ብካ ቀልጢፍካ ትሕከም ማለት እዩ
0: ሓራይ ኣብቲ ደረጃ ናይ ሕማም
1: ሰላም ክብተሪኢና
0: ንሰግር ኣለና
1: ሕጂ እንድሕር ድኣ እንታይ ኢና ንብል ዘለና ንድሕር ሓሚምናስ ናበይ ክንከውን ኢና እጂ ተቐዳሚ ተተርእና ጥዒት እያ በቃ ልስልስቲ ፀላም ክብድስ በቃ ብጣዕሚ ልስልስቲ ዋላ ድሎት ክገብራ ድን ጥቡሓት ክገብሩ ከለዉ ሲ ካራ ዋላ ብጎዲም ተብል እዩ ማለት እዩ ክትሓምም ከላ ግን ሲሮስስ ንብሎ ምናልባት ብትግርኛ ኣይረኸብ ኩሉን እዛ ሲሮስ ንብላ ግን ከምዚ ትጭበጥ ማለት እዩ እቶም ኮኑ ትመንሽሮ ግን ሓደ ፀኪ ነገራት ወፅ ማለት ስለዚ ከይንሓምም ናብ ሲሮስስ ከይንመፅእ ናብ ካልኣይትን ሳልሰይትን ከይንኸውን ኢና ዝኽሉ ንብል ዘለና እቲ ምልክታት ኣቐዲምና እንድሕር ዳ ኣቢልናስ ካብዚኦም ክንፍለ ኢና ማለት እዩ ከምዚኦም ከይኮናስ ንነብር እንተደይኮነ እንድሕር ሸለል ኢልናዮ ግን ኣብዚ ምስ ምፅሕካ ዳርጋ ብዙሕ ነገራት ነተምሓኻይሞ ነሸግሮም ንዓኻ ውን የሸግረካ እዩ ቅድሚ እዚኦም ምምፅእካ ግን እቲ ግዜ ተናውሖም

0: እቲ ነድና ይፀላም ከብዲ እቲ ቀንዲ ኣፀጋም ዝገብሮ እንታይ እዩ?
1: እጂ ዳርጋ እንተወይ ተንኪፍና ኒና ሓደ ምልክታት ቀልጢፉ ስለ ዘየርእካ ኣሸጋሪ ማለት እዩ። ካልእ ከዓ ንኸተተሓላልፎ ከ ኣይፈለጥካን ኣለኻ። ተፈሊጡ ኮ ሰብ ናኖማለት ኣለዎ ማለትሲ ንካልእ ከምዚ ብድሕሪ ሳዕሪት ቆላ ኣይኮነ ንብል ስለዘይፈለጥ ከይፈለጠ ይኸይድ ማለት እዩ። ሕጂ ከረድኡካ ከሎ እንታይ ብሉ ኣብ ሓንቲ ለይቲ ንድሕር ድኣ ክንዲዚ ግብረ ስጋ ዝግበር ኮይኑስ ከይፈለጠስ ክንዲ ምንታይ ይረብሕ ማለት እዩ። ከይፈለጠ ቲ ሰብ ስለምንታይ ዋላ ሕክምና ተኸይዱ ብደም ስለ ዘይፈለጦ የብለይኒ ትብል እጂ እዚ ቀንዲ ነቲ ንኽራባሕ እውን ይገብሮ ማለት እዩ። ካልእ መድኒት የብሉን ከምዚ ይሕውየካ ሕጂ ኒሞንያ ትየልና 7 መዓልቲ ከኒና ተወስድ ወይ 5 መዓልቲ ከምቲ ሓኪም ተሓውየኻ ቲቪ ተልና ይሓውየ ናይዚ ሄፓታይት ግን ስለዚ ሓዊ ሓደ ካብቶም ቀንዲ ኣሸገርቲ ክገብሮ ትኽእል ማለት እዩ።
0: መድሃኒት ሲ መናውሒ ማለት
1: እዩዋ ግዜ ኢካ ተወስዶ ስለዚ ኣሸጋሪ ዝኾኑ እዚኣትሉ ማለት እዩ።
0: ኣፀጋም ዝገብሮ እዩ ፅቡቅ። ስለዚ ኣብቲ ኣገባብ ኣተሓላለፊ እዮ ንሰግር ኢና
1: ሕጂ ሄፓታይት ቢ ብሕልፊ ተኮይኑ ፍኑ ፆታ ርክብ እንድሕርዳ ኮይኑ ክሓልፍ ይኽእል እዩ። ካልእ ግን ብፍላይ ግን እዚ ደናትካ መሳርሒ ጠቐም ብራሽ ክኾን ይኽእል እዩ። ከምዚ ምውቃጥ እዚኣቶም ገለ ከተሓላልፍ ክእሉ እዮም። ናትካ ቆርበትካ በሲዑ ናብ ካልእ ዳኣተወሲ ክሕልፈልካ ከምትኽእል ዋላ መስዘጭሕምን በሎ ኩሎም እዚኣቶም ስለዝኾነ ናትካ ክትጥቀም ኣለካ ብሕልፊ ኣብ ሄፓታይት ቢ ትፈርሕ ኮይንካ እዚኦም ክትብል ኣለካ ማለት እዩ። እታ ካልኣይቲ ካብ ኣደና ዕሸል እንዲያ እዚኣ ብጣዕሚ ቀንዲ ኣሸጋሪ ትገብራ ማለት እዩ። ካብ ኣደና ዕሸል ኣብታ ግዜ ሕርሲ 900ታዊት እዩ ተሓልፍ ኢልዎ ማለት እዩ። እጂ 900ታዊት ክንብል ከና ዳርጋ ኩሉ ማለት እዩ 10ታዊት ጥራሕ ተርፈካ ደላ እጂ ሳ ከዓ እዛ ግዜ እዚኣ ከዓ ካብታ ውሉድ እታ መንታር እሲ ፈሲሳ ስጋብቲ ቆልዓ ድወስድ እያ ዳርጋ ናይ 4 ሰዓት እያ። ኣብዚ 4 ሰዓት እዚኣ ሲ እቲ ቆልዓ ክሓልፎ ትኽእል ኣዝዩ ብዙሕ እዩ። እጂ ነዚኣ እንታይ ጌርና ኣላ ማለት እዩ ኣብዚ እቶም ቅድም 202 ክታበት ዝወሰዱ ኣብ 45 ስለዝኾነ ነዚኣ ኣይትትንክፋና የደላ ማለት እዩ። ሕጂ ዳሕራይ ግን ኣብቲ ናይ ምክልኻሉ ክንሪኣ ኢና። ስለዝታይ ጌርና ማለት እዩ መከላኸሊ ማለት እዩ ዕሸል ውሉድ ምስ በለ ክታበት ክወሰዳሉ ማለት እዩ። ሕጂ ኣብ 225 ኣብ ኩለን ዘባታት ማለት ኣብ ኤሬትራ ሙሉእ እዚኣ ጌርና ኣለና ማለት እዩ። ኦገስት ዝነበረ ኩሉ ቆልዓ እዚ ምስ ረኣናይ ማለት እዩ እቲ 300 ካብ ኮነ ብዙሕ ስለዝኾነ እቶም ቆልዑ ካብ ኣዲኦም ማእታን ከይሓልፎም ሓደ ታደ ኣቐዲማ መርመራ ትገብር እንታይ ጌርና ኣለና ኩለን ነፍሰ ፁራት እዚ መርመራ እዚ ክገብራ ኩለን ይገብራ ማለት እዩ። ኣብ ኤርትራ ዘሎ ነፍሰ ፁር ኣብ ሕክምና ተኸይዳ ተን ክትገብረን ማለት እዩ። ናይ ኤች ኣይቪ ትገብር፣ ናይ ሄፓታይት ትገብር፣ ናይ ሲፍልስ ከዓ ፈጠጣካ ትገብር እዚአን ሰለስተ ናብ ሓንቲ ኮይና ትገብር እዚ ማዓሳታታእቲና ካብ 225 ማለት እዩ። ካብ 225 26 ግን ኩለን ነፍሰ ፁራት ናይ ዝመርመራ ገብራ እየን። ምስ ገበራ መድሓኒት ከዓ ወስታስ ንአ እንደይኮነ ነቲ ቆልዓ ማእታን ክሓልፍ ተባሂሉ ማለት እዩ። ካልእ ከዓ እዛ ክታበት ኣተኣቲና ዘለና ከዓ ኣብ 25 ኢና ተኣታቲና ውሉድ ምስ በለት እቲ ቆልዓ ክታበት ይወስድ ማለት እዩ።
0: እዚ እቶም ቅድሚኡ ተወልዱ
1: ካብ ስድራ ቤቶም ንተሓልፎም ክንከላኸለሉ ኣይከኣልና
0: ምክንያቱ 25 ስለዝጀመረ ማለት እዩ። ፅቡቅ ብከመይ ኢና ክንከላኸሎ?
1: እቲ እዚኣ ኣፍሉጠ ቀንዲ ተኣፍሉጠ ኢና ንብል ማለት እዩ። ሰብ ኩሉ ሰብ ኣለዎ ኢልካ ንሕሰብ ማለት እዩ። እንታይ እዮም ድብሉካ ናይ ካልእ ደምሲ ናባኻ ክትእት ወይከዓ ናይ ካልእ ሰብ ፈሳስ ናባኻ ክትእት ወሳይ ትሕሰብ እዚኣ ሕጂ ንኩለን ተኣፅወን ማለት እዩ። ናይ ዝኾነ ፈሳሲ ካልእ ሰብ ናባኻ ክትእትወስ የብልካን ማለት እዩ። ካልእ ናይ መርመራ ምግባር ነፍስካ ኩነታት ካ ምፍላጥ እዩ። እዚ ግን ከም ናይ ኤች ኣይቪ ክንገብሮ ኣይከኣልናን። ሕጂ ኤች ኣይቪ ተኮይኑ ኩሉ ሰብ መርመራ ኣብ 3 ወርሒ ብ 2 ወርሒ ገይሩ ይገብር ማለት እዩ። ናይ ሄፓታይት ግን ትግዜ ነዊሕ ስለዝኾነ ከምዚ ኣይገበርናን ማለት እዩ። ክታበቲ ምውሳድ ወቅት እጂ ተጀሚሩ ኣሎ ከምቲ ዓንቲ ድብልና ቶም ቆልዑ ውሉድ ምስ በሉ እንደገና ብ45 ካልእ ከዓ ኣብ ሕክምና ዝሰርሑ ከዓ እዚ ከዓ ጀሚርና ኣለና። ኣብ ዞባ ማእከል ዳርጋ ወዲና ኢና። ካልኦት ዞባታት ከዓ ዝመፅእ ዘሎ ኣዋርሒ ክኸይድ እዩ። ሕጂ ገዚእና ኣለና ኣብ ኤሬትራ ኣትዩሎ እቲ መድሃኒት ንኩሉ ኣብ ሆስፒታል ሕክምና ዝሰርሐ ኣባል

0: ሕክምና ዝኾነ ክታበት ክወስድ ተባሂሉ ስለምንታይ ሳቶም ምስቲ መወለዳን ክኾኑ ይኽእሉ ኦፐሬሽን ክገብሩ ይኽእሉ ኣይሲዩ ገለ ዝበሃል ኣሎ እዚኣቶም ኣብ ሕክምና ንካልእ ስለ ትገብር እዚኣቶም ተባሂሉ ንኩሎም ክኽተቡ ምድልዋት ተገይደሎ ማለት እዩ እንድሕር ሓሚምካ ናብ ሕክምና ክትከይዳ ኣለካ መድሃኒት ስለ ዘሎ እጂ ናብ ካልእ ቅድም እንታይ ይብሉ ሰብ ሓኪም ስለ ዘይፈልጣ ኢሎም ናይ ሓበሻ ክዱ የጋድድወ ስለምንታይ እንታይ ካ ትወስድ ዘለካ ቆፅሎ መፅለዲ ዝኾነ መቸት ኮታ ዝሃቡካ ወይ ከዓ እንድሕር ድኣ ጨንዲሖም ካድዮም ገርኒቦም ካድዮም ግን ትዝገደደ እዩ ትኾን ማለት እዩ ስለዚ ኣብ ኩለን ሆስፒታላት ስለ ዘሎ እሞ ከዓ ዋላ ሓንቲ ነገር ብነፃ ስለ ዝኾነ እቲ መንግስቲ ኤርትራ ብነፃ ስለ ዝገበሮ ከይዱ ክሕከም ይኽእል ማለት እዩ እቲ ዝበለፀ ግን ምክልኻል እዩ እ ናብ ምክልኻል ተዳሃብ ናይ ሓሽካ ብሓኪም ሓሚምካ ገለገለ ንብል ግን ነዚኣ ንብል ኣለና ኩለን ኣብ ትካላት ጥዕና ደሎ ከዓ ብዛዕባ እዚ ትምህርቲ መጀመርያ ቅድሚቲ ምኽፋቱ ናይ ሓሙሽተ ደቂ ናይ 10 ደቂ ትምህርቲ ይባ ማለት እዩ ካልእ እቲ ደርጋ እንዳበልናይ ስለ ዘቕናት መድሃኒት ምውሳድ እዩ ኩሉ ሰብ ግን ኣይኮነ ንደወስቶ
1: ምክቡእ ኮንዶ ምጥቃም ኢልካ
0: ኣለዋ
1: እዚዝኾኑ በላሕቲ መሰራሒታት
0: ዘይምጥቃምጥቃም የለ ማለት ስለ ዝትከብናይ ንዑ እዩ
1: ፅቡቅ
0: ክታበትካ ትመውሳድ ኢልና እዩ ማለት እዩ
1: ሓራይ ኣብ ኣገባብ ምክልኻል ኢና ዘለና ክሳብ ሕጂ ንሂብካ ና ዘለካ መምሪ ሕቶታት ንዝህሉ ንተዓዘብትና ናይ ቴሌፎን ዕድል ክንህብ ሞ ሕቶ ተልዩ ኣብዘን ተሪፋናና ዘለዋ ደቃይቕ ሕቶ ንኸቕቡ ዕድል ክንህብ ኢና ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንንድሪ ፀላም ክብዲ ዝምልከት እዩ ኣዱም ጋሻና ኣቶ ብርሃነ ገብረ የሱስ እዩ ሕቶታት ምስ ዘለዎኩም ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ብቀጥታ ሕቶታትኩም ክተቕርቡ ትኽእሉ ኢኹም መስመር ኣለና ሃራይ ኣብቲ ኣገባብ ምክልኻል ፀኒሕና ዘይመሓላለፈሎም መንገዲ ዝብል ነጥቢ እውን ኣቐሚጥካ ኣለካ ምንታይ ማለት እዩ
0: ሕጂ ካልእ ከምዚ ብሓንሳብ ምኽኣል ሰላም ምባል ኮፍ ኢልዎ ዝነበረ ኮፍ ኢሉ ኣብ መርዓ ከይደ እንደ ገለ ዝታ ፈፂሙ ኣይተሓላልፍ
1: ምትሑቕምትሕቕለሲሕጂ
0: ቶም ርኢናዮም ዝነበረ ቀዳማይ ደረጃ ተይልና ክሓልፈካ እተኮይኑ ናይ ደም ወይ ከዓ ደም ሕዋስ ዘለዎ ነገራት ናባኻ ክኣትሎ ሕጂ ሰላም ኢልኒ ኢልካ ከምዚ በዓል ኮቪድ ኣይኮነን ክንምደሊ ኢና ኢና ማለት እዩ እ ማሕበራዊ ናብረኻስ ክትከይድ ትኽእል ኢኻ ወላ መድሃኒት እንዳወሰዱ እውን መድሃኒት ወስድምንታይ ቫይረስ እን እቲ መድሃኒት ነቲ ቫይረስ እዩ ጠጠው ደብሎ ኣብቲ ሰውነትካ ሕጂ ሓደ ሚልዮን ተነይሮም ሰለስተ ወርሒ ተወሲድካስ ዳርጋ ኣብደ ይርአ ደረጃ ክትበፅሓለ ሕጂ እዚ ሰብ እዚ ወ ሄፓታይት ነይርዎ መሳኻ ክበልዕ ይኽእል እዩ ኮፍ ክብል ይኽእል እዩ ካልእ ኮታ ኩሉ ናብ ርእሱ ክገብር ይኽእል እዩ እ ኣለዎ ሞ ካብ ስራሕ ይወገድ ምስ ይሰርሕ ነየ ገለገለ ሰብሲ ክብል ይብሉን ክሓልፎ ስለ ዘይክእል
1: ፅቡቅ ራይ ክሳብ ሕጂ ብካነን ዘለካ መብርሂ ኣዝዩ ፅቡቅ እዩ ንፁር እዩ ብሩህ እዩ ግን ገለገለ ምስ ብፍላይ ወይቦ እዩ ሓሚሙ ፃዕዳ ወይቦ እያ ወይታ ብጫ ምልክት ተርእያ ተባሂሉ ዝውሰድ ዝባህላዊ ፈወሳ ንበሎ ወይ ናይ ሓበሻ ትልምዳዊ ፈወሳ ዝግበር ኣሎ ሞ ኣብቲ ሳዕቢ ናተቆርብተን ንዛረብ ፅቡቅ ነሩ
0: ሕጂ እተን ምልክታት ሓንቲ ጥራሕ ኣይኮነትን ኢልና ሓንቲ ወይ ዳርጋ ትሸዓተ ምልክታት ኣለዋ ኢልና ሓሲብናየን ማለት ትሸዓተ ሲ ሰለስተ ኣርባዕተ ገለስ ክኾነ ኣለዎ እተን ምልክታት ተርእናይ ንኮ እምበር ሓንቲ ሕጂ እታ ብጫ ክኸውን ትኽእል እቲ ተንዝዖ ነገራት እንድዩ ከምኡ እዩ ከይኮነትካ ክትኮን ትኽእል ዎ ትኽእል ንብል ማለት እዩ ብጫ ከይኮነ ሲ ካልኦት እቲ ዕግርግር ገለገለስ ክሕመካ ክእል እዩ ግድነት ብጫ ክመፅእ ኣለዎ ኣይኮነን ትሸዓተ ዝነበራ ካብኣተን ክመፅእ ክኽእል ኣሎ ሓንቲ ጥራሕ ኢልካ ጠጥቀ ኢልካ ሄፓታይት ነድሪ ናይ ፀላም ከብዲ ክትብል ኣይትኽእልና ማለት
1: እዩከቢድ እዩ ሕጂ ኣብቲ ደረጃታት ሕማም ናይቲ ፀላም ከብዲ እቲ ምልክታት ከይፈላለዩ ዶ ከምዝጠቂስክያ ዘለካ ንኣብነት
0: ቅድሚያ ዘላ
1: ቅድሚያ ዘላ ክንሪአ ሓራይ ፅቡቅ ቴሌፎን ውን ሂቦምና ኣለዉ ስቱድዮ ሞ ቴሌፎን ክንቅበል ሞ ድሕራይ ክንለሳ ኢና ንዚኣ መርሓባ ዶክተራት ኣብ ስቱድዮ ሰላም መርሓባ ንሰምዓካ ኣለና መን ክብል እዋ ዶክተራት ኣብ ስቱድዮ ደው ኢልካ ኣለካ ሰላም እዩ ተዋሪ ፃተላ ምስሊ ንመስመር

0: መስመር ተዋሪፅ ኣሎ ኣብታ ልዕልና ዝነበርና ኣምላኽ
1: እዚ ካብዚአን ሓደ ሰብ እግርግር ኣለኒ ይብሉ ጥራሕ ሲ ወይ ሄፓታይት ቢ ኣለኒ ክብል ኣይክእል እጅስ ዳርጋ ሰለስተ ካብዚአን ክህልዎ ኣሎ ማለት እዩ። እጅታ ብጫ ግድነት ክኾነ ኣሎ ኖኖ ከይከውኑ ንኽእል እዩ። ነቲ ብጫ ክፅበየስ የብለይን ማለት
0: እዩ። ኣብተን ደረጃታት ሕጂ ኣብቲ ዝኸፍአ ቦትኡ ይመስል በቲ ስእሊ ትሪእና ዘለካ ሲ ከም ዝበልካዮት ኣብ ትግርኛ ይረኸብ ካላ እንታ
1: ሲሮስስ
0: ትብል ደላስ ዳርጋ ተመሳሳልነቱ ምስቲ መንሽሮ ናይ ፀላም ከብዲ ግን ኣብቲ ስእሊ ከምንሪኦ ዘለና ዳርጋ ሓደ ኢድ መስል
1: ሕማም ዳ ሕማም ይኮ ጥራሕ ኣብቲ ከምዚቲ ናቱ ቅርፂ ከሪኡካ ከልዎ እምበር ክልቲአን እኳ ይስርሓን እየን ማለት እዩ። እጂ ከምዚ ክኾነ ከልዋሲ እቲ 500 ንጥፈታት ትብልናዮ ኣንተ ወይ ንብሎ ነበርናስ ካብኡ ክጎድል እዩ ምናላት ወይ ቀሲላ ገለ እምበር ኣብ ክልቲአን ተበፂሕካ ኣሸጋር ኣለካ ማለት እዩ። ዋላ ከማ ነቲ ዕድሜኻ ከማ ናብዚ ተበፂሕካ ሲ ዋላ እቲ መርፊ ድብሎ ፔንሽን ታይፕ ትበሃል ኣሎ ደገ ድውሰድን ዋላ ስውን ከድሕኖ ኣይክእል እጂ ናብዚ ከይበፅሕ እዚአን እንደንተን ሕማም ደለዋ ናብዚ ከይበፅሕ እዩ ድብል እምበር ከምዚ ሓሚምካ ሲሮስስ ሓሚምካን እቲ ናይ መንሽሮ ደለዎ ኣብትልካን ኣብ ንዓኻ እታ ስራሕ ጠጠው ኣቢል ኣላ ማለት እዩ። እዚ ከምዚ ክኾኑ ይብሉ
0: እወ ሕጂ ንኣብነት ኣብ ዘረብሃ እንተ ወይ ጠቂስካያ ነርካ እትንወስዶ መድሃኒት ብፍላይ ፋና ዘለበሎ ዋላ ፓራሲታሞል ንፀላም ክብዲሲ ሃስ ኣለዎ ከምዚ ከም ቆለስ ኢልካ ክውሰድ የብሉን ብትእዛዝ ናይ ሓኪም ንክውሰድ ዘለዎ ትብል ነርካ ኣብ ዝኾነ እዋን ግን ርእሰይ ትሕመናላ እንዳበልካ ከኒና ፀሊ ምዝውታር ብብዝሒ ይረአዩ ስለዚ ሓሳይ ምዃኑ ኢኻ ጠቂስካያ ነርካ። ፅቡቅ ቴሌፎን ኣለና። ሄሎ መርሓባ ዶክተራት ኣብ ስቱድዮ
2: ዝሌማ
0: መርሓባ መርሓባ ፅቡቅ ከመይ ትበል
2: ክሳ ይክብለካ ደ ስሌማ እዚኣ ከምዚ ናይ ኤች ኣይቪ ገለ ምሕላፍ ተዛርብካ ይሓልፍ ዘይሓልፎም ሰባት ኣለው ይበሃል ጠቅመት ኣለዎ
0: ነዚ ነድሪ ናይ ፀላም ክብዲ ማለት ካ ነቲ ሄፓታይትስ ቫይረስ
2: ምስኡ ናይ ቫይረስ ናይ በዓል ኤች ኣይ ቪ ኮሚሽነት ሓሳባት ቫይረስ ዘይሓልፍ ሰባት ኣለ ይበሃል ሓቅመት ኣለዎ
0: ይብ ናይ ሎሚ ብዛዕባና ናይ ነድሪ ፀላም ከብዲ እንድያ ብዛዕባ ኤች ኣይ ቪ ኮና ንዛረብ ዘለና ግን ከነፃፅር ከሎ እዩ እቲ ሕማም መተሓላለፊ መንገዱስ ልካኹም ናይ ኤች ኣይ ቪ ዩ በላሕቲ ነገራት ብደም ብፍኑ ፆታዊ ርክብ ብመሓላለፍ ምዃኑ እዮ ገልፅ ፀኒሑ ዝኾነ ድሓን ሕትኻ ሰሚዕዋ ስለ ዘሎ ኣገዳሲቲ ኮይና ወይ ካብ ዛዕባ ናተወፃእና ካልኣይ ቴሌፎን ኣሎ ሞ ቅርብ ካልኣይ ቴሌፎን ክንቀበል ኢና። ዶክተራት ኣብ ስቱድዮ
3: ሄሎ
0: ሰላም
3: ሄሎ
0: ወ ንሰማዓክ ኣለና ቀፅሊ
3: ሰላቃነ ምስጋና ኣበሃል
0: ኣራይ
3: ሕጂ እንታይ ክብል ዘለ ንዓይሲ ቅድሚ ኣብቲ መወዳእታ ናይ 224 ብካልእ ጉዳይ ናይ ሕክምና ነፍሶ ፀር እየ ነይረ ክረአ ኢሎም ዝኮድኩ ኣብቲ ናይ ነፍሶ ፀር ኣይ ቁርብ ኣብቲ ወዲአን ነረንቲ ናይ ክሳ ይመስለኒ ሓሊፈና ኒአን ኣይገበርኩን ንርእሰ ኢሎም ዝኮድኩ ግን ሓደ ዶክተር ዘይ ሄፓታይትስ ቢስ ኣለክ ይብልኒ ማለት እዩ ካብ ሽዑ ፈሊጠ ሽዑ ሓርስ ቀሪበ ነይረ ማለት እዩ። ሕጂ ንክልታል ጀሚረ እንደ ግን እንታይ ኮይኑ መሲልካ ኣብቲ ዓቐኑ ሲ ዓቐን ኣለዎ መስለኒ ቁርብ ኣብኡ ከ ከብርሃልና ከመይ ትብዝሒ ገለመለ ማለት እዩ 16 ኣዩ ፐር ኤምኤል እያ ትብል ነራታ ዓቐን ማለት እዩ። ሕጂ ከምኡ ኢሉ ኣብ 6 ወርሒ መፂእ ተኸታተሊ ኢሎምኒ ድሕሪ ሕርሲ ወላ ስጋዕ ሕጂ ክኸይድ ማለት እዩ። ሕጂ እንታይ ግን ይብል ዝኾነ መድሃኒት ኣይጀመርኩን ዝኾነ ዓይነት መድሃኒት ኣይጀመርኩን ዘለኹ ስጋዕ ሕጂ ይኸይድ ናት ክዳሓን ትሑት ዓቐን እዩ ዘሎ ካልአይቲ ከዓ መሊሳ ኣብ 6 ወርሒ ገይረ ከዓ 75 መፅ ማለት እዩ ዩኤል ፐር ኤምኤል እያ ትብልታ ታይ ናይ ሕክምና ሰም እዮም ዝፈልጥዎ 75 ማለት እዩ። ብድሕሪኡ ከዓ ኣብ 6 ወርሒ ከይደ ከዓኒ እዚ እውን ታሕቲ እዩ ዘሎ ሕጂ ግን እቲ ክሳይ ውሒድና ስለ ዘሎ እቲ መመርመር ኣይመፀናን ናትክ ግን ታሕቲ እዩ ዘሎ ዝኾነ ዓይነት መግቢ ክትበልዕ ትኽእል ኢኺ ዝኾነ ዓይነት ግን ከይትሰት ወላ ሓፊስ ስዋ ይኹን ገሌልክ ከይትሰት ገለ ኢሎም ማለት ሕጂ ኣነፍቲ ሂወተይ ብጣዕሚ ድኻም ኣለኒ ሓይለይ ደኽመኒ ብጣዕሚ ሓይለይ ስ ብፍሉይ ማለት እዩ ሰምናት ገለገለ ዝበልካ የብለይ ሓይለ ግን ብጣዕሚ እዩ ዝደኽመኒ እታ ጓለይ እውን እታ ህፃን ተወሊዳ ዘላ እታ ንዓእነፍ ፀር ከለኹ እውን ዝኾነ ዓይነት ኣብቲ ሕርሲ ነጊረየኒ ወን ሓንቲ ሽዑ ክሳበ ኣይወሰደትን ኣብቲ ናይ 45 ገለ ወሲዳ ትኸውን ማለት እዩ። እዚ እታ ቆልዓ ከመይ ሕጂ ክታይ ተገበርክዋ ይሓይሽ ንህልዋ ዶ ኸውን ከም ዝበልካየ ኣብ 2025 ጀሚር ኢልካዮ ኣነ

0: ኸ እንታይ ክገብር ኣለኒ ማሲ ኣብ ትበና ዘለካ ተስፋ ብዙሕ ገይረ ፀኒሐ ኣብቲ ናይ ሕጂ ግን ኣብቲ ፕራክቲካል ትኼድካ ግን መድሃኒቲ ወላሓንቲ ኣይጀመርኩን ዘለኹ ብጣዕሚ ከ ኣስክፍት ኣለኒ ሞ ከመይ ከገበርኩ ሓይሽ መብርህ ትዮኒ ማለት እዩ
1: ሃራይ መብረክበኪ
2: በቲ ናይ እቲ ሃውና ክንጅምር እንታይ ኢላ ንሲ ኩሎም ቫይረስ እንዲኦም መተሓላለፊ ዳርጋ ሓደ የል እምበር ካብ ምስ ኤች ኣይቪ ርክብ የብሎምን ቫይረስ ቫይረስ ምዃኖም ግን ኢላይና ክርድኦ ዘሎ እጂ እንድሕርዳ ከምዚ ነቲ ሰብ ከተረድኦስ ከመይ ጌርካ ተረዳእካ ይሓይሽ እጂ ኤች ኣይቪ ተልና ብሰለስትኦም መንገዲ ተሓላለፍ ሄፓታይት ከዓ ሓደ እዩ መተሓላለፊ እዮም እምበር ኤች ኣይቪን ሄፓታይት ቢንሲ ሓደ ጌይር ክወስተ ይብሉን ከምኡ ርድኢት እተልዩ ከዓ ኣይኮነትን
1: ካብቲኣዘርዘይሕዞም ሰባት ኣለዎ እዮም ያ ራ ታሕቶ ካብ ዛዕባና ስለተወፃእናያ ነው ደይ ፅቃጥ ኩሉ
2: ኤች ኣይቪ ድሒዞ ሰብ የለን ግን ማት ሓንቲ መዓልቲ ደቂሰ ከምዚ ሓደ ሰራዊት ሲ ኣብ ሰራዊት ኣብ ውግእሲ ደይመወት ሰራዊት ኣለ ዶ ክትብለ ትኽእል እያ መጀመርያ ወይ ኣብ ቀዳማይ ውግእ ገለ ነገር ክርኦም ገለ ኩሎም ኣብ ድመቱ መተ ኣይኮነን ከምዚ ብሰራዊት ተረዳእናዮም ዳሓይሽ ንህዝቢ ኢልካ ክትብማ ኩሉ ኣብ ውግእ ተኸደሲ መወት ማለት ኣይኮነን ኩሉ ፍኑ ፀቕታዊ ክበርካ ኤች ኣይቪ ትሕዞ ማለት ኣይኮነን ገሊኻ ክትመወት ኢኻ ገሊኻ ክዘካ እዩ ማለት እዩ ስለዚ ኤች ኣይቪ ድሒዞም ሰባት የለውን ስጋብ ሕጂ ኣብ ዓለም የለውን ግን ሰብኣይን ሰበይትን ኮይኖም ግን ነንበይን ውፅኢቱ ኣለዎም ፀኒሑ ግን ሒዞም እዩ ማለት እዩ ከምስታት ከም ዘሎ ግን ክፈልጥ ኣለ
1: ናይ ዝሓፍትና
2: እንታይ ኢላት
1: ብዙሕ መብርሂ ድድልየ እያ ትሕቶ ኣኳ ማለት ክትሓርስ ኢላ ምስ ከደት መርመራ ምስ ገበረት እቲ ቫይረስ ኣለክ ኢሎማ ተዓቐኑ ምስተረኣየ ግን ብሓኒ ዘሎ መድሃኒት ኣይበፅሐትን ኣላ ማለት እዩ እጂ ትስክፍትኣ ኣብቲ ቆልዓ እዩ ሳኻ ድኻም ይስምዓ ኣሎ ኣዝዩ ድኻም ይስምዓኒ ኣሎ ክትብል ፀኒሓ ተኽታበት ኣብ ቆሎ ድማ 225 እዩ ተጀሚሩ ስለዚ ናይ ተቆልዓ እዩ ተሰክፈኒ ክብል ፀኒሓ
2: ሓደ ሕጂ እቲ ሽዑ ምናልባት ቅድም ስለ ዝበለ ትኾን እምበር ዝኾነ ታደ ነብሰ ፀርቲ ኮይና ሄፓታይትስ ቢ ተልይዋ መድሃኒ ተወስደ ምናልባት እዚኣ ተደይ ወሲዳ ቁርብተይ ከሸግራ እዩ ማለት እዩ
1: ትሑት እዩ ዘሎ ተዓቐን ኢሎም ትብላ
2: ኣቲ ቫይረስ ወሳኒ ኣለዎ ግን ሕጂ ግን ከምኡ ኣይንብልኒ ኢና እንታይ ትብል ማለት እዩ እንድሕር ርኪብካያ ትሑት ይኹን ኣይኹን ንዓ ኣይኮነን ነቲ ቆልዓ ማእታን ከይሓልፎ ዋላ ትሑት ይኹን ኣይኹን ታደ ተወስደ ድሕሪኡ ምስ ወለደት ጠጠው ድብል ትመድሃ
1: ቆልዓ ብምንታይ ክሓልፎ
2: ሕጂ ሳ ሄፓታይት ቢለዋ ሓ ሄፓታይት ስለ ዘለ ኣብ ደመል እቲ መዐቀኒ ትሑት ኣለዎ ትሑት ኣለ ካብቶም ትሑታት ክሓልፎ ክእል ዶ ሓልፎ ስለምንታይ ተስዓ ሚእታዊት ኣብቲ ሓርሲ ግዜ ስለ ትብል ሕጂ ነዚ ቆልዓ እዚ ሓሊፎ ማለት ግን ኣይኮነን ከይሓልፎዎ ንኽእል እዩ ካብቶም ዓሰርተ እውን ክኸውን ንኽእል እዩ ግን እንታይ ድብል ዘለኹ ኣብቲ ንሕና ሕጂ ኣብቲ ናና ስትራቴጂ ገእቲናዮ ዘለና ግን ኣብ 8 ወርሒ ምስ ወፀት ኣደ 8 መድሃኒት ክትወስደ ኣሎ ንዓኣ ደይኮነ ማእታ ነቲ ቆልዓ ክሓልፎ
1: 8 ወርሒ ናይ ጥንዚ
2: ጥንስዎ
1: ሓፍትና ሓሪሰ
2: ን ሕጂ እንታይ ድብሎ ኣለኹ ከይ ሓረሰት ከላ ወሲዳት እትኾንሲ ዳርጋ ኣይሕዞን እዩ ምበልና ሕጂ ግን መርመራ ትግበረሉ ነቲ ቆልዓ እንተደይብሉ የብሉን ክብሎ እዮም ብልፊ ካብ 6 ወርሒ ነገር እተኮይኑ ማለት
1: እዩ 75 በፂሑ መድሃኒት ኣይድልዮን እዩ ዝበሃል የለን ሕጂ
2: ነተን ነብሰ ፅራት
1: ነቶም ነብሰ ፀራ
2: ነቶም ካልኦት ግን እዎ ሓንሳብ ፅናሕ ብልዎም እየ ቫይረስ ትሕቱ ስለዝኾነ ባዕላት ትከላኸሉ ኣብቲ ኣንቶይ ሕልፍ ኢልናዮ እምበር እታ ፀላም ከብዲሲ ፀረ ነብሳት ስለ ትሰርሕ ነቶም ቫይረስ ስጋ ብዘይተጓድእዋ ሒዛቶም ኣብኡ ስእ ክብሉ ክእል እዮም ሓንቲ ነገር ከይገበሩ ጥራሕ እየ ዝቅጡ ዕድል ይፅበይ ማለት እዩ ሽዑ ስኻ ብገለ ዴኻ ክደክም ዳዕብኻ ዴኻ ክትከይድ ግን እቲ ቫይረስ ግን እንዳረብሐ ይኸይድ ማለት እዩ ስለዚ ንኩሎም ይዎ ነቶም ካልኦት ይኩሎም ይውሃቡ ማለት ኣይኮነን ንነብሰ ፀራት ግን ዋላ ትሑት ይኹና ይኹን ግን ከኒና ወስዳይን ሕጂ ደሎ እቲ ናና ፕሮግራም ማለት እዩ
1: ስለዚ ምስጋና ተመሊሳ ብ ሕክምና
2: ነቲ ቆልዓ
1: ነቲ ቆልዓ ምርመራ ትግበረሉ ንነብሳ ሕጂ
2: በዝደላነታ ግን ኣብ 6 ወርሒ እንዳኸደት ናብ ሓኪም ክትከይደ ሽዑቶም ቫይረስ ኣዝዮም እንድሕር በዚሖም መድሃኒት ክትወስድ እያ እንድሕርቶም ቫይረስ ኣብ ደይረኣዩ ደረጃ በፂሖም ግን መድሃኒት ምድላይ ኣድልየኒ
1: ማዕፀቦ ክትገብረና ግዜና ኣኺል ስለ ዘሎ
2: እጂ እንታይ ትብል ሰብ ሓደ ክፈልጥ ክኽእል ኣሎ እቶም መከላኸሊ ከዓ ክከላኸል ኣሎ ሰብ ካብ ሓሚምካ ወ መድሃኒት ኣምፅኡ መንግስትና ኣብ ኩሉሎ ገለ እዚ ክኸውን ይኽእል እዩ ነቶም ዝሓመሙ ነቶም ዘይሓመሙ ግን ክከላኸሉ ጥራሕ ትብል ማለት እዩ ኣደ እንታይ ንብል ማለት እዩ ኩሉ ሰብ ኣለዎ ኢልካሕሰብ ሽዑ

0: እዚኣ ሓንቲ ካብተን ክስተ ስለዚ ነዚአን ጥራሕ ክብል ደሊ ሰብ ሰማዕ እዩ ከምቲ ናይ ኤች ኣይቪ ትሕቲ 1 0 ደብፃሕናዮ ነዚ ሄፓታይትስ ከዓ ብርግፅ ክታበተ ተጀሚሩ ቶም ቆልዑ ተቢሎም ሲ ክጠፍእ ይኽእል እዩ ከይጠፈፁ ግን ከየጥፋኣና ግን ንሕና ንጠንቀቕ ጥራሕ ይክብሎም ደለና ህዝቢ
1: ስለዚ ክሳብ 2030 ተሓነፅናሓና ተወፅኢት ክሳዕ ሽዑይቲ በቲ ውጥናትኩም ዘሎ ማለት እዩ ሃራይ ማቶ ብርሃነ ገብረ የሱስ ኣብ ክፍሊ ተመሓላለፍቲ ሕማማት ሚኒስትሪ ጥዕና ስለቲዝሃብካና ዝተምሮ ምስም ኩሎም ተኸታተልቲ ዝመደብ መስግነካ ይቐኒአልና ስራሕኩም ዓወት ነሳልጦም
0: ንምነየሉ
1: ዝኸበርኩም ተኸታተልቲ መደብና ንሎም ዘዳለናዮ ትሕዝቶ ኣብዛዚምና ኣለና ዝመፅ ዘለሰ እውን ብካልእ ዛዕባ ኢና ክንራኸብ ክሳብ ሽዑ ተሰናይ ንኽልና ድሓንቀኒ እዩ

ሰላም ሰላም ሰላም ሰላም ሰላም ሰላም ኣብ ውሽጢ ኣብ ወፃኢ ኩሉኹም ደቀይ ከመይ ቀኒኹም ከመይ ኣሎ ኩሉ ዕረፍቲ ከመይ ነይሩ እዚ ዕረፍቲ ፅቡቅ ዶ ነይሩ ብጣዕሚ ንስድራኹም ትምእዘዙ ዶ ነርኩም ዋላ በጥ ኢልኩም ኹም ትውዕሉ ትምእዘዙ ነርኩም ብጣዕሚ ንፉዓሶም ደቀይ ሕጂ ከዓ ናብታ ምጭውቲ መደብና መደብ ሃለው ቆልዑ መፂና ኣለና እቶም ብምሉእኩም ትድውሉልና ማለተይ ኣብ መን ዝያዳ ዘከረ ክትወዳደሩ ትደልዩ ደቅና ቆልዑ የቐኒልና እንዳበልና ነቲ መደብና ክንጅምሮ ኢና መጀመርያ ሓንቲ ሙዚቃ ክጋብዘኩም

ሕራይ ሕጂ ከዓ ናብ ንኡስ መደብ መንያኒር ቀረብ ናብዚቕረብ ስኻ ናብዚቕረቢ ቅረቢ ናብ ንኡስ መደብ መን ዝያዳ ዘከረ

0: ሃራ ይዛ ጓለይ መን ይምሉእ ስምኪ?
1: ኣነ ኢንጂነር ሲሞና ተስፋ።
0: ዋ ንፍዕቲ ትምህርቲ መበል ክንደይ ወፂ ኸ?
1: መበል ሻድሻይ።
0: ሻድሻይ ንፍዕቲ ክንደይ ክፍለ ኸ? ሓምሻይ። ዋ ሕንቅል ሕንቅል ይተገለ ኣለኪ?
1: ሕንቅል ሕንቅል ይተ
0: ሰናብ ሰናብ ተ
1: ክትኣቱ ዕንጨይቲ ክትወፅእ ሰቲ
0: ክትኣቱ ዕንጨይቲ ክትወፅእ ሰቲ ጨጉሪ ርእሲ ኣይኮነዚ እንታይ ድያ?
1: ፓስታ ፓስታ
0: ፓስታ ድያ ክትኣቱ
1: ዕንጨይቲ
0: ክትወፅእ ሰቲ ብጣዕሚ ብጣዕሚ ኬፍ ዘለዋ ይፍቅድና ስፓጌቲ ድያ ማኮሮና ፈጌት ፅቡቅ ኣለ ሕረ ካልእ ኣላት ካልአይቲ ንዛ ጥዕሚ ካልአይቲ
1: ዕንቅል ሕንቅሊታ
0: ሰናብ ሰናይቲ
1: ስራሕ ውዒላ ፅፍዒ ድራራ
0: ስራሕ ውዒላ ፅፍዒ ድራራ ከዳሚት እንታይ ደ ከዳሚት ኣይተረም ንከዳሚት ተሃርሙ ውጉያት ከዳሚት ማለት እንታይ ማለት እዩ ትፈልጥያ ኣነ ክነገረክ ሰራሕተኛ ማለት እዩ ሕራይ ድሕራ ብወፃኢ ዓዲ ከትካ ከዳሚ ኢካ ትኸውን ሕራይ ገዛእትውን ውል ኣብ ወፃኢ ዓዲ ስቕልካ ይኮን ካ ትነብር ሕራይ ሸቃቅትውን ውል ገለ መለታት ገለ ከዳሚ ይበሃል ሕራይ ኣብ ዓድኻ ግን ተኸደምካ ውሉ ሓንቲ ሓ ዓድኻ እዩ ሕራይ ሕጂ ብዝሸመንተ ክርእየከ ሕራይ ዶ ራይ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣፍ ሂምቦል ናይ ኮርኮሬሽን ጥሪትን ኣብ ቁፅሪ ክልተ ወደብ ዓሰብ ብራወዛ ጓል ሓዚ ብርእሲ ኸ ኣብ ቁፅሪ ሰለስተ መዓልቲ ናፅነት እልልል

ዝመርፅና ዝረአየ ኣብ ቁፅሪ 4 ክፍሊ ተዓሊም ናፅነት ደምፁ ቅድሚ ናፅነት እዮም ተዓሊሞሞ ዝረአዮ ኣብ ቁፅሪ 5 ክፍሊ ዜና ዜና ተልኪ ናይ ድምፂ ሓፋሽ ኣብ ሳህል ማለት እዩ ዝሕራይ ኣብ ቁፅሪ 6 ግንባር ናዕፋ ድፋዕ እዩ

0: ቁፅሪ ሓደ ኣብ ቁፅሪ ሓደ ምስ መፀት መልስ ሓዚ እንታይ ነይራ ኣብ ቁፅሪ ሓደ
1: ፋብሪካ ሳልሳ
0: ፋብሪካ ሳልሳ ኣብኡ ድያ ነራ ኣብ ዘለዉ ድዋዳደሩ ምሳና ተዋዳደሩ ንፍእቲ ተማሃሪት ኣብ ዝላ ኣብ ማሕዳሪት ናይ መን እያ ዞባ ደቡብ ዞባ ደቡብ ኣብ ማሓዳሪት እያ ኣብ ዞባ ደቡብ ከም ኮሚደረ ፋብሪካ ሳልሳ ብራዎ ዛጓለ ምፅኽያ ዓሰርተ ነጥብለክ ቀፅሊ ቀፀለ እንደገና ርስሕባ ብልክ ድፍእ ተብል እያ ሰላስተ ሰላስተ
1: ናፅነት ኤርትራ
0: ናፅነት ኤርትራ እስከ ንሪአና ናፅነት ኤርትራ ናፅነት ኤርትራ ሕጂ ዕልል ደብላ ኣንስቲ ዕልል በሊ ዕልል በሊ ጆኺ ዕልል ሃብ ክዛ ጓል ኣድምኽ ይዓውልከ ዕልል በለ በሊ ስከ ዕልል እዚኣ ሓቲ ሓንቲ ዶ መጀር ነራ ሓንቲ ከ ሚ ሓቀ ራይ ራይ ነፅነት ኤርትራ ከመይ ደኽልክ መጀመረ ልልልልልልክ ሳዶ ንበለ ታሕረይ ከዓ ተሓለእት ልልልልልልልክዕል ክልተ ሜጀር ክነገረክ ዶ ሜጀር እንታይ ሜጀር ማለት ናይ ሙዚቃ እዩ ክነገረክ ዶሮ ሚፋሶላ ሲዶ ትበሃል ኣራይ ከየብለልክ ሕጂ ሰሓቢ ቁፅሪ ከየጥፋኣልክ ካልእ ሰሓቢ ደስ ዝበለክ ሕሰብ እሞ ድፍ ኣብለይ ሓንቲ ቁፅሪ 20 ነጥቢ ኣምፂ ክለኽ ብራቦ ዘበለ ኣርባዕተ ሓሲብ ክላ ኣለኹ ምሽ እንታይ ነይረ ኣርባዕተ ዘጓለ ተዕሊም መን እዮም ድዕሎም ነይሮም ተጋደልቲ ካልኦት ከ ዳሕራይ መን ተዓሊሞም ኣብ ሰዋ ዋ እንተዓሊሞም ዋር ዋርሳይ ዋርሳይ ዳሕራይ ከማን ክትዕለም ይክስ ትምህርቲ ምስከትክስከ ተዕሊም ኢልክላ ክብተዕሊም ተጋደልቲ ኣብዚኽያ ቀሲድ ክንደይ ክትኸዲ ኣካይዳ ኸ ኣካይዳ ባጉብየን ድዩ ክንላዕሊ እዩ ሰሓበ ከ ሕጂ ቁፅሪ ሕሰብኣቢል ክልክ ኣካይዳ ኸ ኣካይዳ ኣባጎብ እየ ሕሰበ ርግእ ኢልካ ኣብ ቦቦተአን ኣቐምጥ ንስኹም ከዓ መርመራ ካ ልካ ኸማ ርግእ ኢልካ ኣምብር ኣምብር ኣምብር ራይ በዝሒ ልፍያ ከይትደፋእናታ ቁፅሪ ክልተ እንታይ ቁፅሪ ክንደ ክንደያ እዚኣ ሽዱሽተ እንታይ ነይራ ቁፅሪ ሽዱሽተ
1: ናይ ዜና
0: ኣይኮነትን ድው ኢሎምስ እዞም ተጋደልትስ እቱ እብሉሉ ጆኺ ግንባር እቲ ብሉ ነይሮም ተጋደልቲ ብዚኣ ጉድጓዳኣት ነይሮም ድሕሪ ፀላዕቲ መፂኦሞም ኣብዚኣ እቲ ግንባር ናቕፋ ኣጆኺ ኣለክ ገና ብሕጂ ኣለኪ ክልተ ኣለክ ብሕጂ ሕሰቢ 2758 ኣለዋ ሕሰቢ ስልኪ ኣካይዳ ኺ ኣካይዳ ኣባጎብ እየ ሕስብ ኣብል ሞ ድፍእ ኣብል ሓንቲ ቁፅሪ ሕሰብላ ቂም ስምጋ ሕሰቡ ሽዑኡ ድፍእ ተብለ ሓንቲ ሓንቲ ድፍእ ኣብለ ሓሙሽተ ክልተ ሸውዓተ ሸሞንተ ኣለዋ ደይሓስብ ኣይንገር ድሕሪዘይ ተሓስብ ኮንካ ተሰዓሪኻ ሸው ዓተ ሸውዓተ ቁጥሪ ሸውዓተ እንታይ ነይራ ቁጥሪ ሸውዓተ እንታይ ነይራ ተልክ
1: ናይ ዜና
0: ኣይኮነት ናይ ዜና ኣይኮነት ከምዚ ርባዕተ እግረን እዩ ከምዚ ዕሪይዎን ኣጆኸ ከምዚ ርባዕተ እግረን ከምዚ ዕሪይዎን ጋራጅያ ነራ ዳሓን ሕጂ ናይ መወዳእታ እንድያ ክልተ

ሓሙሽተ ሸሞንተ ዘጓለ ክልተ ሓሙሽተ ሸሞንተ ኣለክ ክልተ ሓሙሽተ ሸሞንተ እታ ናይ ዜና እውን ኣብኦን ክትህሉ ትኽእል ኣይትህሉ ናይ ትኽእል ትህሉ ትኽእል ትህሉ ትኽእል ትህሉ እምበሪ ኣብ ክልተ ብሓሙሽተ ሸሞንተ ትህሉ ትኽእል ዜና ኣላ ኣብ ዜና ኣላ ኣብ ቁፅሪ ክልተ ኣብ ቁፅሪ ሓሙሽተ ኣብ ቁፅሪ ሸሞንተ ኣላ በቲ ክያ ኣለ ክልተ ግዜ ዜና ልክ ጋዜጠኛ ትኾኑ እየ ክመስለኒ ኣጃኸ ጆኽ ዛጓለ ናይ መወዳእታ ቃዕ ዓብል እያ ናይ ዜና ብየማን ዶ ትህሉ ብየማንክ ዶ ትህሉ ብፀጋምክ ናይ ዜና ካብዞም ቁፅሪ ሓሙሽተ መነ ናይ ዜና ስኺ ጋዜጠኛ ጋዜጠኛ ዜና ድምፂ ሓፋሽ ኤርትራ ይድብል ነይሩ እተ ናይ ዜና እተ ነራ ድምፂ ሓፋሽ ኤርትራ ድምፂ ሓፋሽ ኤርትራ ኣባጎብየ ረኺባታ ድምፂ ሓፋሽ ኤርትራ ርኸ ኣብፅኽያ ኣብፅኽያ ኣብፅኽያ ቁፅሪ ሓሙሽተ በቃ

0: ሕረ ዝወደ ሕጂ ኣብ ማሕዳር ናይ መን ልካኒ ማሓዳር ዲኻ ፓይሎት ያ ኣቦይ ረሲዕ የ ፀኒሐ ፓይሎት ባኻ ፓይሎት ናይ ዓባይ ነፋሪት ጀት ጀምቦ ራይ ናይ ካርጎ ዲኻ ናይ ሰብ ካርጎ ሕጂ እንታይ ማለት ንስካ ናይ ፅዕነት እነት ረምሻ ኣ ዓባይ ማኪና ናይ ፅዕነት እቶቡስ ከ ኣላ ሓቀይ እቶቡስ ከዓ ናይ ሰብ እየ ሓቀይ ናይ ሰብ ዲኻ ትፅዕን ዋላስ ንብረት ኢኻ ተምፃ ኣለና ናይ ሰብ ከድካ ከዓኒ ክይድ ኢልካ ካብ ገላ ዓዲ ዋላ ተሰነይ ክኸውን ይኽእል እዩ ኣብ ተሰነይ ከም ትወርድ ኣብቲ ኣርፖርት ውርድ ምስ በለት ኮሚደረ ናይ ኣሎቡ ንድሕር ኣሎ ሳልሳ ገለመለ ኩሉ ፀዓዒንካ ከዓ ኣስመራ ትመፅ ሓቀይ ሕራይ ሕጂ እዚኣ ሸማንታ ስእሊ ክርእካ ሕራይ ሕንቅል ሕንቅል እታይ ኣለካ ወይ ኣስግነኒ
1: ሕንቅል ሕንቅል እታይ
0: ሰናብ ሰናብ እታይ
1: ማይ ሰትያ ዘይሸይ
0: ማይ ሰትያስ ማይ ትሰተይ ዋ ማይ ሰትያ ደትሸይ ጀሪካን
1: ኖኖ
0: ተደራር ታደ
1: ደሮ
0: ደሮ ወይ ትበልዕ ዲካ ደሮ ትፈት ዶ ደሮ እንታይ ያ ኸ ትፈት ደሮ ክትበላዕ
1: ሰለፋ
0: ኣጠቃላ ንሰለፍሰለፍ ኣጠቃላ ሰለፍ ደሮ ጠቃላ ባ ሰለፍ ደሮ ጠቃላ ጥዕምቲ ኳያ ብሮ ኣነ ከም ከማይ ድፈቱ ስእሊ ረአ ፈል ሕጂ እዚኣ ስእሊ ረአ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣብ ሂምቦል ሕዝ ቀጠው ኣብ ቁፅሪ ክልተ ወደብ ዓሰብ ወደብ ዓሰብ ዓብደላ ቁፅሪ ሰለስተ መዓልትና ፅነት ሓዝ ቀጠው ኣቢልካ ኣብ ቁፅሪ ኣርባዕተ ክፍሊ ተዕሊም ቁፅሪ ኣርባዕተ ኣብ ቁፅሪ ሓሙሽተ ክፍሊ ዜድ ኣብ ሜዳ ድምፂ ሓፋሽ ተልካ ፈሊጥካዮ ኣለኻ ሽዱሽተ ግንባር ናቕፋ ድፋዕ ተልካ እዚ ከዓ ፈሊጥካዮ ግንባር ናቕፋ ቁፅሪ ሽዱሽተ ጋራጅ ማርቸድስ ማኪና ተልካ ፈሊጥካ ከመማራፂ ቁፅሪ ሸሞንተ ዘመናዊ መሕለበ ከብቲ ሒዝካ ኣለኻ ስደድ በል ሓደ ቁፅሪ ንቅድሚት ኦሆ ራይ ምስ መፀት ትምልስ ቃዕ ኢላ ክትመፅ እያ ቁፅሪ ቁፅሪ ዘር ኢላ ምስ መፀት
1: መሕለበ
0: ከብቲ ዘመናዊ ማለት እዩ ኣብዚ ዓዲኸ ብምንታይ ደ ብከምኡ ደ ንዳሕለ ብምንታይ ዳ ባህላዊ ከመይ እዩ
1: ታይ
0: ትገብር እንታይ ትገብር ኣብ ታሕቲ
1: ታሕቲ
2: ሳንኬሎ ወይ ከዓ መትሓዚ
0: ትገብርሎ ዘመናዊ መሕለቢ ከብቲ ናይ ዘራእትን ጥሪትን ማለት እዩ እዚ ሕጂ ከዓ ሓንቲ ሓንቲ ቁፅሪ ድፋዕ ቁፅሪ ሓደ ምስ መፀትካ ክትምልስካ እንታይ ነራ

0: ፋብሪካ ሳልሳ
1: ፋብሪካ
0: ሳልሳ
1: ሳልሳ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ተኔራ እሶም ንሳ ካወዳደሩ ኣለዉ ቲኣ ከምቲ ኣብ ገዛኹምካ ትወዳደር ነርካ ምሽ ፋብሪካ ሳልሳ ክርያ ኢና ሳልሳ ተኔራ ፋብሪካ ሳልሳ ኣፍ ሂምቦል እዚ ናይ ሳልሳ ኣብ ሂምቦል ይርከብ ናይ ኮርኮሬሽን ጥሪትን ዘራእትን ፋብሪካ ኣብ ዓድና ደሎ እዩ ሳልሳ ክጥዕም ክጥዕም ሕራይ ሰሓብ እንደገና ድፋእ
0: ኣርባዕተ
1: ኣርባዕተ እንታይ ነራ ትዓለ ኣርባዕተ
0: ናፅነት ኤርትራ
1: ነፅነት ኤርትራ ቀፅል ካልእ ንዕኡ ከምፁ ታዕሊም ክፍታዕሊም ተጋደልቲ ክፍታዕሊም ተጋደልቲ ምሽ ክፍታዕሊም ታዕሊም እዚኣ ጥራኢካ ትሪኢ ሕራይ ተጋደልቲ ክፍሊ ታዕሊም ሕራይ ተጋደልቲ ክፍታዕሊም ሰሓብ ድፋእ ከዓ ሓንቲ
0: ቁፅሪ ሸውዓተ
1: ቁፅሪ ሸውዓተ እንታይ ነራ
0: ጋራጅ
1: ጋራጅ እንታይ ዕረየሉ ጋራጅ
0: ሞታይ
1: ኣበይ ቦታ እዩ ነርሲ ጋራጅ ኢልካ ትሓስብ ናይ ቀደም ናቶም እቶም ድዕሎም ነብሩ መን እዮም ሞ እቶም ድዕሎም ነብሩ እዙ ተጋደልቲ ሓቀይ ራእያ ጆኻ ከይትዳናገር ምእንቲ ጋራጅ ፅቡቅ ኣለካ እምፅኢካያ ተጋደልቲ እዮም ናቶም እያ እዚኦም ተጋደልቲ እዮም ራይ ድፋእ ከዓ ሕጂ
0: ሓሙሽተ
1: እንታይ ነይሩ ሓሙሽተ
0: ዜና
1: ዜና ዜና ድዮም ሓሙሽተ ዜና ዋ ዜና ኣበይ ኣበይ እዮም ነሮ ትግምት ብግምት ካ እምበር ክትፈልጦም ኣይትኽእልና ሕጂ ኢኻ ክትፈልጦም ተጋደልቲ እዚ ድምፂ ሓፋሽ ኤርትራ ቀደም ስኻ ከይተፈጠርካ ከለኻ ምፅኢኻ ዜና ባባኻ ክንደይ ማዕመቱ ባባኻ ክንደይ ዓመቱ 52 ማማኻ ገለመለ ከናላ 52 ገለመለ ባማኻ ኸ 33 ድምፂ ሓፋሽ ክብል ከሎ ባባኻ እፈልጥ እዩ ድሕሪ 50 ገይሩ ኣብ ሜዳ ሕራይ ናይ መወዳእታ 236 ኣለካ ሓጂ ናይ መወዳእታ ሓሲብካ ካብቶም ቆፅሪ ሕሰባ ጆ 236 ሓሲብካ ናይ መወዳእታ ሽዑ ሙሉእ ኣምፂኢካ ኣለካ ሰለስተ ሕራይ
0: ወደብ ዓሰብ
1: ኣይኮነትን ጥቃእ ነራ ኣጆኻ ወደብ ዓሰብ ሓራ ክወፅእ ከሎ ሓራ ክወፅእ ከሎ ኩሉ ሰብ ሽ ኩሉ ሰብ ወፅኡ ተጋደልቲ ምስመፁ ተጋደልቲ መፂኦም
0: ናቕፋ
1: መዓልቲ ናፅነት ኢለካ ትቅጅም ወዲእና ሕጂ

ከመይ ነይሩ ተወዳዲርኩም ስዕርኪ ናይ በዓቂ ስዕርካ ስዕርካ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕራይ ሕጂ ከዓ ሕጂ ከዓ ሰኪረያ

0: መምህር ብጫ ማዕረይ ሆሚ ብሓወይ ከመይ ቀኒኹም ፀጋ ጠናኹም ስድራ ከመይ ኣለው ግርም ሕጂ ዘቕርበልኩም ሕቶ ጓልና ጅምዕያ ሮሞዳን ካብ ኣለቡ ምሩቅ ቆልዓ ማለት እንታይ ማለት እዩ ምክንያቱ ኣነ ምርቕቲ ቆልዓ ኮይነ ክዓቢ ባህጊ ስለ ዘለኒሲ እስከ ምሩቅ ቆልዓ እንታይ እዩ ገለበሉኒ እትብላላ እሞ ናባኹም እዛ ሕቶ
1: ጓልና ጅምዕያ ካብ ኣለቡ የዕብኺ እዛ ጓለይ ሕቶኺ ንዓኸ ጥራይ ዘይኮነ ንዝተወለዶ ቆልዓ ዝጠቅም ኣገዳሲ ሕቶ ኢኻ ሓቲትኪ የቐኒልና ጅምዕያ ጓልና ምሩቅ ቆልዓ ወይ ምርቕቲ ቆልዓ ማለት ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንኻብኦም ዝንእሱ ቆልዑ ክኾኑ ይኽእሉ እዮም ዝሕግዙን ዘተባብዑን ምእዙዛት ትጉሃት ፃዕረኛታት ኣብ መገዲ ንዝፀገሞም ዓበይቲ ዝተሓጋገዙ ሓደርካ መዓልካ የቐኒልና ክብረት ይሃበልና ኣብ ካሕሳኹም የውዕለና ገንዘብኩም እንታይ ገይርናልኩም ጉቡእና ንድዩ እናበሉ ዝኸዱ እዚኦም ኩሎም ምሩቋት ቆልዑ ይበሃሉ እስኺ ድማ እዛ ጓልና ምርቕቲ ከምትኾኒ ፍሉጥ እዩ የዕቢኺ እንዳበልኩ ናብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
0: ሰላም ሰላም ሰላም ጅምዕያ ጓልና ካብ ኣለቡ እዛ ጓለይ ንስኺ እውን ምርቕቲ ብስድራኺ ምእዝዝቲ ብመምሃራንኪ ክብርቲ ብጎረባ ብትኺ ፍትውቲ ምዃንኪ ኣብኣን ከለኹ ቆብ ኣቢለክ ኣለኹ ተረዲአክ ኣለኹ እዛ ጓለይ ይዕብኺ ትምህርትኺ ይኽሰተልኪ እዛ ጓለይ ምሩቅ ቆልዓ ማለት እንታይ ማለት እዩ ኢልኪ ካብ ሓተትኪ እስኺ እውን ምርቕቲ ኢኺ ምርቕ ከብለኪ እየ ምራቐ ከዓ ምእንቲ ኣብ ዝባንኪ እንደገና ክመፅእ ከምኡ ስለ ዝኾነ ከዓ ኣነ ምርቕ ከብለኪ እዛ ጓለይ ሃብሮም ዝረገፅክዮ ለምለም ፀሓፍክዮ ቀለም ሓሳብ ልብኺ የስምረልኪ ተማሂርኪ ትዕወቲ ትምህርትኺ ዛዚምኪ ሰሪሕኪ መሲልኪ ደቅኺ ተሓቅፊ ይግበርኪ እዛ ጓለይ ኣሜን ኣይትሕልፊ ኣብ ዘለኽዮ ኮንኪ ኣብ ኣለቡ ኣሜን ጥራይ በል እዛ ጓለይ ቀደምኪ ምርቕቲ ኢኺ ምራቕ ከዓ ክበፅሓኪ እዩ ፅቡቅ ዝገበረ ከዓ ብከምዚ ክምራቕ ስለ ዝኽእል ፀገም ዝበሃል የብሉን ኩሉ ግዜ ሕጉስ ኮይኑ እዩ ደነብር ሓራይ እዛ ጓለይ ናብ መምህር በጫ ከዓ ከብለኪ
1: ጅምዕያ ጓለይ ሆሚ ብዓርከይ ኩሉ ዝበሃል ብሉፅ ምራቐ መሪቆኪ እዩ ኣሜን ከዓ ኣይሓመቅክን ፍሉጥ እዩ እዛ ጓለይ ኩሉ ምራቐና ከዓ ክበፅሓኪ ተስፋ እገብር ስለዚ ምሩቅ ቆልዓ ዝበሃል ከምዚ ኣቐዲምና ክንብሎ ፀናሕና ምሩቅ ቆልዓ ንዓበይትን ንካብኡ ዝንእሱ ቆልዑ ማለት ንኣሽቱ ዝተሓጋገዝ ኣብ መገዲኹን ኩሉ ግዜ ምእዙዝ ትሑት እንድሕር ኮይኑ ኩሉ ግዜ ትሰምዖን ዘይትሰምዖን ምራቕ ኣለካ ምክንያቱ ንዓዝ ወደ ኢሉ ድምረቐካ ኣሎ ብውሽጡ ከዓ እንዳመረቐካ ዝኸይድ ስለ ዘሎ እዛ ጓለይ ኩሉ ግዜ እዘን ዝበልናየ ንድሕራ ማሊእኪ ምርቕቲ ክትኮኑ ኢኺ እቶም ካልኦት ከዓ ምሩቋት ቆልዑ ክኾኑ ይኽእሉ ብለኪ

ሃራይ መጀመርያ እንኳዕ ደሓን መጻእኹም። እዚ ጋጣም እዚ ኣራኺብና ደሎ በታ ክብርቲ ዕለት ሓደ መስከረም ብረታዊ ቓልሲ ጀመርናሉ ስለ ዝኾነ ኣብዚ ቕንያት ክንገብሮ መሪፅና። ሓደ መስከረም ኢልና ድሕሪኡ እውን ቅዱስ ዮሃንስ ብዙሕ ድመፅእ ኣብ መስከረም። ስለዚ ነታ ክብርቲ ዕለት ከነብዕላ ዘለና ትሕዝቶ ናባኹም ኮነብሎ ኢና ተዳሊና ደለና። ከምቲ ልሙድ ግን ብዝኽረ ሰማእታት ስለ ንፍልም ኩላህና ከከብ ዘለናዮ ንዝኽረ ሰማእታት ሓፍ ንበል። ንዝኽረ ሰማእታት ተዳሎ ቆቢዕ ዝኾነ ጉልባብ ዝክረ ሰማእታት ረፍቲ ንበሩ። ሃራይ እንኳዕ ደሓን መጻእኹም እናበልና ጉጅለ ባህልና ጉጅለ ባህሊ እግሪ መኸል ነቲ ክቡር ዕለት ሓደ መስከረም ምጅማር ብረታዊ ቓልሲ ህዝቢ ኤርትራ ብድሙቕ ንምብዓል እያ ተዳልያ ደላ። ጉጅለና ናይ ባሓቂ ኣብ ከምዚ በዓላት ብፍላይ ንመስከረም ሓደ ኣነ ከም ሰብ መስከረም ሓደ ምጅማር ብረታዊ ቓልሲ ህዝቢ ኤርትራ ናይ ኩለን በዓላትና ዘለዋ ብኤርትራ ኣድባራት እንተበልክዋ እውን ኣይ በዝሓን እዩ ኣይ ገጅፋን እዩ ይግባኣዩ ንመስከረም ሓደ ንምብባል እየ። ምክንያቱ ኳሕ ምስ በለት እታ ጥይት ቋሕ ኢለን ኤርትራውያን የዕንቲ ኣብ ካልኢት ጉጅለ ባህልና ንዓኣ ዝበቅዕ ደርፍታትን ድራማታትን ኣዳልዮም ኣለዉ ናብኦም ከብለኩም። መጀመርያ ዝመጻና ድምፃዊ ሃገረይ ሰጉሚ ኢሎም እውን ከም ዓሚ ተፈሸልለይ ኣትናተይ ገዝሚ እናበለ ዝመጻና ውልዶ ድምፃዊ ናይ ዝጉጅለ ሪም ተወልደ ናባኹም ከብሎ የ። ድሕሩ እውን መሓመድ ሸክ ከሊፋ ብቋንቋ ናራ እሱን ፍሽኽትኡን ፀወትኡን ደሓን ምስ መፀ ትርእይዎ ኣስዕባቢሉ ኣታዛ ፀሓይና ፀሓይና ብደማቓ ሓይልታት ዓለም ኣይ ሓፍራይ ኮና ንዓኣ ክሰርቃ እናበለ እቲ ኣቦ ዜማን ኣቦ ግጥምን ዝኾነ ብዚ ጉጅለ ኣብርሃም ሙሉጌታ ክመፃና እዩ። ድሕሪ ኣብርሃም ኣማሮማ ኣማሮማ ሻዕባን ሃቡኒ ሸጋዮን ሂዳ እፋርስ ታሪክ እበሪ እናበለ ብቋንቋ ብዳዌ ዝመፃና መሓመድ እብራሂም ሓሰን ልክ ክዕ ከምዚ ክመጦ ከሎ እቲ ክሳዱን ጎረርኡን ናይ ብሓቂ ብዳዊት እቲ ትልሂት የርእካ ይቲ መንእሰይ። ድሕሪኡ ክስተት ዘርእስታ ድራማ ክትመፅያ ካብዛ ድራማ ብዙሕ ከም ንምሃር ተስፋ ገብር። ንዓይ ናብዚ ገፀ ጉጅለ ባህለይ ከዓ ናብዚ ገፆም ድሙቕ ጣቕዒት

0: ሸምዋ ዘይምነወካኒ
1: ናኖ እንተዘይ ሰሪሕ ክርዳእል ክኽእል እየ ምክንያቱ ካብ ዘለኸዮ ዝዓቢ ድራር ከዓ የለን
0: ርስቶመይ እቲ ካብ ሰብ ካብ ዘይጠቕሙካ ሰባት ተቐቢልካ ተምፅኦ ዝነበርካ ገንዘብ ዘይኮነስ ትዕበትንኣስ እታ ብርሃፅካ ስርሕካ ተገምፃ ገንዘብ ንስ ኣንዓይ ዝያደ ሓጎስ ትፈጥረለይ
1: እሱ ድኣ ፅቡቕ ኣለኺ ግን ኮነሬል ኮነ ኣይጠቕመኒ ኮዩ
0: ንሱ ይጠቕመካን እዩ ዝጠቕሙካ ዞም ሕጂ ተላሊኻዮም ዘለካ ናይ ንግዲ መሳርሕትካ ሰባት እዮም
1: በዓል ሰሎሞን ማለት ክድ
0: እወሶም ስራሕ ፈጢሮም ኮዮም ደሞ ዝህቡካ ዘለዎ እቲ ባህርኻ ዘምፅቦም ምሕያሻት ገዲፍና ማለት እዩ
1: እወ እሱ ድኣ ፅቡቕ ኣለኺ ግን ሸወይተይ ንኮነሬል ስለምንታይ ትፀለ እዮም
0: ከይ ስራሕካ ስለ ዝበካ ቶቶካባይ ገይሩ ለማናይ ቀይርካ ወረ ንምንታይ ከም ዝበካ ክትፈልጥ ዶ ልዕሊ ኩሉ ኸ ንሱ መሃብ እንተቋሪፅዎስ ንስኻ እንታይ ኢኻ ክትከውን
1: ከምኡ ከ ኣባሎ እዩ ግን የኣብየኒ ትብል እዮም
0: የኣበይካዋ መሃቡን ከይረብርብ እዩ ንስኻ ነብስኻ ትኽኢልካ ግን ናፅነትካ ኣውጅካ ኣለኻ ማለት እዩ
1: እሱ ላ ፅቡቅ ኣለኺ ንዕና ይበል ንዕርፍ
0: ሓንቲ ነገር ግን ክነግረካ ምሽከማን በዓል ሰሎሙን ብዙሕ ፅቡቕ ነገር ገይሮም ኢልካ ምስኦም የስርሑኻ ይሓልዩልካ ብዘይ ዝኾነ መበገሱ ገንዘብ እውን ኣብዚ ኮንትሮባንድ ምስኦም የስርሑካ ኣለዉ ግን ንምንታይ እዮም ዝሕግዙካ ዘለዉ ማለት ይስ ርክብካ ክንፅር ኣለዎ
1: ርክብካ ምንፃር
0: እዋ ንምንታይ እዮም ዝሕግዙካ ዘለዉ ኪንዮ ስራሕ እውን ሰብኣይ ከም ትኸውን ገይሮምካ እንታይ ክትሕግዞም ከም ዘለካ ስክትፈልጥ ኣለካ ምክንያቱ ንነዊሕ ምስኦም ብስራሕ ክትቅፅል ተደሊኻ ርክብ ክንፅር ኣለዎ ርክብ ተነፂሩካ ብኣስ የለን ማለት እዩ
1: ካልኣት ብኣሶ ክንዓቂ ኸኸ ርክብ ክንፅር ኣለዎ
0: እንተነፂሩ እንታይ ክትሕግዞም ከም ዘለካ ትፈልጥ ኢኻ ክምልኡ ኢልካ ጥራሕ ደይኮነስ ክትመላለዩ ኢኹም ማለት እዩ ሓራይ ንዕና ይበል
1: ሓራይ እዚ ብፍፁም ክኸውን ኣይነበሩ ኮነሬል ተፃዊትለና እኳ እዩ
2: ስማዕ ንዶ እንታይ ዝወፅእ ሓበሬታ ኣሎ እዩ
1: እሱ እንዲ ዳኣ ገሪምኒ ዘሎ ስጋብ ሕጂ ዝወፅእ ሓበሬታ የለን
2: ተፃዊቶም ኢልና ኣንተ ስዕድ ክተሓዘካ ማለት ኳ ክልተ ሞት እዩ ሰብ ኣኽሲሮምና ብኸመይ ግን ክፍለጥ ተኻኢሉ ትብል
1: እንታይ እሞ ክንብል ኢና ኮነሬላ መርበብና እቲ ሓደ ስጉምቲ ይቕድመና ምህላው እዩ ትፀገም
2: ስማዕ ሰሎሙን ሕጂ እውን ዝኸፍአ ሳዕብን ከየምፅእ እንከሎ ብቕልጡፍ ዝእልየሉ መንገዲ ክፍጠር ክኽእል ኣለዎ
1: እወ ሕጂ እቲ ግዜ እታ እንኳ ኣማራፂትና ግን ብመንገዲ ርስቶም ጥራይ ክትከውን ዘለዋ
2: ሕራይ ፅቡቕ ግዜ ኸይወሰድና ንወድእ ምሕባር ይገድሰና ድዩ
1: ከከም ኩነታቱ ግዜ ርኢና ንውስኖም ውሳነታት ግን ክህልውና ይኽእሉ እዮም
2: ፅቡቕ
3: ከመይ ውዕልኩም
1: መርሓባ ርስቶም
2: እንታይ ጌርካ ወዲእካ ዶ
3: እዎ ፅቡቕ እንታይ ደኣ ድሓን ዲኹም ገጽኩም ፅቡቕ የለን ማለተይሲ ከምዚ ዝኾነ ዝተታሓዘና ንብረት ገለገለ ኣሎ ድ
1: ኣጆኻ ዝተታሓዘና ወል ሓንቲ ንብረት የለን
3: ድዒ ኣነ ደኣ ከምዚ ክብልብል ኢልኩምኒ ኢለ እንታይ ደ ክብለኩም ደለ ኣነስ ክሓተኩም እንዲ ደለ
1: ፀገም የለን ድላይ ክሓተተና
3: ርክብናስ እንታይ እዩ
2: እንታይ ማለትካ እዩ
3: ርክብናስ እንታይ እዩ ርክብ እንድሕር ነፂሩስ ዝኾነ ባእሲ የለን ማለት እየ
1: ናይ ኣሕዋትን ናይ ስራሕን ርክብ እዩ ዘለና እንታይ ሓዱሽ ዝተፈጥረ ነገር ኣሎ ድ
3: እንድዒ ኣነ ከምዚ ገለ ነገር ዝደለኹም ንገለ ኮይኑ ይስማዓኒ ዘሎ ማለተይሲ ንዓይ እንዲ ተሰሚዕኒ ንዓኹም ተተይ ተሰሚዑኩም ግን ፀገም የለን ሓቂ ትሓሽ
1: እቲ ሓቂ ዲኻ ክትፈልጥ ደሊኻ
3: እንታይ ኣሎ ዲኻ ለ ሓቂ
1: ርስቶም ካብ ሎም እንዳሓር ናይ ኮንትሮባንድ መሳርሕቲ ዘይኮንና ናይ ዕላማ መሳርሕቲ ኢና ክንከውን
3: እንታይ ከመይ ማለትካ እዩ
1: ርስቶም ንሕና ነጋዶ ዘይኮንና ተቓለስቲ ኢና
3: እንታይ ተቓለስቲ
1: ኣይትሰንብድ ንስኻ እውን እንተስ ብፍላጥ እንተስ ብዘይፍላጥ ኣብቲ ቓልሲ እጃምካ ክተበርክት ኢኻ ጸኒሕካ
3: እዋ
1: እዚ ኩሉ ብኮንትሮባንድ ክተመላልሶ ዝጸናሕካ ንብረት ንሜዳ ይኽልኣ ክጸኒሑ
3: እንታይ ኹም ትዛረቡ ዘለኹም
2: ስምዓኒ ሞ ብፃይ ርስቶም
3: ኣነስ ኣብዚ ከለኹስ ይቃለስ ኣለኹ ማለት ድዩ
2: ቃልሲ ግዜን ቦታን ኣይፈልን እዩ
1: ድሓን ርስቶም ዘረባ ናይ ሕፅር ክነብሎ ብሓደ ዓብ ጉዳይ ክንዘራረብ ስለ ዝኾንና ልክዕ ሰዓት 4 ኣብዛ ቦታ ንራኸብ ክትከይድ ትኽእል ኢኻ
3: ሕራይ ከይደበሉ
2: ስማዕን እንዶ ሰሎሙን ምስዚ ምስ ኮነሬል ዘለዎ ቅርበት ኣብ ግምት እቲኻስ ነዚ ሓሲብንያ ዘለና ነገር ክተግብሮ ይኽእል ዩ ዶ ትብል
1: ኣይትጠራጠር በረ ካበይ ድዩ ብዚ ደረጃ ዝበፂሑ ነዚ ንኽትግብር ፀገም ዝበሃል የብሉ ንኺድማ እ
4: እንታይ ፀጉምልታዝ ከምታ ዝመርክዋ ሰጥለ ህወተይ ክገብር ሲ ባዕላይ ፀገም ክኣቱ ብምንታይ ጠፊኢ ክብላታ
0: ኣንተ ተኻ ኾንከ

0: ሸቐሸቕ ከመትካ
1: ኣታ ክንበልዕ ክንብልሲ ክንብላዕ እንታይ ሓደ ጉኢ እንታ
0: እንታይ ኻ ኾንካ ወረ መን ይረኺበካ
1: ስራሕ ኣቋሪፂ ኣለኹ
0: እንታይ ኢልካ
1: ካብ ፅባሕ ስራሕ ከቋርፂ የብለ ክለኹ
0: ወይ ኣነ ዘይሓልፈለ ወእንተ ኮይኑ ኢልካ
1: ንዓይ ኣብዘየድልየኒ ስራሕ ክእትውን ይደል ኣሎ
0: እዞም መሳርሕትኻ
1: ወ
0: ንዓኻ ዳ እንታይ እንዳበልዮም ኣብ ካልእ ስራሕ ዘእትውኻ
1: ሕማቕ ኣጋጣሚ ኮይኑ ሕፅር ብዝበለ ግን ኣነ ካብ ፅባሕ ነዞም ሰባት እዚኦም ጠቕላላ ክረኽቦም ኣይደለን እየ ምክንያቱ ኣነ ዘይደልዮ ነገር ክገብር ይሓትን ኣሎ
0: ፀቕል በጃኻ ካልእ ሰብ ከማን ከይሰምዓካ ወረ ንዓኻስ ካብ ስራሕ ወፃኢ ካልእ እንታይ ስለ ዝፈልጡልካ ዳእዮም ዝሓትኻ
1: ሕጂ ከማ ንዘኪር እዮ ዳሃይ ግን ዳሃይ ኣቦይኒ ከማ ሓቲቶም ነሮም እዮም
0: እሞ ዝማድና እዮም ካብ መጀመርቲ እውን ኮጠርጢረ ነይረ እዩ ካብ ዜሮ ተበጊሶም ስክንዲ ዝክሕግዙና ኣይክእሉን እዮም
1: ኣንቲ ሰብ ንስራሕዮም ደልዮምኒ ንፅባሕ ከዓ ቆፂሮምኒ ኣለዉ ኮየ ዝብለክ ዘለኹ
0: ስራሕ ዳኣ ምሽ ትሰራሕ ኣለኻ
1: ኣንቲ ካልእ ስራሕ ንዓኸ ዘይርዳእክ ነገር ኣሎ
0: እሞ ክትነገረ እንዲኻደ ደለካ ኾንካ እንታይ ካ ትብለለካ ሕጂ ስከ መወዳእቱ
1: እንታይ ክብለክ ዳ ይዕልለክ ኣለኹ ናይ ኮነደል ሰዓት ክትኣክል የፅበ ዘለኹ እምበር ከይደ ንዑ ክነግሮ እዩ
0: ንዑ ዳ እንታይ እዳበልክያ ክትነግሮ መናገር ትኻዲ ኮይኑ
1: ብሓደ ክንከዶም ናብቲ ቆፀራ ምስኡ ክመኻኸር እየ
0: ኣንታ ሓይምካ ዲኻ
1: ኣንቲ እንታ ክሓምም ስኽ እንደበል ነዞም ሰባት ኣይፈለጥክ እዮም ዘለኽ ንስኺ
0: ትማኸር እንድሕር ኮንካ ምስኦም ምስተመሕዋትካ ዘይትመኻር ወይ ከዓ ልዕሊ ዓቕመ እዩ ትብሎም ስማዕ ምሕጋዝ ዝተተረፈካስ ኣፍካ መሓዝ ስቕ ምባል ከዓ ክትፅን
1: ስቕ ኣይብልኒ ሰብኣየ ናይ ሰብኣይ ነገር ካብ ዓለይ ክውስን እየ ክትፈልጥ ተለኪ
0: በልዛ ነገር እዚኣ ዋዓላሞ ኣነ ንስኻን ካብ ፅባሕ ብሓደ ተለና ክትርኢ ኢኻ
1: ትፈልጡ እዮም ዲኹ ነዞም ሰባት
0: ይፈልጦምዎ ንስኻ ሰብኣይ ክትከውን ስረ ዘዕጠቑካ ሰብ ዕለት ካብ ምዃኑ ንፈልጥ
1: ኣነ እውን እኮ ስራሐይ ብግቡእ እየ ስራሕ ኣሎም ነረ ሕጂ ግን ካብቲ ቐንዲ ስራሕና ወፃኢ እዮም ዝሓትኑ ዘለዉ
0: ወይ ኣነ ኣንታ ተማሓይሽካ ነበልጉስ በቃ ንድሕሪት ክትምለስ ኣነ ንስኻን ብሓደ ክንቅፅል ትደልዲኻ ሓፃር
1: እንተ ቀትሎም ንዳ ከመልና ብሓንሳ ክንቅፅል
0: ኣታ ንዓኻ ዳ እንታ ክቐትሉልካ ኣነ ዝበልክዋ ካብ ምግባር ድሕር ከም ዘይብል ትፈልጥ ኢኻ እዛ ነገር እዚኣ ዋዓላ ሞ ኣነ ንስኻን ብሓደ ዘለና ክትርኢኻ
1: ኩሉ ሓደ ንዓይ ደይንሶም ሲ ኣነ ብዘይፈልጦ ሂወት እትዮም ሂወተይ ክሕልፍ እዮም ተሓስቡ ዘለዉ ኩሉ ሕልፈት እዩ ከይደ ኣለኹ ኣነ
0: ርስቶም ኣታ ርስቶም ስምዓኒ
2: ጌታየ ቢሮ ቤት መጽካን ነይረ ሎሚ ኣገዳሲ ዝኾነ መረጃ መጺእና ኣሎ
3: ጎሽ ምን ዓይነት መረጃ
2: እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ኣብዚ ከባቢ ክልተ ወንበዴታት ከም ዘለዉ ተጨባጭ ዝኾነ መረጃ ሂቦምን ኣሎ
3: ምናልባት ግን መጻወድያ ከይከውን መከታተል ኣለብህ
2: ደና ን ኣብ ግምት ኢትና ንከታተሎም ኣለና
3: እርምጃ መውሰድ ኣለብህ ኣብዝ ሓፀረ ግዜ ኣብ ትሕቲ ቁፅፅርና ክንእትዎም ክንክእል ኣለና
2: እሺ እቶም ኣብ ትሕቲ ቀይዲ ዘለዉ ወንበዴታት ንወላዲት ሃገርና ይቅረታ ሓቲትና ክንምለስ ኢና ይብሉ ኣለዉ ከመይ
3: መረጃኦም ወዲኦም ድዮም
2: ኣው ጨርስዋል
3: እንደሱ ከሆነ እንደ ተለመደ ኣስወግዳቸው ጠርሻ ኣለው መሄድ ትችላለህ
2: እሺ ጌይታ
4: ኮነሬል
5: ከመልና
3: እንዴ ርስትየ ደና ይደለህም እንዴ
4: ኮነሬል ንእሽተይ ዘረባ ነራትኒ
3: እሺ ተናገር
4: እንታይ
3: ምስጢር ኣላ ይደ
4: ኣው
3: ምስጢር ናይ ምንታይ ምስጢር
4: ምስጢር ኣሕዋት
3: ርስትየ ኣይዞ ወንድሜ ንገረኝ እስ ኣይዞ
4: እሺ ምን
3: ርስትየ ኣይዞ ኮነሬል ኮነ ኣይዞ
4: ኣው ኮነሬል በጃኹም ኮነሬል ሰበይተይ ክትፈትሓ ንደልያ
3: እባካችሁ እንዴ
4: እባካችሁ
3: በቃ
4: በጃኹም ጓት ኮነሬል በጃኹም
3: ርስትየ በቃ እሱ ነው ምስጢሩ
4: ኣው
3: እሺ ተነስ ኣይዞ
4: በጃ
3: ኣንተ ኮ ወንድነ ለምን እንደዛ ትኾናለ
4: ሽግር እንተተደረበ ብዙሕና
3: ዳህንዳህን ኣይትጨናነቅ ኣይዞ ኣንተ ኮ ወንድነ እንካ ሞዚ እዚ ሃገዝ ኮነ
4: ኣመሰግናለሁ ጓት ኮነሬል ኣመሰግናለሁ
3: ኣይዞ ሕጂ ስራህ ኣለ ንክከይድ ድሃር ክንራከብ ኢና ኮፍ ኢልና ክንእልል ኢና ምሳ ንበል ኣለ እሺ ደናዋል
4: ደናዋል ኣታስኸና ብሩኽ እኒኻታ ምሳ እንበል ኣለን ክእልካኒ ወደ ኸይዶ ክነጉረይ
6: ርስቶም ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ ንኻልኦት ግን ከምስኻ ትብሎ ኣይኮነን ቀታል እዩ ክእለ ጥራይ ዘለዎ
4: እንታይ ወዲ
6: ናፅነትና ክንረክብ ኣይትደሊ እንዲኻ
4: እደሊ እምበር

0: እዛ ዓዲ እዚኣ ናተይ ናትካን እምበር ናይ በዓል ኩነር ኢላ ኣይኮነትን ኩሉ ዝብለካ ዘለኹ ንድሕር ረኣ ተረዲእኻኒ ዓብ ነገር ክንገብር ንኽእል ኢና ዘውርዶ ዘሎ ግፍዕ ንድሕር ዳኣ ንስኻ ጠጠክተብሎ ኽኢልካ ህይወት ብዙሓት ንጹሃት ኢኻ ትድሕን ዘለኻ ናይ ጅግና ስራሕ ድማ ኢኻ ትሰርሕ ዘለኻ
1: ርስቶም ኣብ መስመር

0: አዎ፣ ቆንጂዬ እንዴት ነሽ?
1: ኮነርዬ ደህና ነኝ። አንተስ እንዴት ነህ?
0: ደህና ነኝ። ታዲያ ተዞር የታለች?
1: ወጥታለች፣ አሁን ትመለሳለች።
0: የዘርዬ ልጆች እኮ ምርጥ ናቸው። በተለይ አንቺ ነስቲ።
1: እሺ ኮነርዬ።
0: አንቺ
1: ርስቴ የመጣ በል ተጫወቱ።
0: ቆንጂ ለዘበኞች ደግሞ ቢራ።
2: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
3: እንኳን ደህና መጣ ርስትዬ። ናስቲ ቁጭ በይ
2: ዶንጌዴ። አዎ ድብርብር ልንጽን ይኸው። በቃ ምስሐቅ ይደልለሁ አሰቀኝ። ከስሐቅካ ጥረዲ ኮንኩሲ ወረብስሐቅ ቀትለከ
3: ኮም የዝደል ዘለሁ። አንተ እኮ የሰው ቀመም እኮ ነህ። በጣም ደስታ የካትፈጥር እንዴ ታይኮን ካቀጥቀጥ ብላላ
4: ቆርቆር የብለንሎ
3: በዚህ ፀሐይ
4: ውሽጠ ይበረት ኮይንኒ።
3: አይዞ ስራ ረክ ይበልካሎ።
4: ተዓይነ ስራ ረክብካሎ ይጓት ኮንሬል።
3: አውርስትዬ ወንበዴታት ቀትለ አመርመራዊ ኢለ ክመጽእ ከለኩ ናትካ ስራ ንኣይ ምስሃቂ እዩ ኣነ ድሞ ይከፍለካ ደርፌስ ትክእል እንዲኻ።
4: ኣዎ
3: ማሲንቆስ
4: ይትብትባ እምበር
3: በቃ ኣዝማር ይሁነልኝ።
4: ግን ስራሕ እኮ ርኺበ ኳት ኮንሬል።
3: ካብዚ ናተይ ዝቀልል
4: ካብ ናትካ ይኸብድ እዩ። ኣዝዩ ከማን ይኸብድ ክፍሊት ከማን የብሉን።
3: አንተ እኮ ብስሓቅ ቅጥቀት ለኒ ኢካ ደሞ ክፍሊት ዘይብሉ ስራ እንታይ ዓይነት ስራ እዩ
4: ትስራሕ ዶ?
3: አንተ እኮ ቀልደኛ ነህ። ሽጉጤ ይማእስ ወሲድከ አምጣው። በእሳ ጨወታ ኣለ ሃባስቲ
4: ቀልደኛ ነ ራይ ሕጂ ግን ኣክል
3: እንታይ ትገብር ኣለኻ?
4: ኮፍ በል ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ መስሓቀን ኣይኮንኩ።
3: እስቲ ለእኔ ለእኔ ሽጉጥ
4: ፈትወካየ ትዝጠዓመ ሰብ ንስኸ ይኸንዓይ ልዕሊ ዕላማ ዝስርዕ ነገር ግን የለን።
3: ኧረ ርስትየ፣ ኧረ በናት፣ ኧረ በወንድ ልጅ ያምነካ እኮ ነረ እንታይ ካ ትደሊ
4: ጅግንነት።
5: ዓደየ ኣትምልክዕቲ ዘይትቕይር ቃና ሓድነትኪ ስጉምትና ፅንዓትኪ ሓድነትኪ ስልማትና ፅንዓትኪ ስጉምትና እናበለት ትመፃና ድምፃዊት ሉሲ ሙሴ ምስ መፀት ኣብየል ወርቁን ሄርሜላ ዘርእሰናይን ድማ ስብሓት ስብሓት ስብሓት ይበሃለልካሎ እናበሉ ክመፁናዮም ድሕሩ ሳሞሮ ሞኬ እናበለ ሻብ ስሌማን ብቋንቋ ኹምናማ ክመፅዩ ስዒባት መፅ ድሕሪ ሻብ ስሌማን ግጥሚ ብወጊሑ ደበኽ ከብለልኩም እየ። ሕጂ እቲ ድሙቕ ጣቂዒት ኣይፈለነና ኣነ ክእለ ንዕኦም መእተው እስከ

0: ስኻ ዓብ ሰብ ኢኻ ብዙሕ ሰብ ትፈልጥ ኢኻ ለባም ኢኻ ገለ ኢሎም መሳርሕቶም ገይሮምኒ ክትፈልጥ ኸማ ናነ ተለሚነ የ ስራሕ ጀሚረ
1: ኣታ ስኻ ድኣ እንታይ ክትልመን ስማዕ ኩሉ ሰብ ተሰሓቕካ ዝፈትወካ ከይመስለካ መውዓሊኦም ዝጥቀሙልካ ዘለዉ
0: ሰብኣይ ፅላእካ ንዓይቲ እንኳ ሃብተይ ሰብ እዩ ክዚአን ሓዚአን
1: ናይ ኮነሬል ንጋቱ ደን ዚአ
0: እወ ዶሞዘይ ግንቅኒ ኢላ ክምፅ
1: ኣነ ኮ ይገርመኒ እዩ ብምንታይ ከተናብረኒ ኢለ ተመርዒካ ኮ ድንፅው እዩ ዝብለኒ
0: የንብረክ ግን ኣለኹ
1: ከይፅምወክ የናብረክ ኣለኹ ባበል ኣቦይ ደው በለለይ
0: ንሱ ድኣ ንኩላትና ኣቦና ማለት እንዳኣሉ
1: ንዓኻ ደኣ ካልእ እምበር ወረዲኻ እዩ
0: እዋ ኣደይ ኣቦይ ሓትነይ ኣየምሳዝ ግድ እሞ ንዓይ ኩሉ ነገር ይንበር ኣይሙሳዝ
1: ይኽለካታ ዕድለይ ለኪምካ ባብ ዕድልካ ትነብር ኣለኻ እንግሓዘለይ ዝገንዘብ
0: እ
1: ድሕሪ ሕጂ ካብ ኮነሪል ንጋቱ እንታይ እንዳገበርካ ተምፅኦ ዘይፍለጥ ገንዘብ ኣይቅበለካኒ ሓሲኻ ዲኻ ተምፅኦ ዘለኻ ሰሪቕካ ዲኻ ተምፅኦ ዘለኻ ሰብ ቀትልካ ዲኻ ተምፅኦ ዘለኻ
0: ኣነ
1: ንስኻ ወ ኣኸለ ኣይቅበለካኒ
0: እዚ ፅጋብ እዩ
1: ፅጋ እንታይ ኣብሊዕካ እኒ ፀግባታ ንስኻ እንበርሙስ ኣብ ክንዲ ሰሪሕካ ገንዘብ ተምፅእ ጭራ ኮነሪል ንጋቱ ሒዝካ እናኽድካ ዘዝሃበካ እናተቐበልካ ሽመይ ከተኽፋኒ ከተፈንፍነኒ ዲኻ ደሊኻ በዚ ሕብረተሰብ
0: ዋትም ሰባት እንታይ ትብለኒላ ንዓይ ገንዘብ ከምፃኽልክ ትኳያኹዩ ተዘይምፃኽል ትኳያኹዩ እሞንታይ ድኣ ክገብር ትደሊኒለኺ
1: ዘይገንዘብካ ይገንዘብካን እዩ
0: ኣብ ጅባኻ ተኣቲ ገንዘብካ ይብለክ ኣለኹ ብነፍሲ ክትቆያቕ ስለ ዝደረኺኽ እምበር ናይ ገንዘብ

0: እንካ ሙዚ ንካ
1: ምን
0: እዚ ሃገዝ ኮነከ
1: ኣመሰግናለሁ ጓትኮነል ኣመሰግናለሁ
0: ኣይዞ ኣይዞ ሕጂ ስራሕ ኣለ ንክከይድ ድሃር ክንራከብ ኢና ኮፍ ኢልና ክንእልል ኢና ምሳ ንበል ኣለ እሺ
1: እሺ
0: ደናዋል
1: እሺ ደናዋል እሺ ኣተስኸና ብሩኽ ዲኻታ ምሳ እንበል ኣለን ክእልካኒ ኸይዶ ክነጉረይ
2: ርስቶም ምናልባት ንዓኻ ሕያዋይ ክኸውን ይኽእል እዩ ንኻልኦት ግን ከምስኻ ትብሎ ኣይኮነን ቀታል እዩ ክእለ ጥራይ ዘለዎ
1: እንታይ
2: ናፅነትና ክንረክብ ኣይትደልን ዲኻ
1: እደሊ እምበር
2: ርስቶም
3: ከይፈይጣ ክናፈርቆ

0: de un chapargo.
1: አው ቆንጂዬ እንዴት ነሽ?
2: ኮነሪዬ ደህና ነኝ። አንተስ እንዴት ነህ?
1: ደህና ነኝ። ታዲያ ተዞር የታለች?
2: ወጣለች፣ አሁን ትመለሳለች።
1: የዘርየ ልጅሽ እኮ ምርጥ ናቸው። በተለይ አንቺ ነሽቲ።
2: እሺ ኮነሪዬ።
1: አንቺ
3: ወረን
2: አአ ርስቴ የመጣ በል ተጫውት።
1: ቆንጂዬ ለዘበኞች ደግሞ ቢራ።
3: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
1: እንኳን ደህና መጣ ርስትዬ። ናስት
0: ኮይ ሰይጣ ከና ሰርቆ እስራ አድርጎ እንዲያው ሸፋርጎ ሸፋርጎ።
1: አው ቆንጂዬ እንዴት ነሽ?
2: ኮነሬልዬ ደህና ነኝ። አንተስ እንዴት ነህ?
1: ደህና ነኝ። ታዲያ ተዞር የታለች?
2: ወጣለች፣ አሁን ትመለሳለች።
1: የዘርየ ልጅሽ እኮ ምርጥ ናቸው። በተለይ አንቺ ነሽቲ።
2: እሺ ኮነሬል።
1: አንቺ
3: ወረን
2: አአ ርስቴ የመጣ በል ተጫውት።
1: ቆንጂዬ ለዘበኞች ደግሞ ቢራ።
3: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
1: እንኳን ደህና መጣ ርስትዬ። ናስት
0: ኮይ ሰይጣ ከና ሰርቆ እስራ አድርጎ እንዲያው ሸፋርጎ ሸፋርጎ።
1: አው ቆንጂዬ እንዴት ነሽ?
2: ኮነሬልዬ ደህና ነኝ። አንተስ እንዴት ነህ?
1: ደህና ነኝ። ታዲያ ተዞር የታለች?
2: ወጣለች፣ አሁን ትመለሳለች።
1: የዘርየ ልጅሽ እኮ ምርጥ ናቸው። በተለይ አንቺ ነሽቲ።
2: እሺ ኮነሬል።
1: አንቺ
3: ወረን
2: አአ ርስቴ የመጣ በል ተጫውት።
1: ቆንጂዬ ለዘበኞች ደግሞ ቢራ።
3: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
1: እንኳን ደህና መጣ ርስትዬ። ናስት
0: ኮይ ሰይጣ ከና ሰርቆ እስራ አድርጎ እንዲያው ሸፋርጎ ሸፋርጎ።
1: አው ቆንጂዬ እንዴት ነሽ?
2: ኮነሬልዬ ደህና ነኝ። አንተስ እንዴት ነህ?
1: ደህና ነኝ። ታዲያ ተዞር የታለች?
2: ወጣለች፣ አሁን ትመለሳለች።
1: የዘርየ ልጅሽ እኮ ምርጥ ናቸው። በተለይ አንቺ ነሽቲ።
2: እሺ ኮነሬል።
1: አንቺ
3: ወረን
2: አአ ርስቴ የመጣ በል ተጫውት።
1: ቆንጂዬ ለዘበኞች ደግሞ ቢራ።
3: ኮነሬል የሰው ጮማ፣ አቤት ቁመና፣ አቤት ፎርማ።
1: እንኳን ደህና መጣ ርስትዬ። ናስት
3: ቁጭ በይ ዶንጌሌ። አዎ ድብርብር ልንጽን ይኸው በቃ ምስሐቅ ይደልለሁ አሰቀኝ።
4: ከስሐቅ እካጥረ ዴ ኮንኩሲ ወረ ብስሐቅ ቀትለከ
3: ኮም የዝደል ዘለኹ።
1: አንተ እኮ የሰው ቀመም እኮ ነህ። ብጣዕሚ ደስታ የካትፈጥር እንዴ ታይ ኮንካ ቀጥቀጥ ብላላ
4: ቆርቆር የብለንሎ
1: በዚህ ፀሐይ
4: ውሽጠይ በረት ኮይንኒ።
1: አይዞ ስራ ረክ ይበልካሎ።
4: ታዓነ ስራ ረክ ይኮለ ይጎት ኮንሬል።
1: አውርስቲዬ ወንበዴታ ትቀቲለ አመርመራው ኢለ ከመጽእ ከለኩ ናትካ ስራ ና አይ ምስሐቂው አነ ደሞ ይከፍለካ ደርፌስ ትክእል እንዲያ
3: ቁጭ በይ ዶንጌሌ። አዎ ድብርብር ልንጽን ይኸው በቃ ምስሐቅ ይደልለሁ

0: ኣሰቀኒ
1: ከስሕቕካ ጥረ ደይ ኮንኩሲ ወረ ብስሓቅ ክቐትለከ
0: ከም እየ ዝደሊ ዘለኹ።
1: ኣይኮነ
0: ኣንተ ኮ የሰው ቀመም ኮነ ብጣዕሚ ደስታ የካ ትፈጥር እንዴ? እንታይ ኮንካ ቀጥቀጥ ትብላ ኣላ?
1: ቁርቁር የብለን ኣሎ
0: በዚ ፀሓይ
1: ኣብ ውሽጠይ በረት ኮይኑኒ።
0: ኣይዞ ስራሕ ረኪ ይበልካ ኣሎ።
1: እንታይ ዓይነት ስራሕ ረኪብካሎ ይጓት ኮንሬድ?
0: ኣውርስቲ እየ ወንበዴታት ቀቲለ ኣብ ምርምራ ውኢለ ክመፅእ ከለኩ ናትካ ስራሕ ንኣይ ምስሃቅ እዩ። ኣነ ድሞ ይከፍለካ ደርፊ ዝትክእል እንዲኻ
2: ቁጭበይ ቶንጌደ ኣው ድብርብር ኢል ንፀኒሑ በቃ ምስሃቅ ይደል ኣለኹ። ኣሰቀኒ
1: ከስሕቕካ ጥረ ደይ ኮንኩሲ ወረ ብስሓቅ ክቐትለከ
0: ከም እየ ዝደሊ ዘለኹ።
1: ኣይኮነ
0: ኣንተ ኮ የሰው ቀመም ኮነ ብጣዕሚ ደስታ የካ ትፈጥር እንዴ? እንታይ ኮንካ ቀጥቀጥ ትብላ ኣላ?
1: ቁርቁር የብለን ኣሎ
0: በዚ ፀሓይ
1: ኣብ ውሽጠይ በረት ኮይኑኒ።
0: ኣይዞ ስራሕ ረኪ ይበልካ ኣሎ።
1: እንታይ ዓይነት ስራሕ ረኪብካሎ ይጓት ኮንሬድ?
0: ኣውርስቲ እየ ወንበዴታት ቀቲለ ኣብ ምርምራ ውኢለ ክመፅእ ከለኩ ናትካ ስራሕ ንኣይ ምስሃቅ እዩ። ኣነ ድሞ ይከፍለካ ደርፊ ዝትክእል እንዲኻ
2: ቁጭበይ ቶንጌደ ኣው ድብርብር ኢል ንፀኒሑ በቃ ምስሃቅ ይደል ኣለኹ። ኣሰቀኒ
1: ከስሕቕካ ጥረ ደይ ኮንኩሲ ወረ ብስሓቅ ክቐትለከ
0: ከም እየ ዝደሊ ዘለኹ።
1: ኣይኮነ
0: ኣንተ ኮ የሰው ቀመም ኮነ ብጣዕሚ ደስታ የካ ትፈጥር እንዴ? እንታይ ኮንካ ቀጥቀጥ ትብላ ኣላ?
1: ቁርቁር የብለን ኣሎ
0: በዚ ፀሓይ
1: ኣብ ውሽጠይ በረት ኮይኑኒ።
0: ኣይዞ ስራሕ ረኪ ይበልካ ኣሎ።
1: እንታይ ዓይነት ስራሕ ረኪብካሎ ይጓት ኮንሬድ?
0: ኣውርስቲ እየ ወንበዴታት ቀቲለ ኣብ ምርምራ ውኢለ ክመፅእ ከለኩ ናትካ ስራሕ ንኣይ ምስሃቅ እዩ። ኣነ ድሞ ይከፍለካ ደርፊ ዝትክእል እንዲኻ
3: ናኣክል
0: እንታይ ትገብር ኣላ?
3: ኮፍ በል። ካብ ሕጂ ንህዝበይን ሃገረይን ዕንቅፋት ዝኾኑ ምእላይ ይስርሐይ መስሓቀያን ኣይኮንኩ።
0: እስቲ ለእኔ ለእኔ ሽጉጥ
3: ፈትወካየ ዝጠዓመ ሰብ ንስኸ ይኸንዓይ ልዕሊ ዕላማ ዝስርዕ ነገር ግን የለን።
0: ረ ርስትየ ረ ብናት ረ ብወንዲ ልጅ ያምነካ ኮን ይረ እንታይ ያካ ትደሊ
3: ጅግንነት?
4: ዓደየ ኣትምልክዕቲ ዘይትቕይርቃና ሓድነትኪ ስጉምትና ፅንዓትኪ ሓድነትኪ ስልማትና ፅንዓትኪ ስጉምትና እናበለት ትመፃና ድምፃዊት ሉሲ ሙሴ ምስ መፀት ኣብየል ወርቁን ሄርሜላ ዘርእሰናይን ድማ ስብሓት ስብሓት ስብሓት ይበሃለልካሎ እናበሉ ክመፁናዮም።

0: እዚ የስሕቕኒ እዩ ሓንጣን ኒካል ማዓስያ ረኺባትኒ ኣነኮ ወኪል ናይ ዝገዛ እምበር ዋና ይኮንኩ ዋና ደይኮንኩ ከመይ ኣቢል እየ ነዝትካል ክህባ ዝኽእል ኣነ ዝህብ እንተዝኸውን ንዓይ ወሰድክዎ
1: ኤኮ ተሓቂ መፀ መስፍን እውን ረዘነ ነታ ትካል ናብ ስሙ ናብ ነብሱ ቅይራ ይደሊ ስለ ዘሎ ስለ ዝበለኒ ኣነ ቀዲመ ክስይሰካ
0: ሓንጣን ምሽ ኣነ ካብ ቤላሮባ ምሻጥ ኣጋላጊለ ኣብዚ ትካል እትየ መበገሲ ሂበ ኣብዚ ደረጃ ዝብፅሐካ
1: ወ
0: ብዛዕባ ቤት ቁርሲ እንታይ ዶ እንዶ ነርካ እዩ ንዑስማን ከም በድሓት ከምፅአ እንዳ ዝማም ቃውቃው ከም ትብል ድሕሪ ምግባር ዘይኮነን ሃብትን ዝናን ንብረትን ጌርካ እሂ ትርስዖ ዲኻ ዚ
1: ከመይ ኢለ ክርስዖ
0: እሞ ዝትካል ናብ ስመይ እንተሰጋግርሲ ንስኻ መዓሰልካኒ ኣንታረሳዒ ንስኻ ናተይ መንቀኛ ክትከውን እሞ ሃ ዝኾነ ነገር ዘየለ
2: እዋይ ውርደት ኣቶ ረዘነ ከም ዓምና ቆልዑ ኣለዋህን የለን እዚ ሓሳባት እዚ ናቱ ዘይኮነ ናይቲ ግን ኣይመስፍን ምኽሪ እንተንኮልን ብጀኹም ኣይተሓዝሉ
0: እሞ ሰብ ዚ ቆቆልዓ ኣይኮነን መስፍን እንታይ ዓይነት ሰብ ምዃኑ እናፈለጠ ብቤት ፍርዲ ከም ዝተወሰነሉ እግሩ እግሩ ስዕብ ኣሎ
3: እወ መስፍን ቀሊል ሰብ ኣይኮነን ዑስማንን ሚካልን ንዓምና ከም ዘማኸርዎ ስለ ዝፈለጥ ምስ ክልቲኦም ክበኣሶ ኢሉ ይሽራሕ ሓሲቡ
0: ክገርመካ ሓንጣል ክድውለልካ ናሓሰውኪ ኣዛ መፅዋዕታ ሰዲድካ
4: ምካብ ዝትካል ጠቕሊልካ ዲ ክትሰጎንለ
0: ኣይፋሉ መኪና ኣብ ጋራጅ ስለ ዘላ ኣብ ኤርፖርት ኣጋሽ መፁ ስለ ዘለውኒ መኪናካ ክተለቅሓ ንደለየ ነረ
4: ሰትሕ ወደ ጠቕሊልካ ንናሓላልካ ውፀዳ ንስኻ ዝገበርካ መደቂ ይወይ ንስኻ ዝገበርካ ብዝ ደበዚሒ እንታይ ንዓካዳ ዋላ ብካል ሸሎኒ ከማንሪኢ ኣለካ ሓወልቲ ምሰራሕ ውልካ እንታብሩ እንታለዋ
0: ሕጂ እውን ኣይትሃወ ከምዚ ብቐርና ከይትነክስ ንኩሉ ነገር ህዲ ኢልካ ሰብሎ ኣሎ ኤርፖርት ኦኬ ፅቡቅ ነፋሪት ላንድ ጌይራ ኣላ ሕጂ ኦኬ መፃ ኣርአ መፃ ቻው
4: ኣጋሽ ዘ መፅኦም ጋስለ
0: ዳሓ ስለ ዝረኸብኩ ኮ ምድዋል ኣቋሪፅ እዩ እቶም ኣጋሽ ከዓ ናተይ ጥራሕ ዘይኮኑ ኮላይ ናትካ እዮም
4: በዓል ማ ንድዮም
0: ዝማ ምስ በዓል ቤታ ናብ ዓዶም መፅኦም ኣለዉ
4: ብቻኻ ዝናሓዊ እዚኣ ንዝማም ከይ ነገረ ብቻኻ
0: ኣብ ደረጃኻ ዝወርድ ሰብ ኣይኮንኩን ደጊ መኸላለየካ ረዘነ ምሃል ረዚን ከምስመ
4: ተመስገን ኣምላከይ ፀድፊ ፈጢርካ መዳያይዎ ዝገበርካሉ ተመስገን
3: ኣት ዓምና ከምዚኣቶም ዝኣመሰሉ ረዘንቲ ሰባት ከለዉሲ ምዝ ክንቲት መስፍን ትተዓራርኽ
4: እንታይ ዋገብር ኣዝገር እንዲፀሊኢለይ ናይቲ ሓጓዝ እዩ ንዝተረባረዘና ዝተውዓልካሉ እንዲኻ ንዝማም ኣይነግረልካን እዩ ኮይኑ

0: ማሕበራት ለን እገለ ሻዕቢ ልትሪ ኣብዲ ንንደፈና ቴከ ገለ ዝተዓመሮት ለንትናፍ ኣባን ላዓለያት
1: ኣብዕቡ ለም ማሕበራት ሄን ምሸጊ ዓለ
0: ለም ማሕበር ስያሰትን ሰረን እግለ ዝትዕማር ሳዒድ ዓለያ ወለ ሰረን እግል ሓቅ ሻዕባን ውሕርየትን ከድማ ላዓለያት
1: ውሕርየት ልብሉ ዓለው ሄን ከሎም እንቶም ኣብዕቡ
0: ብዝሓ ኣምቶም ገለ ምኖም ወልዳብ ወልዲ ማርያም ሼክ እብራሂም ስልጣን ውሎም ለመስሎ በድሓ መዓሉ ኣኢለ ስላሴ ከም ሰልማጣ ህየ ሰሮም ኣሰረዮም ወሰሮም ህየ ቃዓተለዮም ወበክት ለረክበ ህየ ኣብርሆ ሃርባ
1: ምንታ ኸኢለ ስላሴን
0: ኣኢለ ስላሴ ሹም ናይ ኣቶቢ ዓላ እግል ሻዕቢ ልትርያ እብሄለት እግል ኣስተዕምራ ዝሓደል ዓላት እግል ምሃርባ ትቃትል ወግል ሻዕብ ለኣስር ወቃዓትል ወማሉ ደሙት ለዓላት
1: እግል ሃይለ ስላሴ ቅትል ንረኣብሉ ፋርስ ተሓገል ኣብዕቡ
0: ሰኒ ተሓገለው ያስር ወየ እሊ ሽቕል ሃይለ ስላሴ ሊትከበቶ ፍራስ ከለወዳዕዋተ ኣለው
1: ኣብዕቦ እንተ ታሪክ ዓዋተ ዳግም እዩ
0: ታሪክ ዓዋተ ብዶህት ይበ ሕነወንተን ከለሱት ናጣሪ ይኮን ምኑ ገለግል እድገም እግልካቱ ዓዋተ እቲ ሃበራዳ ደዋይሕ መገለላ ተወለደ ፈርስቱ እቲ መደ ጠልያን ምስል ጠልያን ደርሰ ወተ ኣስከራ ጠልያን እንደ ዋጥቀት እንግሊዝ ኣቆመጠት ህየ እግል እንግሊዝ እንደ መጠዮም ስላሕ ቡኒ ዓጀል ኣቀቡቡ ቤለዮም ውብለ ህየ ማል ዓድል ኣዳመተ በልስ ወዓድል ኣቀባዕለ ሰማኒት ያስር ወልየ
1: ኣይዋ ኣብዕቡ
0: እንግሊዝ እንደ ሃልፈው ኣይለ ስላሴ ከም ሰልማጠ ህየ ኣይለ ስላሴ ሻዕብ ለኣስር ወቃትል ወማሉ ደምስ ሰበት ዓላ ምስሉ ብዶሕ መሻክል ወደው ሓታ ምልዝዘክረኒ

0: ግልዲ ማ ያጥራካ
1: ሓሳብካ ኣዋቴ ሓሳብካ ሓሳብካ ኣዋቴ ይትክተለኒ ይትክተለኒ በናት በናት
0: ኣዋቴ ሻዕብየ ክትጀርስ ወማል ዛዕብየ ክትዝመት ይመጣካ
1: እእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእ
0: ሃይዋንታ
1: እነ ዘማጅ ኮኒ ተሊከለው ተሊከለው
0: ላእካ መላእከየካ
1: ኮሎኔል ቱ ኮሎኔል
0: ኮሎኔል እጉል ኮሎኔል ኣዋተ ለዘመትኩ ኣፍሽከረ ይምን እየ ወእንተ ነወስካ ምጣ ዝመት ብለ ይከበሉ
1: እሺ እሺ
0: ስማዕ እንደ ዋርየኮ ሓሪ ይበልስናና መላኪን ለውርያ ኣለየኮ ዲበ ኮሎኔል ክግላ ብርዳቱ ሕልፍ
1: እሺ
0: ጌዝ ምን እየ
1: እሺ
0: ጌዝ
1: እሺ
0: ስራ ስራ ወስራ

ይሄ ቆሻሻ የሆነ ሽፍታው ለኔ ኮሎኔል መድፈር ወንጀል እንደሆነ በደንብ ነው ማስተምረው። እኔ ኮሎኔል ስንት ታሪክ ስንት ታሪክ በመስራት ነው ኮሎኔል የተሸምኩ። እንደሱ ሽፍታው ያልኮን ሻለቃ ዳሬኩም አበዘኑ እንደጸበጥኮ እትከደም ሻቡ ህይወቱ ነው ማሳልፈው ዮም አክራ ሙሉታ እልሽፍታ ይል አሳያለሁ።

0: ጋግዒ ወፍሉይ ምን ሓይ ሃይበትለይኮ ዓውታ ግርሒብ በቢል
1: ማሻላ ወትባረከላ ማሻላ ወትባረከላ ማሓርኩም ይደባ ንሓርኩም ይደባ ያረይ ምን ድጋሕት ሙሳማ 50 ጠሊት ማጣት ኣለ
2: ኣናማ በማቅጠነንኪ ነዊድ ወነገነት ምንዕና ከዓውንተ ግርሒም ገሚን
3: ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ ያወናኔ ናኔ

0: Della. ና አሁን ምን ታደርጋለህ መሰለ? የዚች መንደር ህዝብ አንድም ሰው ሳይቀር ሰብስብልን። ገባ?
1: እሺ።
0: ቶሎ በል።
1: እሺ።
2: ያው ሰላም አለይኩም።
3: ቁመንተ
1: ያው ብጠሮ ብጠሮ አሰና ይነስኩ መጻኩና ምን አመራ አከይ መባልሽ ትብለሶ እሊ መስእሎም ተገጎምኑ ዮም ልጭ ጃሬ ተሌት ወደየኩም ናን ለድግት ላከዲ ቢል ብለናሃለ
3: ያ አላይ እንተ በዓላያ ካን እንተ
1: ሓና ጀማዓዲ ሓና ምን ገበይ ነሳውና ወፅዋሮም ኣርፋውና ወለይቱ ምስሎም ካርከር ለብሉውን ኣለው
3: ያ ረቢ ኩርዖም ያ ረቢ ኩርዖም
4: ይኸው ሰላም ዓለይኩም ሰነህልኩም ቀደም ቦሎ ኣርሒቦ ማይ ስተው ዓርፎ
0: እሺ እንግዲህ አሁን እናንተ አቤታዊ ህዝብ ናችሁ ማለት ነው። ቆይ ቆይ እናንተ የት ነው የምትሮጡት? መጀመሪያ ይቅመሱት።
1: አሰልፍ ለነብራኩም ጣዕሙ ምኑ ልብለኩም ሃላ
2: ለጢፍ ያለ ሃራም ናብራ ቃናት ናሕና ልብልዑ ደሞ መኖምን
1: ምትገበልኩም ይኸው ነብራኩም ሽኩክ ኣላ ጣዕመሉ
4: ምን ሸከክ ዲ ባህለ ነብራ ዘሃድረ መንእሳት ሒፍን ፋግረታ እሸክ ብዲበ
0: ምንድን ነው ሸከኩኝ ማኩኪ የሚባል ነገር ቁመስስ ነው ምላችሁ? ቁመሱት
1: ይኸው ምራዱ ዘውእሉ ናፈላቅ መክኒ ምስለምና አርሕ ብስምላ ብስምላ በሎ
2: ብስምላሂ ብስምላሂ ሃከመ ምራዱ ሉትማስ
0: አሁን መጠጣት ትችላላችሁ እናንተ። አሁን ወንበዴዎች የቴት ነው ያሉ? እስቲ ንገሩን።
4: ወንበዳይ ጣፋ ወንበዳይ የሀላ በዲር ልምድር ቃዕተው ምን የሀላ ውጡ ሀርበው።
0: ታዲያ በዚች መንደር አንድም ሰው ቢሆን የቀረ ሰው የለም?
4: ቀሪም ቆሆ ምን ብላላ ያመጣ
1: ዲብን ላዓድ ለተርፈ እለቡ ልብላካላ
4: ምሽ ዲብን ላዓድ ይኮነት እርድ ይኸለው
1: እዚ መንደር አይደለም ብመሬት የለውም ይላሉ።
0: ታዲያ ሁለቱ ወንበዴዎች ቆስሎ አልተመለሱም እዚህ?
2: ወንበዴ ጠፋሽ ጠፋሽ ያለው ትለምድር
0: ንገራቸው አተ።
1: እሺ እሺ መለህ እና ስለዘላላ እና ስለዘላላ ግምሽ ይተብዱና ክለ ወንበዴ ጅርሓም ዲብንቶም ከብድል ዓድሑብ ዓም ሃለው ልብላላ ህምፅኦም ልብላላ ይኸው
4: ዋጋ ሰብር ውደ እንተ ጣምዕል ምን ረባዕ ቆት ከተበት ይሰራካ ኤማን ውደ
0: ምንድን ነው የሚለው ሰውዬ
1: ይናገራሉ።
0: ታዲያ ጉዳዩን ለመደበቅ ነው የሚናገሩት?
1: አይደለም አይደለም
2: አይደለም አይደለም ሕና ቁሎት ወንበደ ትቀብራቸው መይቱ ትቀብራቸው ትቀብራቸው ነው
4: ቀብራቸው ሐቆሞተው ቀበርናሆ ምትል ቀበርናሆ
0: ቀበራች
2: አዎ ቀበራችሁ ቀበራችሁ
0: ለምን
2: አቤ
0: ለምን አሞራ አይበላቸውም
1: እግል ምትቀብሮም ሆሆባ ይበላዓዮም ልብልሃላ
2: ላ ሐውለ ወላ ቁወተ ላ ብላህ ላ ማላ ይሕና ወት ሚን አደም ሸሪፍት ናቱ ሸሪፍ ሐቆሞተ በሱን ቀብሩ እንደራው እንደንሰምዕ ሆባ ይግሉ ብልዑ ዲና ኩሉ ኩሉ ይሰምዕ ሕኩመት ሄ ገና ይተሓደህነ ዲ ብንብላ ይገበት እንተማዲ
0: ምንድን ነው የሚለው ሰውየ?
1: በሃይማኖት የሞተ ሰው መቃብር ነው፣ በመንግሥት ደግሞ ሬሳው ያስፈልጋል አልአንልም ይላሉ።
0: ጉድጓዱን ቀፍራችሁ ሬሳውን ታሳዩን አላችሁ በደንብ እንዲያውም በግድ
1: ለቀብር ለቀብር ሕፈሩ ልብላለ ይኸው
4: ያ ለጢፍ ያ ለጢፍ ሳዕነ ወሰለምና ቀብር ሕፈሮ ላተሳ መዓማይ ሕነወ ቀብር ይነሐፍር ግናዘት ሐቆሞተት ምን ቀብር ይነፈግራ በአንጓህ ዮም አልቅያመ ረብ ልዓለሚን ግልት ሓሰባና አባቱ
1: ሬሳ መውጣት በሃይማኖት አይፈቅደም ሃይጣት ነው በመንግሥት ሰማያት ረቢ ይጠይቁል ብለዋል።
2: ሐቁ ነው ሐቁ።
0: ዝምበል አንተ ወንበዴ፣ አንተ ለራስህ ወንበዴ ነህ። ከወንበዴዎች ጋር እየተባበርክ መሳሪያ እያቀባበልክ አሁን ጻድቅ ትመስላለህ? እደፋሃለሁ። ታዲያ ከተቀበሩት ልብሶቻቸውና ትጥቆቻቸው የት አለ? አምጡት እዚህ።
1: ይኸው ሐቆሞተው ለዓፍሾም ሐምፁኡ ልብልሃላ።
4: ሐምድ ሐምድ ንዓንደ ረቢ ምን ለህውነው ምን እና እንደ ላበሊ ልታካን ሃላቡ መጻና ረቢ ኩርዖም
0: ምንድን ነው የሚለው ሰውየ?
5: ማስራዎቹ ይመጣሉ።
0: መሳሪያ?
5: አዎ
0: መሳሪያ አለ እዚህ መንደር?
5: አዎ
0: እዚህ
1: ጣም ቁምሰሪ ብለሎ። አዎ
0: አተ አተ በቀለ ጥሩ አድርገህ ጠብቅ እባክህ። መሳሪያ ይዘው ይመጣሉ።
4: ያም ገበኩም መሳሪያ ይኮን አበሊት አበሊት ልብሶም ትልባሶምቱ ጀራጠቱ
5: ጋድ ልብሳቸው ነው ልብሳቸው ልብሳቸው ልብሳቸው
0: ልብስ አስከብተው አተ አስከብተው
1: ክረዩ ክረዩ ወሰብ ተብደና ክረዩ።
0: ሌላስ የቀረካለ ጠይቃቸው።
1: እሺ بعدها لبلها الله
2: أنت تعرف تهليت لأبو بلو
4: تعرف تهليت لأبو بس الليتو اللي لباستو
1: قاد نسنو ليلة يلم بلوال
0: ليلة يلم ولا تترشن على شو
4: لا إله إلا الله محمد رسول الله سبحان الله لا إله إلا الله
0: بتالي أنت ومبري كنزي وندما وشاك قار ومبري وش بانت قول قادو كبر على شو
4: لا لا لا لا لا لا لا لا لا لا لا لا لا لا
6: لا لا لا لا لا لا لا لا لا لا لا لا لا لا لا
4: لا لا
2: لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا لا
4: لا لا لا لا لا لا لا لله رب العالمين شهد لي انت كا بيزانا يا هيا كيف بلاه لبكاي كل ايدك يا شهد لي اصنع دم كبيرك يبدا لبير حطر هي حطر تدرارو

0: ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ትውዕሉ? ሎም ሰሉ ስባሕት መስከረም ፍርቂ መዓልቲ ፍርኣን ስላለዎ ዜናታት ውሽጢ ንወፃኢ እንንሆ ዜና ዘቕርበልኩም ለዋም ተክለ ክትከታተሉና ብክብሩ እንዳዓደምኩ ኣርእስተ ዜና ክቐድም። ብምክንያት ዝኽሪ ባሕቲ መስከረም 31 ነሓሰ ኣብ ኣስመራ ባህላዊ ምርኢት ቀሪቡ። ኤርትራውያን ነበርቲ ስዑድያ ብበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፀምቢሎም። ኣብ ንኡስ ዞባ ተሰነይ ኣብ ምድላውን ኣጠቃቅማን ባህርያዊ ድኩዕን ፀረ ባልዕን ኣስተምህሮ ተዋሂቡ። መራሕቲ ሩስያ ቻይናን ህንድን ኣብ ኪርጊስታን ተራኺቦም ኣብ ምዕባል ኩሉ መድያዊ ዝምድና ዘትዮም። ግሪክን እስራኤልን ናይ 13.5 ቢልዮን ዶላር ወታደራዊ ውዕል ከቲመን። ኤሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላይ ምብራቕን ኤሮጳን ፀዊዐን። ናብ ዝርዝሩ ክንሰግር፣ ብኣጋጣሚ ባሕቲ መስከረም ትማሊ ኣብ ኣስመራ ባህላዊ ምርኢት ቀሪቡ። ነቲ መደብ ስኻትለት ወኪር ኤና ቤቴል ሰለሞን ዘዳለወቶ ፀብጻብ ገር መስቀል ገርዝግሄር ካቅርቦ እዩ።
1: ብምክንያት ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ትማሊ 31 ነሓሰ ኣብ ሰዓታት ምሸት ኣብ ኣዳራሽ ሲነማ ሮማ ባህላዊ ምርኢት ቀሪቡ። እቲ ብምውሃድ ኮሚሽን ባህልን ስፖርትን ሃገራዊ ኣዋሃድ ሽማግለ በዓላትን ዝተወደበ ምርኢት ንርዝነት ትርጉም ናይቲ ዕለት ህዝቢ ኤርትራ ንናፅነትን ክብረትን ዝኸፈሎ ዋጋን ዘረጋገፁ ዓወትን ከምኡውን ንሓድነትን ስኒትን ህዝቢ ኤርትራ ዝገልጽ ብትሽዓተ ቋንቋታት ብሄራትና ዝተዳለወ ጣዕመ ዜማታት ድራማን መዛምርን ዘጠቓለለ ትሕዝቶ እዩ ነይርዎ። እቲ ንልዕሊ ሰዓትን ፈረቓን ብኤርቲቪ ብቐጥታ ዝተፈነወ ብገዳይምን ሓደሽትን ስነ ጥበባውያን ዝቐረበ ምርኢት ብጉጅለታት ትልሄት ኣድማስን ስኒትን ዝተሰነየ እዩ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ቺካጎን ከባቢኣን ሕብራት መንግስታት ኣሜሪካ ዝነብሩ ኤርትራውያን መበል 65 ዓመት ዝኽሪ ምጅማር ብረታዊ ተጋድሎ ህዝቢ ኤርትራ ብልዑል ማዕርግ ፀንቢሎም። ብ29 ነሓሰ ኣብ ዝተገብረ ስነ ስርዓት ኣብ ዝተፈላለየ ክልል ዕድመ ዝርከቡ ዜጋታት ንኤርትራዊ ክብርታት ዘንፅባርቕ መሰናዶታት ከም ዘቕረቡ ካብቲ ቦታ ዝብፅሓና ሓበሬታ ኣፍሊጡ። እቲ ፅምብል በቶም ኣብ ስደት ተወሊዶም ዝዓበዩ መንእሰያት ምምርሑ ንትርጉም ናይቲ ዝኽሪ መሊሱ ከም ዝኸልዑ ዝገለጹ ተሳተፍቲ ሃገራዊ በዓላትና ባይታ ምውርራስ ታሪክናን መንነትናን ምሕያል መንፈስ ቃልስናን ኮይኑ ይቕፅል ከም ዘሎ ኣረጋጊፆም።
0: ብተመሳሳሊ ኤርትራውያን ነበርቲ ስዑድያ ዝኽሪ ምጅማር ብረታዊ ቃልሲ ብድምቀት ፀንቢሎም ኣለው። ካብቲ ቦታ ዝበፅሓና ሓበሬታት መልክዕ ፀብጻብ ተዋሂዱሎ ፍርቱና ዓንዶም ከተቕርበ።
2: ኤርትራውያን ነበርቲ ከተማታት ርያድ፣ ጅዳን ኣነማስን ስዑድያም ባሕቲ መስከረም መበል 65 ዓመት ዝኽሪ ምጅማር ብረታዊ ቃልሲ ብ27 ነሓሰ ብድምቀት ፀንቢሎም። ኣብ ርያድ ኣብ ዝተገብረ ናይ ዝኽሪ መደብ ኣቦ መንበር ማሕበረኮም ርያድን ከባቢኣን ኣቶ ተስፋይ ተኽለ ንታሪካዊ ድሕረ ባይታ ናይ ዝዕዝዝቲ ዕለት ብምግላፅ ድሕሪ ናይ 30 ዓመታት መሪርን ነዊሕን ቃልሲ ብክቡር ዋጋ ዝተረኽበት ናፅነት ምዕቃብን ብልምዓት ምኩላዕን ሓላፍነት ወለዶታት ከም ዝኾነ ኣገንዚቡ። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝግሄር ብወገና ቅድሚ 65 ዓመታት ብ1961 ኣብ ጎቦ ኣዳል ዝተባርዐት ንጣር ቁልዒ ነቲ ንመሰሉን ሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለስ ዝነበረ ህዝቢ ኤርትራ ብስራት ሓድሽ መድረኽ ከም ዝነበረት ብምጥቃስ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን የውሃና ኢላ። ኣብቲ ኣጋጣሚ ንኽብርን ርዝነትን ባሕቲ መስከረም ዝገልጽ መሰናድኦታት ብተማሃሮ ኣህጉራዊ ቤት ትምህርቲ ኤርትራ ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማታት ጅዳን ኣነማስን ተመሳሳሊ ፅምብላት ተኻይዱ።

0: ኣብ ጅዳ ኣብ ዝተወደበ ስነ ስርዓት ጠላሊ ቆንስል ኣቶ ዓብዱራህማን ዑስማን ኣብ ዘስምዖ መልእኽቲ ባሕቲ መስከረም ህዝቢ ኤርትራ ኢምብትኡን መግዛእትን ድሌቱን ናፅነትን ብሂወቱን ንምርግጋፅ ብረት ዘለዓለላ ታሪካዊት ዕለት ትምህርቲ ዘይተፃዓድነትን መስዋእትነትን ከም ዝኾነት ብምርግጋፅ ንምንማይ ስድራ ስዋኣትን ምስሳን ማዕከን ሕድሪ ሰማእታትን ዝግበር ኣበርክቶ ብዝለዓለ ክቕፅል ተላብዩ። እቲ ኣጋጣሚ ብባህላውን ስነ ጥበባውን ትሕዝቶታት ዝተሰነየ ነይሩ።
1: ኣብ ንኡዘባ ተሰነይ ኣብ ልምዓት መስኖ ዝነጥፉ ሓረስቶት ብውሕስን ብርኩትን ምህርቲ ንኽሓፍሱ ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኪላታት ሕርሻ መኺሮም ብ28 ነሓሰ ንወከልቲ ሓረስቶትን ኣባላት ቤት ፅሕፈት ሕርሻን ኣብ ዝተዋህበ ኣስተምህሮ ኬሚካላዊ ድኩዕን ፀረ ባልዕን ኣብ ጥዕና ሰብን እንስሳ ኣትክልትን ከምኡውን ኣከባቢ ንዝኸትሉ ኣሉታዊ ሳዕቤናት ብዝርዝር ዘቕረቡቶም ክኢላታት ብዓቕሚ ሓረስቶት ብዝቐለለ ኣገባብ ክዳለዎ ዝኽእል ባህርያዊ ድኩዕን ፀረ ባልዕን ክጥቀሙ ኣተሓሳሲቦም። ባህርያዊ ድኩዕን ፀረ ባልዕን ትሕዝቶ ሓመድ ኣብ ምህብታም ማእዛዊ ምግቢ ኣብ ምውሓስ ድሕነት ኣከባቢ ኣብ ምርግጋፅን እቶት ሓረስቶት ኣብ ምብራኽን ዓብዪ ተራ ከም ዘለዎ ብተወሳኺ ገሊፆም። ሚኒስትሪ ሕርሻ ተጠቃምነት ባህርያዊ ድኩዒ ኣብ ሓረስቶት ንምስራፅ ኣብ ርእሲ እቲ ምስ ሚኒስትሪ ሃብቲ ባሕሪ ብምትሕብባር ብርትዓዊ ዋጋ ንሓረስቶት ዝቐርቦ ዘሎ ካብ ፀህያይ ባሕሪ ዝምስራሕ ፈሳሲ ድኩዒ ካብ ገረብ ኒም ዝተሰርሐ ባህርያዊ ፀረ ባልዕ ኣዳልዩ ከም ዘሎ እቶም ክኢላታት ኣብሪሆም። ተጠቃምነት ኬሚካላዊ ፀረ ባልዕ ከም ናይ መወዳእታ ኣማራፅን ብሰብ ሞያ ሕርሻ ዝተደገፈን ክኸውን ከም ዝግባእ ብምብራህ ድማ መስርሕ ምንፃግ ኣብ ዝካየደሉ ሓረስቶት እኹል ናይ ድሕነት መሳርሒታት ክወድዩን ልዑል ጥንቃቐ ከዘውትሩን ኣተሓሳሲቦም። ኣብ ምሕዳር ንኡዘባ ተሰነይ ሓላፊ ኣሃዱ ቁጠባዊ ልምዓት ኢንጂነር ዳዊት ብርሃነ ብወገኑ ሓረስቶት ኣብ ኬሚካላዊ ድኩዕን ፀረ ባልዕን ልዑል ተመርኳስነት ከም ዘለዎም ብምግላፅ ሳዕቤኑ ተገንዚቦም ክሕየቡ ኣተሓሳሲቡ። ሓላፊት ቤት ፅሕፈት ሕርሻ ትንኡዘባ ወይዘሮ ለምለም ዘርኣይ ብግድኣ ኣብ ጀራርዲን ብዘካየድዎ መፅናዕቲ ብሰንኪ ኬሚካላዊ ቅመማት ትሕዝቶ ሓመድ ናይቲ ከባቢ ኣብ ኣሰካፊ ደረጃ በፂሑ ከም ዘሎ ብምግላፅ ንምፍዋሱ ሓረስቶት ብኪላታት ሕርሻ ንዝወሃቦም ኣማራፂ ክጥቀሙ ኣሰኻኺራ። ኣብ ንኡዘባ ኣስማፅ ብ28-29 ነሓሰ ዝወቕዐ ህበብላን ዝተሓወሶ ብርቱዕ ዝናብ ኣብ ሰብን ንብረትን ጉድኣት ኣውሪዱ። ብ28 ነሓሰ ኣብ ሰዓታት ድሕሪ ቀትሪ ኣብ ሓውሲ ከተማ ኣስነዳ ብዝሓረ ምዝናብ 11 መንበረ ኣባይቲ ከምኡውን ሓደ መስጊድ ክፈርስን ከሎ ኣብ ሓደ ሰብ ኣካላዊ ጉድኣት ከም ዝወረደን ብርክት ዝበለ ኣግራብ ከም ዝወደቐን ወኪል ኤሪና ሓቢሩ። ብተመሳሳሊ ብ29 ነሓሰ ኣብ ምምሕዳር ከባቢ ኦሮታ ሓደ መንእሰይ ብበርቂ ክመውትን ከሎ ሓንቲ ገዛ ከም እተቓፀለት ኣመሓዳሪት ዘይምምሕዳር ከባቢ ኣቶ ኢብራሂም መሓመድ ዓሊ ገሊጹ። ሓላፊ መርመራ ገበን ንቆጣ ፖሊስ ንኡዘባ ኣስማጥ መሓሙድ ዓብደላ ዘለናዮ እዋን ወቕቲ ክራማት ብምዃኑ ህዝቢ ልዑል ጥንቃቓ ክገብር ተኣዘኻኺሩ። ኣብ መጀመርያ ዝሓለፈ ወርሒ ነሓሰ ኣብ ምሕዳር ከባቢ ኦሮታ 2 ሰባት ብበርቂ ምሟቶም ዝዝከር እዩ። ክቡራትን ክቡራን ቀጥሉ ብዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዓድም። ኣብ ዜና ወፃኢ ክንሰግር መራሕቲ ሩስያን ቻይናን 31 ነሓሰ ኣብ ኪርጊስታን ተረኺቦም ኣብ ምዕባል ኩሉ መድያዊ ክልተኣዊ ዝምድና ዘትዮም። ፕሬዚደንት ቭላድሚር ፑቲንን ፕሬዚደንት ሺ ጂንፒንግን ጎኒ ጎኒ ዋዕላ መራሕቲ ሃገራት ውድብ ምትሕግጋዝ ሻንጋይ ኣብ ዘካየድዎ ዝርርብ ኣብ ምስፋሕ ቁጠባዊ፣ ንግዳዊ፣ ፀጥታውን ዝምድናታት ኣበርቲዖም ከም ዝሰርሑ ገሊፆም። ክልቲኦም መራሕቲ ብተወሳኺ ኣብ ጉዳይ ኩናት ዩክሬን ከም እተመያየጡ ተፈሊጡሎ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ፑቲንን ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲን ጎኒ ጎነቲ ዞባዊ ዋዕላ ከም እተራኸቡ ተገሊጹ። ኣባላት ውድብ ምትሕግጋዝ ሻንጋይ ኣብቲ ኣብ ከተማ ቢሽኬክ ዘካየድኦ ዋዕላ ዲፕሎማስያውን ቁጠባውን ዝምድንአን ንምምዕባል ዘኽእል ስምምዕ ከቲመን። ኣብ 2001 ዝተመስረተ ውድብ ምትሕግጋዝ ሻንጋይ ቻይና፣ ሩስያ፣ ህንድን ኢራንን ዝርከበን 10 ሃገራት ይሓቁፍ። ግሪክን እስራኤልን ናይ 13.3 ቢልዮን ዶላር ወታሃደራዊ ውዕል ከቲመን። እቲ 31 ነሓሰ ኣብ ከተማ ተላቪቭ ዝተፈረመ ውዕል እስራኤል ንግሪክ ዝተረቐቐ ስርዓተ ሚሳይልን ቴክኖሎጂ ራዳርን ዘጠቓለለ ኣፅዋር ክትሸጠላ ዝኽእል እዩ። ገሪኽ ነቲ ወታደራዊ ዓቕማ ኣብ ምድፋዕ ወታዊ ተራ ከም ዝህልዎ ዝገለፀቶ ኣፅዋር ኣብ ውሽጢ 3 ዓመታት ክትርከቦ ምዃና ኣብቲ ስምምዕ ተጠቒሱሎ እቲ ስምምዕ ክልቲኤን ሃገራት ኣቐዲመን ካብ ዝኸተምኦ ወታደራዊ ውዕላት እቲ ዝዓበየ ምዃንዮም ፀብጻባት ዘረድኡ መንግስቲ ገሪኽ ወታደራዊ ዓቕሚ ሃገሩ ንምድፋዕ ክሳብ 2036 ላዕሊ 32 ቢልዮን ዶላር ባጀት ሰሊዑ ከም ዘሎ ዝፍለጥ እዩ ብጉዳይ ምብራቃዊ ማእከላይ ባሕሪ ምስ ገሪኽ ዘይተቓደወ ቱርኪ ነቲ ወታደራዊ መደባት ብዕቱብ ከም እትጥምቶ ይጥቀስ ኤሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላይ ምብራቕን ኤሮጳን ፀዊዐን እተን ሃገራት ነቲ ፀውዒት ዘቕረባ ትማልን ሎምን ኣብ ስሎቬንያ ኣብ ዝተካየድኦ ኣብ ፖሊሲ ጉዳያት ወፃኢ ዘተኮረ ዋዕላ መራሕቲ እዩ እቲ ሕብረት ብዓይነትን መጠንን ክመሓይሽ ዝፀውዓ እተን ሃገራት ቁጠባውን ወታደራውን ኣቕሙ ንምዕባይ ሓደስቲ ኣባላት ክፅምበር ኣተሓሳሲበን ኤሮጳዊ ሕብረት ኣብ 2013 ንክሮኤሽያ ኣባልነት ድሕሪ ምሃቡ ሓደስቲ ኣባላት ከምዘይፀንበረ ይጥቀስ እቲ ሕብረት ኣብ ቁጠባዊ ወታደራውን ፀጥታውን መደያቱ ከምዚ ዝድለ ከምዘይሰጎመ እዮም ክኢላታት ዝሕብሩ ሽወደን 4 ዘመናውያን መራኸብ ኩናት ንምሽማት ዘኽእል ስምምዕ ምስ ፈረንሳ ከቲማ እቲ ስምምዕ ፕሬዚደንት ፈረንሳ ኤማኑዌል ማክሮንን ቀዳማይ ሚኒስትር ሽወደን ኦሉፍ ክሪስተርሰንን ትማሊ 31 ነሓሰ ኣብ ከተማ ስቶክሆልም ኣብ ዘካየድዎ ዝርርብ ተበፂሑ ብመሰረት እቲ ናይ ልዕሊ 4 ቢልዮን ዶላር ውዕል ሽወደን 2 ካብተን መራኸብ ኣብ 2030 ዝተረፋ ድማ ክሳብ 2035 ክትርከብን ትፅቢት ይግበር እቲ ስምምዕ ዓቕሚ ምክልኻል ሃገሩ ብምትርናዕ ግዳማዊ ተፀብኦታት ንምምካት ወታዊ ተራ ከም ዝህልዎ መንግስቲ ሽወደን ገሊጹ መንግስቲ ስዊደን ኣብ 2026 ወታደራዊ ባጀት ሃገሩ ብልዕሊ 18 ሚእታዊት ከም ዝዕብዩን እቲ ወሳኺ ድሕሪ ዝሕል ኩናት ዝዓበየ ምዃኑን እዮም ፀብጻባት ዝሕብሩ ብዘይካዚ ወታደራዊ ወፃኢታት ሃገሩ ኣብ 2028 ናብ 3.1 ሚእታዊት ኣብ 2030 ድማ ናብ 3.5 ሚእታዊት ካብ ጃምላ ሃገራዊ እቶት ክብ ንምባሉ መደብ ኣለዎ ፀጥታዊ ዘይምርግጋእ ምብራቕ ኤሮጳ ሃገራት ዞባ ዓቕመን ምክልኻልን ከደንፍዓ ይደፋፍአን ከም ዘለዮም ወታደራውያን ክኢላታት ዝጠቕሱ ኪዳን ሰሜን ኣትላንቲክ ኔቶ ከም ኣካል ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ዝፀንሐ ወፍሪ ብዞባ ኣርክቲክ ሓድሽ ናይ ከበባ ግንባር ይኸፍት ከም ዘሎ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ወቒሱ እዚ ዝግለጽ ዘሎ እቲ ኪዳን ህላውኡ ኣብቲ ዞባ ንምውሓዝ ሓድሽ ወታደራዊ ልምምድ ከም ዘበገሰ ድሕሪ መቀልሑ እዩ እቲ ልምምድ ብቐንዱ ኣብ ልዕሊ ሩስያ ወታደራዊ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝጠቐሰ ሚኒስተር ላቭሮቭ ሃገሩ መልሰ ግብሪ ከም እትሕበሉ ኣነፂሩ እቲ ወታደራዊ ልምምድ ነቲ ዞባ ኣብ ፀጥታውን ወታደራውን ወጥሪ ከም ዝሸሞ ብምጥቃስ ከኣ ኔቶ ተኽሳኺ ስጉምትታት ካብ ምውሳድ ክሕየብ ኣተሓሳሲቡ ኔቶ ኣብ ወርሓት ለካቲትን መጋቢትን ናይዚ ዓመት ልዕሊ 30,000 ወታደራት ክሳተፍዎ ልምምድ ኣብ ዞባ ኣርክቲክ ከም ዘካየደ ዝዝከር እዩ ምስፍሕፋሕ ኔቶ ኣብ ምብራቕ ኤሮጳ ፀጥታውን ወታደራውን ፀገማት ኣስዒቡ ከም ዘሎ ፀብጻባት የረድኡ ቱርኪ ስዑድ ዓረብን ፓኪስታንን ኣብ ጉዳይ ትግባረ ዝኸተምኦ ስሉሳዊ ውዕል ናይ ፈለማ ዝርርብ ኣካይደን ኣብዚ ትማ 31 ነሓሲ ሚኒስትራት ጉዳያት ወፃእን ምክልኻልን ኣብ ከተማ ኢስታንቡል ቱርኪ ዘካየድዎ ዝርርብ ሓዳስ ሓበራዊት ኮሚቴ ከም ዝቖመት ተፈሊጡሎ ሰለስተን ሃገራት ነቲ ስምምዕ ብ7 ነሓሰ ኣብ ከተማ መካ ስዑድያ ከም ዝኸተምኦ ዝፍለጥ ኮይኑ ትግባሪኡ ንምቅልጣፍ ከም ዝሰርሓ ምግላፅን ዝዝከር እዩ እቲ ስሉሳዊ ስምምዕ ሓንቲን ምስ እትጥቃዕ ብሓባር መልሰ ግብሪ ክህባ ዘኽእል ኮይኑ ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝግለጽ እዚ ከምዚ ኢሉ እንከሎ ቱርኪ ስዑድ ዓረብን ፓኪስታንን ነቲ ወታደራዊ ውዕል ካልኦት ሃገራት ክፅምበርኦ ክፉት ምዃኑ ሓቢረን ኣለዋ ተቐናቐንቲ ወገናት ሊብያ ኣብ ጉዳይ ሃገራዊ ምርጫ ኣብ ስምምዕ ከም ዝበፅሑ ኣፍሊጦም እዚ ብመንጎኝነት ውድብ ሕብራት ሃገራት ዝተኸተመ ስምምዕ ኣብ ውሽጢ 24 ኣዋርሕ ምርጫ ክካየድ ዘኽእል ኮይኑ ንሃገራዊ ዕርቂ ባይታ ከም ዘጣጥሕ ተገሊጹ ኣብ 2021 ክካየድ ዝተወጠነ ሃገራዊ ምርጫ ኣብ መንጎ ምስ ተፈጥረ ዘይምስምማዕ ከም ዘይተተግበረ ፀብጻባት የረድኡ ኔቶ ኣብ 2011 ኣብ ሊብያ ድሕሪ ዘካይዶ ምትእትታው ብዘሰዓበ ቅልውላ

እታ ሰሜን ኣፍሪቃዊት ሃገር ኣብ ክልተ ከም እተመቕለት ይፍለጥ። ከም ሳዕቤኑ ኣብ መንጎቶም ንምብራቃውን ምዕራባውን ክፋላት እታ ሃገር ዝቆፃፀሩ ተቐናቐንቲ ወገናት ተደጋጋሚ ግጭታት ክካየድ ከም ዝፀንሐ ይሕበር። ኣብቲ ሃገር ንኣታት 14 ዓመታት ብዝቐፀለ ቅልውላው ኣማይት ኣሽሓት ሰባት ከም እተቐትሉን ሚሊዮናት ከም እተመዛበሉን ጸብጻባት ይጠቕሱ። ኣሜሪካን ኢንዶኔዥያን ንኣሳት 2 ሳምንታት ዝቕፅል ዓመታዊ ሓበራዊ ወታደራዊ ልምምድ ትማል 31 ነሓሰ ጀሚረን። ኣብዚ ኣብ ግዝኣት ኢንዶኔዥያ ዝካየድ ዘሎን ክሳብ 11 መስከረም ዝቕፅልን ልምምድ ጃፓን፣ ደቡብ ኮርያን ካናዳን ዝርከበን 15 ሃገራት ይሳጠፋ ምህላወን ተገሊጹሎ። ዕላማ እዚ ልዕሊ 5,000 ወታደራት ዝሳተፍዎ ዘለዉ ሓበራዊ ልምምድ ወታደራዊ ዝምድናን ንምምዕባልን ክሳራታት ባህርያዊ ሓደጋታት ንምንካይን ምዃኑ ኣፍሊጠን። ኣሜሪካን ኢንዶኔዥያን ነዚ ዓመታዊ ሓበራዊ ልምምድ ካብ 2006 ጀሚረን ከካይድዎ ከም ዝፀንሓዮም ጸብጻባት ዘረድኡ። ክቡራትን ክቡራንን ዘና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ብምክንያት ዝኽሪ ባሕቲ መስከረም 31 ነሓሰ ኣብ ኣስመራ ባህላዊ ምርኢት ቀሪቡ። ኤርትራውያን ነበርቲ ስዑድያ መበል 65 ዓመት ዝኽሪ ብጅማር ብረታዊ ቃልሲ ብድምቀት ጸንቢሎም። ኣብ ንኡዘባተ ሰነይ ኣብ ምድላውን ኣጠቓቕማን ባህርያዊ ድኹዕን ጸረ ባልዕን ኣሰምሮ ተዋሂቡ። መራሕቲ ሩስያ፣ ቻይናን ህንድን ኣብ ኪርጊስታን ተራኺቦም ኣብ ምዕባል ኩሉ መድያዊ ዝምድና ዘትዮም። ግሪክን እስራኤልን ናይ 3.5 ቢልዮን ዶላር ወታደራዊ ውዕል ከቲመን። ኤውሮጳዊ ሕብረት መሰረታዊ ምህዳስ ክግበረሉ ሃገራት ማእከላይ ምብራቕን ኤውሮጳን ጸዊዐን። ንምክታል ክመስክን መሰረት መደባት ኤርቲቪ ክሓድገኩመይ ብወገነ ግን ብሩኽ መዓልቲ።

ሰላም ከመይ ፀኒዕኩም? ዝኸብርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዝቐርበልኩም ሚካኤል ሓድጉም። ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊቲ ክለብ ኤክስዲኤስ ኣስታና ቲም ሄኖክ ሙሉ ብርሃን ዝሳተፎ ዘሎ ንመበል 81 ግዜኡ ዝእንገድ ዘሎን ቮልታ ስጳኛ ተማልሶን ኣብ ዕረፍቲ ድሕር ምውዓል ሎም ሰሉስ ብናይ መበል 10 መድረኽ ቀፂሉ ክውዕል እዩ። ናይ ሎሚ መድረኽ ተቀዳድምቲ ካብ ኣልካርስ ተበጊሶም ኣብ ኤልቼዲ ላ ሴራ 184.7 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ መድረኽ ተፀሚዶም ክውዕል እዮም። ንናይ ሎም ዓመት ቮልታ ስጳኛዊ ተቀዳዳማይ ስጳኛዊቲ ክለብ ሞቪስታር ኤንሪክ ማስ ብ28 ሰዓታትን 34 ደቂቕን 3 ካይታትም ዝኾነ ግዜ መራሒ ብምዃን ንብግዜ ዝመርሕ እትወሃብ ቀያሕ ማልያ ኣብ ዝባኑ ብምዕራፍ ዝቕል ዘሎ ክኸውን ፕሪሞዝ ሮግሊጅን ፌሊክስ ጋልን 1:18 ካይትን ከምኡ ድማ 1:39 ካሊእታትን ድሒሮም ካልኣይን ሳልሳይን ደረጃታት ሒዞም ስዕቦ ዘለዉ እዮም። ኤርትራዊ ሄኖክ ካብ መራሒ 1:07:9 ካይትን ድሒሩ ቕል ዘሎ ክኸውን ኣብ ናይ ዓቐበትካ ኮሎምብያዊ ተቀዳዳማይ ክለብ ባሕሪ ቪክቶሪስ ሳንታጎ ቢትሪያጎ ብ29 ንማልያ ኣንበሳ ዓቐበት ብመሓዚ ቃለስ ኣሎ። ኣብ ናይ ብሉፅ መንሰይ እንግሊዛዊ ተቀዳዳማይ ኢኖስ ኔት ካምፓኒ ኦስካር ኦንሊ መራሒ ዘሎ ክኸውን ብጋንታ ካብ ፈረንሳይቲ ክለብ ዴክታሎን ብ85:59 ሓደ ካሊትን እትመርሕ ዘላ ጋንታ ክትከውን ናይ ሄኖክ ኣስታና ድማ ኣብ 4ይ ደረጃ ብምዃን ትስዕባ ኣላ። ውሽጣዊ ስፖርታዊ ውድዳት እዚ ሓይሊ ኣየር ኤርትራ ይቕፅል ኣሎ። ብመሰረት ናይ ዝሓልፈ መዓልታ ዝተኻየደ ውድድር ዝተመዝገበ ውፅኢት ምስ ንምልከት ኣብ ኩዕሶ እግሪ ደቃ ሓሊበት ንሕድሪ 2-2 ፈንቅል ንፅንዓት ድማ 2-1 ክስዕረን ከልዋ ከምኡ ድማ መሰረት ንሮኬት 2-2 ዝኾነ ውፅኢት ተዓዊታት ኣላ። ኣብ ናይ ደቂ ተባዕትዮ ዊና ንሕድሪ 3-2 ከምኡ ድማ ፅንዓት ንሓሊበት 3-2 ቀፂዐን። ብዘይካ ዚ ሮኬት ንመሰረት ፀሓይ በርቂ

ድማ ንፍንቅል 2-1 ዝኾኑ ውፅኢት ክዕወት ኣሎ። ብዓርባብ ዝቐፀለ ግጥማት ኩዕሶ እግሪ ናይ ደቂ ተባዕትዮ ድማ መሰረት ምስ ፍንቅል 2-2 ክትፈላለን ከላ ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ ፍንቅል ንፀሓይ በርቂ 2-1 ሮኬት ንሓሊበት 2-0 ኣብ ናይ ደቂ ተባዕትዮ ድማ ሕድርን ሮኬት ከምኡ ድማ ሓሊበት ንፅንዓት ብተመሳሳሊ 2-1 ረቲዐን። ብቕዳም ካብ ዝተሰላሰለ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ዊናን ፀሓይ ብርቅን ባዶ ባዶ፣ ሕድሪ ንሓሊበት 1-0 ስዒራ። ኣብ ናይ ደቂ ተባዕትዮ ፅንዓት ንሕድሪ 2-1 ዊና ንፀሓይ በርቂ ብገፊሕ 4-0 ዝኾኑ ተዓዊታትላ። ብዜካዚ ኣብቲ ዕለት ውድዳት ኩዕሶ መርበብ ተኻይዱ ነይሩ። ኣብ ናይ ደቂ ተባዕትዮ መሰረት ንፅንዓት ሮኬት ንዊና ብተመሳሳሊ ውፅኢት 2-0 ክረትዐን። ትማልሶኒ እውን እዚ ስፖርታዊ ውድዳት ኣብ ዝቐፀለሉ ኣብ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ሓሊበት ንመሰረት ብገፊሕ ውፅኢት 4-0፣ ኣብ ናይ ደቂ ተባዕትዮ ድማ ሓሊበት ንመሰረት 4-2 ዝኾኑ ውፅኢት ቀፂዐን። ኣብ ኩዕሶ መርበብ ደቂ ኣንስትዮ ሮኬት ንዊና 2-0 ፍንቅል ንሕድሪ 2 ተዓዊተን ኣለና ኣሎ። ውሽጣዊ ውድዳት እዚ ሓይሊ ኣየር ኤርትራ ናይ ቀዳማይ ዙርያ ውድድሩ ዝመፅእ ዓርቢ ክዛዝም እዩ። ብምኽንያት ባሕቲ መስከረም ጅማር ብረታዊ ቃልሲ ኤርትራ ብፌደሬሽን ቅድም ብሽክለታ ከተማ ከረን ተወዲቡ ክካየድ ዝቐነየ ውድዳት ብሽክለታ ዝሓልፈ ሰንበት ተዛዚሙ። ኣብቲ ዝተፈላለዩ ናይ ክብሪ ዕዱማትን ኣፍቀርቲ ስፖርትን ዝተረኽብሉ ዝተኻየደ ናይ ፍጻሜ ውድዳት መሳተፊ ብቕዓት ዝተረኣየሉ ምንባሩ ካብ ከተማ ከረን ዝበፅሐና ሓበሬታ ይረድእ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ደሊና ዳዊት፣ ካልኤቲ ሲልቫና ተስፋ ሚካኤል ክልቲን ካብ ጋንታ ሻልኩ ዕውታት ኮይነን። ኣብ ናይ ደቂ ተባዕትዮ ካታጎሪ ሐ ተቀዳደማይ ፍኖት ዘርኣይን መወዳድርቱ ብዙርያ ብምግላፍ ክዕወቱ። ኣብ ካታጎሪ ኢለ ተቀዳደማይ ኢዮቤል ገብረ መስቀል ካብ ሻልኩ ዕውት ክኸውን፣ ኢብራሂም ሓሰን ካብ ላሉምባ፣ ሙሴ ትካቦ ካብ ሻልኩ ድማ ካልኣይን ሳርሰን ኮይኖም ተኸቲሎሞ። ኣብ ናይ ምድብ ሀ ተመስገን መሓሪ ካብ ጋንታ ሬርሲ ዕውት ክኸውን፣ ወዲ ጋንቱ ሩኒ ሙሴ ከምኡ ድማ ዳንኤል ማንታይ ካብ መጓዓዝያ ካልኣይን ሳርሰን ደረጃታት ረኺቦም። ኣብ ናይ ሉሙዳን ኣብ ዝተኻየደ ውድድር ምስ ንምልከት ኣቤል ሚካኤል ካብ ገዛ ባንዳ ክዕወት እንከሎ ኤቨን ታደሰ ካብ መጓዓዝያኩም ድማ ዮናታን ኤድሪስ ካብ ሬድሲ ካልኣይን ሳርሰን ደረጃታት ረኺቦም። ኣብ ናይ ሰለስትዩ ሰናብቲ ዝተኻየደ ውድድር ዕወታ ዝኾኑ ተቐዳድን። ኣብ ናይ ደቂ ኣንስትዮ ደሊና ዳዊት ካብ ሻሉካ ምድብ ሐ ፍኖ ዘርኣይ ካብ ገዛ ባንዳ፣ ኣብ ምድብ ለ ኢዮቤል፣ ኣብ ምድብ ለ ድማ ኢዮቤት ገብረ መስቀል ካብ ጋንታ ሻልኩ፣ ኣብ ምድብ ሀ ተመስገን ተውለ ካብ ጋንታ ሬድሲ፣ ኣብ ምድብ ልሙዳት ማለት ዳይ ኮርሶ ድማ መትከል ደበሳይ ኮይኖም ተዓዊቶም። ዕውታት ተቐዳድንቲ ካብ ኢድ ዝተፈላለዩ ኣካላት መንግስትን ግንባርን ኣዘዝቲ ሰራዊትን ኣመሓደርትን ማሕበራትን ከምኡ ውን ኣህዱ ባህልን ስፖርትን ምምሕዳር ከተማ ከረን ዝተዳለሎም ሽልማት ተዓ ዝቐበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስግን። ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ብወገነይ ግን ሰላም።

መልእኽቲ ህዝባዊ ግንባር ብኣጋጣሚ ባሕቲ መስከረም 226 ባሕቲ መስከረም 1961 ዕለተ ብስራት ንታሪኻዊ ሕርያ ህዝቢ ኤርትራ ምስግጋር ናብ ዕጥቃዊ ተጋድሎያ መሰል ርእሰ ውሳኒኡ ብጎበጣ ተረጊጹ ክጭፍለቕ ግዳይ ጂኦፖለቲካዊ ረብሓታት ርእሰ ሓያላን ክኸውን ናይ ዘይፈቐደ ህዝቢ ዝለዓለ መልክዕ ግብረ መልሲ ተቃውሞን መግለፂ ቅባፀት ሰላማዊ ፖለቲካዊ ቃልስንያ ዝነበረት ቅድሚ 65 ዓመታት ዝተገደደ ከቢድ ሕርያ ይኹን እምበር ንሰለስተ ዕቑድ ብደምን ረሃፅን ህዝቢ ኤርትራ ንክልተ ስርዓታት ኢትዮጵያ ሃይለ ስላሴን ደርግን ዝበራረዩ ዘረኣያቶምን ብሓይሊ ስዒሩ ብሕጊ መሰሉ ዘረጋገፀ ዕውት ሰውራ ንሓርነት እዩ። ህዝቢ ኤርትራ ኣብ ምህናፅ ከም ህዝባዊ ግንባር ሓርነት ኤርትራ ዝበለ ኣሳታፊ ሰውራዊ ሃገራዊ ውድብ ኣብ ምንፃር ሃገራዊ ፕሮግራም ምልላይ ውፉይ መሪሕነት ዘሕለፎ ቃልስን ዘመዝገቡ ዓወታትን ብመስፈር ግዜ ኣብ እዋኑ ጥራይ ዘይሕፀር ስግሩ ኣብ ምህናፅን ምኽባርን ላዕላውነት ኤርትራ ዘገልግል ውዳበ መሪሕነትን ክብርታትን ከሲብ እዩ። ብጂኦግራፍ እውን ኣብ ኤርትራ ከይተደረተ ብፅልዋን ግብራዊ ምትሕግጋዝን ንፍትሓዊ ቃልሲ ውፅዓት ህዝብታት ከባቢና ፀወንን ኣብነትን ኮይኑ ንረኽቦ። እዚ ተመክሮ እዚ ካብ ግዳማዊ ምሕንካር ኣናጊፉ ናብ ሰላማዊ ናይ ምትሕግጋዝን ምምልላእን ሃዋህ ክወስደና ይኽእል እዩ። ሎሚ ዘይፈገዱ ስዕረት ዘይተዋሕጠሎም ሕልሚ ምስ ፍሕፋሕ ዝደገሶም ንሓደስቲ

ጎይቶት ከገልግሉ ሴፍ መዚስካ ምንብጥባጥ ዝብርሆም ዘሎ ኩናት ዘስሐዮም ዘሎ ኣይፋልኩምን ንቐዳሞት ዝለከመ ምርጫ ኣይትድገሙ መልእኽቲ መስከረም እዩ ዓወት ንሓፋሽ

0: ኦዞን ብሰለስተ ናይ ኦክስጅን ባእታታት ዝቆመ ንእንነብራ መሬት ዘካበበ ኣካል ህዋ እዩ። እዚ ጋዝ እዚ ብውሱን ዓቐን ኣብ ጠፈር ዝርከብ ኮይኑ ኣብ ስትራቶስፌር ድማ ቀጸላ ይቐውን። ካብ ገጽ ምድሪ ድማ ካብ 11 ክሳብ 50 ኪሎ ሜትር ኣብ ዘሎ ብረኸ ይርከብ። ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳኣን ጸርግታት ንኽሓልፍ፣ እቲ ተጓዳኢ ጸርግታት ድማ ምግራድ እዩ። ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወጻእ ዝኾነ ተርእዮ ከይተረኣየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ። ኢንዱስትርያዊ ሰውራ ዝፈጠሮ ብቁጠባዊ ዕቤት ጥራይ ዝዕቀን ድሕነት ሰብን ኣከባብን ካልኦት ፍጡራትን ኣብ ግምት ዘይእተወ መድረኽ ኩሉ ተኽእሎታት ተባሂሉ ዝተዘመረሉ ፈጽሚ ኣብ ልዕሊ ኣከባብን ፍጥረትን ጉድኣትን ዕንወትን ንኸስዕብ ግዜ ኣይወሰደሉን። ገለ ካብዞም ቁጠባዊ ዕቤት ዘረጋገጾም ተኽእሎታት መግብን ካልእ ዝበላሾ ነገራትን ዝሑል መዐቀቢ ንነዊሕ እዋን ምጽናሕ ኣብ ልዕሊ ውዕ ዘለዎ ኣከባቢ ዘገልግሉ መዝሓለ ኣየር መሳርሒታት ይርከብዎም። እዞም መባረድን መዝሃምን መሳርሒታት ብቐንዱ ኣብ ልዕሊ ቀጸላ ኦዞን ርቀት ዝፈጥሩ ኣብ ጥዕና ሰብን ኣከባብን እውን ሓደጋ ዘስዕቡ ጋዛት ዝጥቀሙ እዮም ዝነበሩ። ኣብ ሰማንያታት ቀጸላ ኦዞን ካብቲ ኣብ ስሳታት ዝነበረ ርቀት ኣዝዩ ስሒው ንኣብ መሬት ዝነብር ፍጥረት ሃስያ ዘውርድ ምልክታት ብርኡይ ከስዕብ ድሕሪ ምጅማሩ ብደረጃ ዓለም እዞም ኣብ መባረድን መዝሃምን ኣገልግሎት ዝውዕሉ ዝነበሩ ብ ክሎሮ ፍሎሮ ካርቦን ዝፍለጡ ጋዛት ክውገዱ ካልኦት ኣብ ልዕሊ ኦዞን ሃስያ ዘይብሎም መተካእታ ክመሃዙን ህጹጽ ኩነት ኮነ። ኣብዚ መዳይ እዚ ብዝተረኣየ ትግበረ ዓለምለኻዊ ፕሮቶኮል ድሕነት ቀጸላ ኦዞን በብእዋኑ እቶም ጎዳእቲ ጋዛት እናተወገዱ ክመጹን እቲ ብሰንኩ ዝተኸስተ ሓደጋ ርቀት ኦዞን ምምሕያሽ ከርእን ጸኒሑ ይርከብ።
1: ካብኦም ሕጂ ምናልባት ኣብ ብዝሕ ብሃገርና ንጥቀመሎም ዓይነት ክጠቅስ ድሕር ኮይና R134 ኤ ስሞል ሌተር ኤ ማለት እዩ R22 ምስ ሕጂ ምስ ዘመናዊ ግዜ ቁሩብተይ ለውጥታት ዝግበረሉ ዘሎ R600 ከዓ ዝበሃል ኣለዎ። R22 ከዓ ብሓፈሻ ልክዕ ንዑ ብዝውክል ክንዛረብ ድሕር ኮይና ከዓ ኣብ ኤር ኮንዲሽነር ንጥቀመሉ ጋዝ እዩ። ሕጂ ክሎሪን ፍሎሪን ዝበሃሉ ኬሚካልስ ኤለመንትስ ኣለዉ። እዚኦም ሕጂ ወይ እንታይ ኢና ንብሎም ኦዞን ናይ ምቕዳድ ባህሪ ዘለዎም ባእታታት ክንብሎም ንኽእል።
2: ሕጂ እዚ ጋዛት ንብሎ ዘለና ካብ መጀመርያ እንተ ዳ ርኢናዮ R12 ዝበሃል ነይሩ። R12 ማለት ሕጂ ካብ ፍርያት ወፂኢ ዘሎ ፌዝ ኣውት ኮይኑ ዝበሃል ዘሎ እዩ። ምክንያቱ

0: ዓብ ጠቕሚ እዩ ዘለዎ ንሱ ኣብ ሬፍሪጀሬተር ኣብ ኤር ኮንዲሽነራት ካልእን ካልእን ብዙሕ ኣገዳሲ ጋዚ ነይሩ ግን ምስ ከስዕቦ ዝኽእል ፀገማት ኣብ ኣከባቢ ቀፀላ ኦዞን የርቅቕ እዩ ተባሂሉ ካብ ስራሕ ወፃኢ ኮይኑ ኣሎ ሕጂ ኣብዚ ሕጂ ሰዓት ክንጥቀመሉ ፍቕድ እውን ኣይኮነን ትኽክል እውን ኣይኮነን ምክንያቱ ንኣከባቢ ብጣዕሚ ዘዐኑ ኦዞን ሌየር ዘዐኑ ኦዞን ሌየር ዓኒ ማለት ከዓኒ ኣብ ሂወት ደቂ ሰባትን ኣትክልትን ክወርድ ዝኽእል ፀገም ብጣዕሚ ከቢድ እዩ።
1: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ መግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ ቤት ትካላትን መኻይን መራኽቢ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ሂወት ህላዊኦም ከም መተካታት ዘይብሉ እዩ ዝቕፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይ ሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
2: ኦዞን ካብዞም ብርቱዓት ጨረርታ ኢልትራቫዮሌት ሬይስ ዝበሃሉ ካብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታክልቲ እንስሳ ሰብ ናብ ቆርበቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብምሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንኸይረክብ እዞም ጋዛት እዚኦም ካብ ኣብዝሓለፉ 80ታት 90ታት ዝነበረ ግዜ R12 CFC ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
1: ኣብ ልዕሊ ቀፀላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግዲ

0: እዚኦም ንቀፀላ ዕዞን ዘርቅቁ ንጥፈታት ዝካየዱ ዘለዉ ወይ ንዕምኒ ምፍትሖም እንታይ እዮም ክግበሩ ዘለዎም ዝብል መፅናዕቲ ተገይሩ ብመጠን ከዓ ክልለዩ ተኻኢሎ ማለት እዩ። ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዛሕሊታትን መዛመ ኣየርን ዝነጥፉ ክኢላታት ወይ ንዕዑ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዑ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቋፃፀሩ ኣካላት እዮም።
1: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብራኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ፅገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ፅኒሑ ይርከብ።
0: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ እንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክእል ኣለዉ፣ ኣፍልጦም ክዓቢ ክእል ኣለዉ። እንታይ ትናቶም ልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሃስያ ኸ ንዕኦም እቶም ክኢላታት እንታይ ሃስያታት እዩ ክፈጥረሎም ዝኽእል ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት ይኽልዎ ዝኽእል እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ። ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዛሕሊታትን መዛሃም ኣየር እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ነዚ ክፈልጥዎን ክገንዘብዎን ብግብራዊ መገዲ ይኹን ብክልሳ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእኸላት ኣብ ዝተፈላለዩ ክፋል ናይ ሃገርና ቀይሙ ኣብ ኣስመራ፣ ኣብ ባፅዕ፣ ንባዕሉ እውን ኣብ ኮሌጅ ማይነፍሒ ኣብ ዝዋን እዚ ክቆውም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል ከዓ ብኡቢሎም ከዓ እቶም ክኢላታት በብግዜኡ በብዓመቱ በብእዋኑ ስልጠና ይወሃቦም። ነባራት ክኾኑ ይኽእሉ እዮም፣ ሓደሽቲ ዝወፁ እውን ክኾኑ ይኽእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዛሓሊ ጋዛት እንዳተወሰኩሉ ስለ ዝኸዱ እዞም መዛሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለ ዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክኢላታት ንዑ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጠናታት ይውደብ እዩ ደረጃ ሃገር።
1: ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀፀላ እዞን ብባዶ ላሕኪ ጋዝ ክሳለጥ ዝግብኦ ዕማም ኮይኑ ዩ ተታሒዙ ዝርከብ። ዝኾነ ኣብ ፅገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽያን ጥንቃቐ ላሕኪ ጋዝ ንኸተግብር ፈለማ ብቑዕ መሳርሒ መግዓዝን መዐቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕጥቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕሎ። እዚ ኣብ ድሕነት ቀፀላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ፅገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሒ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ መሻጥ ናይ ቲሚዮን ጋዝ ኣሎ። እዞም ቲሚዮናት ጋዛት ተባሂሎም ዝፍለጡ ዓይነት መዛሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ ዓይነት ጋዛት ዘይኮኑ ንዕኦም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ዝነጥፍ መዛሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ። እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሰዕቤናት ዘለዎ እዩ። ሓደ ካብቲ ቀንዲ ሳዕቤኑ ነድማዓነት ንውፅኢታውነት ናይቲ

ስፖርትን ኤርትራ ሃገራዊ ኣወሃዲ ሽማግለ በዓላት ዘዳለዎ መደብ እዩ። ስዒባ ድራማ ክልኦት ንዳል ብቋንቋ ትግራይት ትሕሶ ናይዛ ድራማ ብረታዊ ቃልስና ምስ ጀመረ ስርዓት ኢትዮጵያ ህዝቢ ኤርትራ ኣብ ጎኒ ተጋደልቲ ጠውጠው እንተኢሉ ነቲ ሓይልን ጥምረትን ሓድነት ክፃወሮ ከምዘይክብል ይርድኦ ስለ ዝነበረ ነዚ ብምግንዛብ ነቲ ሓድነት ንምብታንን ሕፍሽፍ ንምእታውን ነቶም ደቂ ዓዲ ንገሊኦም ኣባላት ባይቶ ንገሊኦም ኣባላት ፖሊስ ንገሊኦም ድማ ከም ስልያ ስልጣን ሂቡ ኣብ መንጎ ህዝቢ ኣትዮም ብሓይልን ጉቦን እናሃቡ ህዝቢ ኣንጻር ሰውራ ኤርትራ ክልዓል ውጥን ኣውፅ ብሓርበኛ ሓመድ ሪስ ዓዋተ ዝምራሕ ዝነበረ ሰውሪ ኤርትራ ነቲ ሽርሒ ምስ ተረድኡ ኣብ መንጎ ህዝቦም ኣትዮም ክጉስጉሱ ነቲ ሽርሕታት ተረድዮም ኣብ ጎኒ ሰውራ ጠጠው ክብሉ ንምሕራር ሃገሮም ክቃለሱ ቃልሲ ሰውራ ድማ ቀጻሊ ምዃኑ የእሚንዎም ብሓድነት ክቕፅሉ ተመባፅዑ በዚ ድማ ሰውራ ኤርትራ ክልተ ቃልሲ ነይርዎ ኣንጻር ስርዓት ኢትዮጵያ ኣንጻር ምስ ህዝቡ ሓድነት ክወትኩ ዝብገሱ እዛ ትስዕ ድራማ ነዚ ትሕሶ ተርእየና ሰናይ ምክትታል።

0: ኣኽራን ምን ኣሰራ ለተርፋ ምን ኣሰራ ለተርፋ
1: ማጠት ብልትሓላ ዓለት
2: እንቲ ማት በስ ብናኣፍለት ትፈግር ዶዋልካ ግሊ ተቢለ ምዶዋል ፀባት ከያ ዘላ ማይ ሃባን እንታ ማይ ሃቢና ማይ
1: መርሓባ መርሓባ